0: ልጆች የልጅ ልማቸው እውን እንዲሆን የበኩሉን አስተዋጽኦ ያደረገ። ዛሬ ደግሞ ኒውሊፍ ከ3 ቢሊዮን ብር በላይ ካፒታል በማፍሰስ ባለ 13 ወለል ዘመናዊ ሜዲካል ፕላዛ ገንብቷል። በርካታ የሕክምና ዘርፎች ላይ ተሰማርቶ ህብረተሰቡን እያገለገለ ነው። ሳፋሪኮም ኢትዮጵያ ከሳፋሪኮም ወደ ቴሌ የሚያስደውሉ ጥቅሎች አሉ። እነዚህን ጥቅሎች ተገልገሉና ከሳፋሪ ወደ ቴሌ እንደለባችሁ ተደዋወሉ ይላል። ስፖንሰሮቻችን እናመሰግናለን። የምትልኩልንን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች ጨምሮ የያዝናቸውን መረጃዎች ከአጋሮቻችን መልእክቶች በኋላ እንመለስባችኋለን።
1: ብድር ለመበደር ምን ያህል ርቀት ይጓዛሉ? በስሙ ያለችውን አንድ ጥሪት እስከ ማስያዝ ወይስ ለአበዳሪ ጠብር ግፍ ብሎ ሰላምታ እስከ መስጠት? የአበዳሪ ፊት እየገረፈው ደጅ እስከ መጥናት ወይስ እንዴት ደግሜ ልጠይቅ ብሎ ከራስ ጋር እስከ መሟገት? እርሱ ይህንን ሲያወጡ ሲያወርዱ ምቹ ያለምንም ማስያዣ ከ3 ሚሊዮን በላይ ለሚሆኑ አካውንቶች እስከ 60 ቢሊዮን ብር በሞባይል ብቻ እያበደረ መሆኑን ያውቃሉ? ያለ ማስያዣ ብድር አለ። ላንቺ ያለምሽውን እውን ለማድረግ ለምትወጪው፣ ላንተም ነገ ተቀይሬ ብለህ ለምታልመው፣ ለእናንተ ብቃቱ ኖሯችሁ ግን ለሥራ ማስኬጃው እጅ ላጠራችሁ፣ ወይኔ ምንን አስይዤ ልበደር ላላችሁ ያለ ማስያዣ ብድር አለ። ምቹ በሁሉም የሥራ መስክ ለተሰማሩ ያለምንም ማስያዣ እስከ 300 ሺህ ብር ያበድራል። በማንኛውም አንድሮይድ ስልኮች ላይ አፕሊኬሽኑን ዳውንሎድ በማድረግ ያለሙትን ያሳኩ። ምቹ ያለ ማስያዣ ምቹ ነው።
2: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውለው የሽያጭ ቢሮዎቻችንን ይጎብኘው። አያት ለተሻለ ነገ። አያት ዞሮ መግቢያ።
3: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
4: እድግ በልልኝ የኔ ልጅ።
5: አንተ የት ጠፍተህ ነው ግን?
4: አሁን ገባሁ፣ በጣም ነው የናፈቅኝ።
3: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
6: 6885 ፒስ ራይድ የሀገራችንን የሜትር ታክሲ ታሪክ በአንድ እርምጃ ያዘመነ፣ ለአሽከርካሪዎችና ለተጓዦች ለየት ያለ ትራንስፖርት አማራጮችን ያቀረበ፣ አዲስ አበባና ሸገር ሲቲን ጨምሮ እስከ አዳማ፣ ወሊሶ፣ አምቦ፣ ፊቼ፣ ደብረ ብርሃንና ሌሎችም አካባቢዎች ድረስ በትጋት እየሰራ ያለ አስተማማኝ የጉዞ አጋር 6885 ፒስ ራይድ። አሽከርካሪዎች የፒስ ራይድ ዋና አጋሮች በመሆናቸው ከሚያገኙት ገቢ ላይ 5.5% ብቻ የሚቀነስ ሲሆን አይበለውና በስራ ላይ ያሉ ድንገተኛ አደጋ ቢፈጠር ለአሽከርካሪውም ሆን ለቤተሰቦቹ አስፈላጊውን ድጋፍ እናደርጋለን። ድንገተኛ የመኪና ብልሽት ሲያጋጥም የክሬንና የባለሙያ ድጋፍ እናመቻቻለን። በሚያደርጉት የጉዞ አፈጻጸም የባትሪና የጎማ ሽልማት እንደምንሰጥ ስንነግሮ በደስታ ነው። 6885 ፒስ ራይድ አድራሻችን ቦሌ ደንበል ሲቲ 8ኛ ወለል ወይም በ6885 ይደውሉ። ምቾት ያለው ጉዞ ፒስ ራይድን ይዞ።
7: በምንም የማይተካ ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የሕክምና ተቋም በልዩ እንክብካቤ ሕክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የሕክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የሕክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል።

0: ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን ወቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል
1: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
2: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ በያለውበት መልካም
1: አመት ባለ። መንጃ ፍቃዶ ለምን በኪስ ይቀመጣል? እጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለውጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡር የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ሥልጠና ያዳብሩ። በፒክ ድራይቨርስ ሥልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዶን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል።
3: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
4: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
5: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
4: አንቺ ከደወልሽልኝ በኋላ ነው የሰራሁት።
5: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
4: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛዋ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
5: ጥብሱም ቀይ ወጡም ክትፎም ሶሲ ሲያየ ነው?
4: አዎ ለአበሳሰልም በጣም ቀላል ነው።
5: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
4: በዛ ላይ በፕሮቲን የበለጸገ ነው።
5: እሺ የት ነው የማገኘው?
4: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
5: ባለሱቅ
6: ሶሲ ሶያ ስጠኝ
7: አለ። በድቃቁ ባንኳሩ
5: ሁለቱንም አይነት ስጠኝ።
8: ስንደክም የሚያበረቱን፣ እንዳንወርቅ የሚጠብቁን፣ አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለሕክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የሕክምና አገልግሎት የሚጀምረው ከሰብአዊነት ነውና። ኒው ሊፍ ሜዲካል ኮምፕሌክስ፣ ከትክክለኛ ምርመራ እስከ ተገቢው ሕክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ። ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የህክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፋልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ እዚህ ተስፋ አለ።
6: አመት እስከ አመት ሽክልክክ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ትውልታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌስ
9: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።

0: ግራኖላ ኤፍሌክስ በተለያየ ጣዕም ለልጆችም ለዋቂም ለመላው ቤተሰብ ከኢነርጂ አግሮ ኢንዱስትሪ
1: አውቶ ሴፍቲ አውቶ ሴፍቲ
2: ውድዬ አባቴ መንገድ ስትሻገር ተንቀቅበል በሞቴ ውድዬ ናባቴ መንገድ ስትሻገር ተንቀቅበል

0: Auto sefil. Auto sefil'in ያደመጣችሁ ነው ተወዳጁ ብስራት ኤፍኤም 101.1 ላይ ፍትህ እንፈልጋለን የምትል ቴክስት አንብባል። በጣም በተረጋጋ ሚስትር የተላከች ቴሌግራም ላይ ስላየዋት ነው። የዚህ ሞተረኞች ጉዳይ ነው ኦፍኮርስ። የአዲስ አበባ ሞተረኞች ምን አጥፍተን ነው በዚህ ልክ የምንሰቃየው? ቤተሰብ ማስተዳደር አልቻልንም ይላል። እኛም እኮ ሰው ነን፣ ይርበናል፣ የልጆች ትምህርት ቤት ክፍያ ደርሶብናል፣ የቤት ኪራይ አለ፣ ቀለ መሰረታዊ የሆኑ ፍላጎቶች አሉ፣ ትራንስፖርት፣ የትምህርት ቤት ሰርቪስ ክፍያ አለ። ይህን ሁሉ ወጪ ብር ይፈልጋል። ካልሰራን ኬት አምጥተን ነው ቤተሰብ የምናስተዳድረው? እስካሁንም በፈጣሪ ፍቃድ ነው ያለ ነው ይላል።
1: በነገራችን ላይ እንደ ትንሽ ነገር ማየት የለብንም። በሺዎች የሚቆጠሩ ሰዎች ናቸው።
0: በሺዎች ምናልባትም በሺዎችም አይደለም፣ በአስር ሺዎች ወይ በመቶ ሺዎችም ሊሆን ይችላል። ከጀርባ ያለው
1: ግድ የለ። እሱን ስጨምር
0: ቤተሰብ ነው እኮ ዋናው። ከጀርባ ያለው እኮ ነው የሚተጎጂ።
1: በሺዎች የሚቆጠሩ ሰዎች ናቸው። በራሳቸው እነሱ ስራ ፈቶ መቀመጡ ሌላ በሽታ ነው። እሱም ብቻ ሳይሆን ደግሞ ከኋላ ያለው ቤተሰብ፣
0: ከኋላ ያሉ ልጆች፣ ትምህርት ማቋረጥ አለ።
1: በጣም ብዙ ነገር አለና እባካችሁ
0: ከቤት መውጣትም አለ። ሁሉ ሰው መውጣት አለ።
1: ሁሉ ሰው በጋራ የሚስማማበት ነገር አለ። የጸጥታ ጉዳዩ ማንም ሰው ጸጥታው እንዲሰፍን ይፈልጋል። ነገር ግን ደግሞ ምክንያታዊ መሆን መቻል ያስፈልጋል። በዛ ጊዜ በምክንያት ቆመዋል። ልክ ነው። መስቀሉ አለ፣ ኢሬቻ አለ እና ተጓዳኝ ሌሎች ደግሞ የመንግስት መስረት አለ የመሳሰሉት ነገሮች ነበሩ። አሁን በቃ ከዛ በኋላ ነገሮች ካበቁ በኋላ ወደ ስራ እንዲመለሱ ማድረጉ ተገቢ ነው። አንዳንዴ ያዘዘ ሰው ሊረሳ ይችላል። አዎ እንደዚህ አይነት ነገሮች አሉ። ነገራችን
0: በኋላ ማስታወስ ነው የሚከብድ።
1: ድሮ አሉ የደርግ ጊዜ ታሪክ ነው ሲነገር የሚሰማው። አንድ ባለስልጣን የሆነ ሰው ያስራል። ፍርድ ቤት ይቅረብ ምናምን የሚባል ነገር የለም እና ያስራል። ያሰረው ሰውዬ ረስቶታል። ሰውዬው ታስሯል። እዛ ጋር ያሰሩት ደግሞ ታች ያሉት ሰዎች የአለቃ የባለስልጣን ትእዛዝ ስለሆነ መፍታት አይችሉም። ይፈራሉ። እሺ ይፈራሉ። ያኛው ደግሞ ረስቶታል፣
0: ትቶታል።
1: ምንም የሚያስታውሰው ነገር የለም። እንደዚህ አይነት ነገር ሀፕንም እንዳያደርግ እባካችሁ አስታውሱ። ይሄ እንደዛ ይሆናል ማለት ያደለ
0: እንትን ጉዳይ ስለሆነ መስለኝ ይሄ የኮሚቴ ነገር አይደለም።
1: የኮማንድ ፖስት ነው። ኮማንድ ፖስቱ የሚሰበሰብባቸው ጊዜዎችም ይኖሩ ይሆናል።
0: ምናልባት አንድ ሰው እኮ ቢሆን
1: ከኮማንድ ፖስቶቹም ደግሞ አንዱ ለምሳሌ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ወይም ደግሞ የከተማው ሰላምና ጸጥታ ወይም የከተማው ትራንስፖርት ቢሮ አንዳቸው ቢያንስ ማስታወስ ያስፈልጋል። መረጃውንም የሚሰሙ በቅርብ ሚዲያ የሚሰሙ ሰዎች ቢያስታውሷቸው ጥሩ ነው። ወይም ደግሞ አንድ የሆነ ነገር ቢባል እውነት ለመናገር ጥያቄው እኛ ጋም በጣም በዛ። እኛ ጋር ብቻ አይደለም፣ በተለያየ መልኩ ነው ጥያቄዎቹ ሲቀርቡ የማየው። በሶሻል ሚዲያው ላይ በጣም ሲመላለስ
0: ግልጽ እኮ ነው። በቃ ብዙ ሰው ሊጎዳ እንደሚችል ማወቅ ያስፈልጋል።
1: ስለዚህ እባካችሁ ነገሮች
0: ዝም ብለህ እኮ ይሁን አምስት ሰው አስር ሰው ምናምን አይደለም የምትጎዳው፣ ማት ሰው ነው የምትጎዳው። ብዙን የህብረተሰብ ክፍል ነው ይጎዳ። በነገራችን ላይ እኔ እንዲያውም የሚታየኝ የነበረው አሽከርካሪ እንዲያው ሞተረኞቹና ከጀርባው ያሉ ቤተሰቦች ብቻ ናቸው ይታየኝ ነበር። ተጠቃሚው ማት አ እንደሚንጫጫው ሶሻል ሚዲያ ላይ ታ ሞተረኞች በመቆማቸው በቃ ህይወታችን ሊቆም ነው የሚሉ ብዙ ተጠቃሚዎች አሉ።
1: ለምን መሰለ? ባለጋራዦች መኪና አስነስቶ ከጋራጅ ተነስቶ ስፔር ፓርት ከተክለሃይማኖት ወይም
0: ይዘው መምጣት አይችሉ። ኮስቲም ነው
1: ኮስቲም። ስለዚህ እነኝን ልጆች ይልካሉ። ሄዶ ያውቃሉ፣ ዋጋው ይታወቃል። ምን ይታወቃል?
0: ዲሊቨሪ ስራ የሚሰሩ
1: ምን ያህል ስራ ያቃልላል። እሱ ብቻ አይደለም በነገራችን ላይ የእኛም መስሪያ ቤት ኤቢሲ ሴኩሪቲ እንዴ በሞተር ነው ስንት ስራዎች የሚሰራው። እና የድርጅቶችም ነው በነገራችን ላይ ግለሰቦች ብቻ
0: ተጠቃሚዎችም ነው እየተጎዱ ያሉት። አሁን ተጠቃሚም ነው ሞተረኞችን የሚጠቀሙ ሰዎችም በጣም እየተጎዳ ነው። ቢዝነስም እየተጎዳ ነው ነው ቢዝነስ እየተጎዳ ነው። ቢዝነስ ተጎዳ ማለት ደግሞ መንግስት ገቢው ይቀንሳል ነው እየተባለ ያለው።
1: ወይም ደግሞ ኢቨን በጃዙ አይ እንደዚህ እንደዚህ ለእኛም ቢቀርብ እንደዚህ እንደዚህ በዚህ ምክንያት የተወሰነ ነገር እንደዚህ ስላለ በዚህን ጊዜ እና እንትን እንላለን ብለው የሆነ ነገር መረጃውን ቢሰጡም ዝም ብሎ ድፍን ድፍን ብሎ ከመቀመጥ አይደለም። አንድ መረጃ መስጠትም እኮ አንድ ነገር ነው። ሰው ማወቅ መቻል ያለበት
0: ዝም ማለት ያስጨንቃል ትንሽ
1: ያስጨንቃል የትራፊክ አደጋው እንዳልኩት በሶስት ቀን ውስጥ አንድ አደጋ ነው የደረሰው እንግዲህ በሶስተኛ ሳምንት ነው በነገራችን ላይ ያለፉ ሁለት ሳምንቶች ዊኬንዱን ማለት አርብ ቅዳሜ እሁድን አደጋው ሳይደርሱ ነበር ይሄኛው ነው አሁን አንድ አደጋ የደረሰው ትላንት ነው ጥቅምት 1 ላይ የደረሰው ምሽት 3 ሰዓት ላይ ነው ኮልፌ ቀራኒዮ ወረዳ 7 ሜዳ መስጊድ የሚባል አካባቢ ነው የሰሌዳ ቁጥር 3 B55698 አዲስ አበባ የሆነ መኪና ከሜዳ መስጊድ ወደ ሜዳ መስጊድ አደባባይ ወደ አልፋ ትምህርት ቤት እየተጓዘ ያለ የ36 ዓመት ወጣት ነው ጎልማሳ ወንድ ነው መንገዱን ከግራ ወደ ቀኝ በማቋረጥ ላይ ያለ አሽከርካሪው ደርሶበት ግይቶ የሞት አደጋ ደርሶበታል ነው ማታ ምሽት ላይ ነው እንግዲህ አለባበሳችንን እግረኞች ሊታይ በሚችልበት አሽከርካሪው ደግሞ ማይታይበት ቦታ ላይ ሲሆን ቀስ ብሎ መሄድን
0: ጨለማ ነው ቦታ
1: ሊሆን ይችላል ይገምታሉ እንዴት ታዲያ በይፋ ብርሃን ባለበት ቦታ ላይ ሰው ልትቀይት ይችላል ስለዚህ አንድ የሞት አደጋ ነው እንደው በዚህ እግረ መንገዴን ለመግለጽ ያህል የትራፊክ አደጋው የተወሰነ የቀነሰ መምጣቱን ያሳያል ግን አሁንም ገና ይቀራል ሐምሌ ላይ 47 ሰዎች ነበሩ የሞቱት በትራፊክ አደጋ አዲስ አበባ ላይ
0: በዚህ ባለፈው አመት
1: በዚህ ሐምሌ
0: አምና
1: ነው የሚባለው በጀት አመቱ በነገራችን ላይ የሚቆጠረው ወደዚህ ነው ከሰኔ በኋላ
0: ይህ ሰመቱ እዚህ ነው
1: ስለ 3 ወር የመጀመሪያ 3 ወር የሚባሉት
0: አይ 3 ወር ሪፖርት ያቀረብክ ነው
1: ማለት በለው እንደሱ
0: እሺ
1: ነሐሴ ላይ 40 የሞት አደጋ ነው በሰባት ቀን ነው
0: አዲስ አበባ ውስጥ ነው
1: አዲስ አበባ ላይ አንድ ወር ክረምቱን በጣም በስቶ ነበር ማለት
0: 47 በየወሩ
1: መስከረም ላይ ቀንሰው እንግዲህ በጣም ቀንሷል ማለት ይችላል 26 ቀንሷል ከሌሎቹ ስታይ ከ47 ከ46 መስከረም ላይ 26 ነው
0: በሰራት በሃምናም ቀንሷል
1: እንግዲህ ጥቅምት ትላንትና አንድ ብለን ስንጀምር አንድ የሞት አደጋ ተመዝግቧል አሽከርካሪዎች ባካችሁ ተረጋጉ ትልቁ አላፊነት አሽከርካሪው ላይ ነው በርግጥ ምንም ጥያቄ የለው ምክንያቱም የኛም ማህበረሰብ አሁን በደንብ ስናዩ አዲስ አበባ ላይ ያለው ምንም ስለ መንገድ ደህንነት ምንም ግንዛቤ ያለው ብለህ የምትለው ነገር አይደለም ምንም እግረኛው ስለዚህ አንሰን በዛም የመንገድ ደህንነትን ወቀት አውቀን መንጃ ፈቃድ ስላወጣን አሽከርካሪዎች እዚህ ላይ ትልቅ አላፊነት
0: አለ ያደጋውን ምንነት ያሰብን
1: ስለምናስብ እንደው መረጋጋቱን በተለይ ምሽት ላይ በጣም ጥንቃቄ መውሰዱን በጣም መረጋጋትን ስለመንገድ ስነዳ ስለመንገድ ስለአካባቢው ነገር እየተቋጠረን ብንሄድ አደጋውን ልንቀንስ እንችላለን በርግጥ ማንንም ሰው ወዶ ነዚህ ነው የትራፊክ አደጋው ግዴለሽነት ነው እንጂ ሆን ብሎ የማይደርስ አደጋ ነው ወንጀል ነው የማይባለውና ግዴለሽነቱን እንቀንሰው ሆን ተብሎ አደጋ ያደርስ ማንንም ሰው ግን ግዴለሽነቱን እንቀንሰው አስበን ተረጋግተን መንገድ ብንጠቀም የተሻለ ነው ከዛው ጭ ቀደም ያነሳውት ነገር አሁንም ይሄ ሶሻል ሚዲያ ላይ እባካችሁ ቪው ለማግኘት የሆነ ነገር ለማግኘት የሆነ ቦታ ላይ ደረሰውን አድጋ ወደ ሆነ ቦታ ላይ አምጥተን ቀደም አሁን የሆነ ለቅሶ ይከላከሉ ነበር የጎሮ ላይ ደረሰ ባለና ሚስቶች እና ልጆችም አብረው አለቁ ብሎ ባጃጅ በሲኖትራክ ጋር አገናኝቶ እንትን እየሰሩት የነበረው ልክ አይደለም አንተ ቀደም ኦፍ ሪከርድ ይያልከ ነበር ሲሰሩ እንኳን እንደ ቦታውን
0: የሚመስል ነገር ማለት
1: ባጃጅ እንደማይገባ ይተወቃ
0: የለም ኮጎሮ ውስጥ ባጃጅ የሚባል ነገር የለም ጎሮ አታይም ቀን አይደለም ማታ አታይም ለሊት የለም ባይደው በጣም የሚቆጣጠሯቸዋል ወደ አስፋልቱ አይወጡ
1: እንደዛ አድርጎ ሰርቶ ሰውን ማሳዘን ኮመንት የሚሰጡት ሰዎች የነበሩ እባካችሁ መቼ ነው እንዴት ሆኖ ነው
0: ምናምን የቆየ የክፍለ ሀገር ምናምን
1: የቆየ ክፍለ ሀገር ነው የነበረውን አምጥቶ አገናኝቶ እዚህ ሙዚቃ
0: አንድ ሶሻል ሚዲያ ክፋቱ ይሄ ነው ለመሰለ ሶርስ አይፈልግማ ምንጭ የለው ሶርስ አይፈልግም
1: ግን ተጠያቂነትም የለው
0: ፖሊስ ነው ያለው ማን ነው ያለው
1: አይለም
0: እከሌ አለ ብሎ ሶርሱን ቀኑን የሰሌዳ የደረሰበትን ትክክለኛ ሰዓት ምናምን የለም እኮ የምትፈልጋቸው መረጃዎች እኮ የሉ ማለት ዝም ብሎ ማስጮህ ነው
1: ዝም ብሎ ማስጮህ ነው
0: ያው የታወቀ ነው ጥቅሙም የታወቀ ስለሆነ
1: እና በዚህ ምክንያት ሰው በጣም ህርት ሊሆን አለ አያስፈልግም ምን ያደርጋል እንደዚህ ክፋት ጥሩ ነገርን ብንጽፍ
0: ከክፋትም አይደለም እኮ ክፋትም ሰውን ለመጉዳትም አይደለም ስራ ለመስራት እየሰሩ ነው
1: እነሱ ያስቁ እኛ ማስከፋቱ ማሳዘኑ መቼ ብዙ አለ ኑሮ አለ ስንት ነገር ያስቆን ባስቆን ያገኙ ይፈልገ እንደሱ ማድረጉ ነው የሚሻለው። ሞተረኞች ጉዳይ በዩቲዩብ ቻናላችንም እየመጣ ነው። ሞተረኞች ጉዳይ ባካቹ ይላል። ስለ ሞተር የሰማችሁት ነገር አለ ወይ እያለ ነው። አዲስ አበባ ላይ ቪአይፒ ፓስ የሚይዙ ህፃናት አሉ እየተወዳደሩ ነው። እባካቹ ይሄን ነገር ሰምቻለሁ ዘምቻለሁ። በተለይ ወደዚህ ወደ ሳር ቤት አካባቢ ብዙ ነገር ነው የሚወራው። እባካቹ ባለስልጣናትም ልጆቻችሁ የት ነው የሚውሉት? መኪና ቁልፍ አስቀምጣችሁ ስትሄዱ የት ነው የሚሄዱት የሚለውን ነገር ማሰብ ጥሩ ነው። እነሱ አያውቁትም። እርግጠኛ ነኝ ቪአይፒ ካርድ እያያዙ ምናምን ይላሉ። የባለስልጣን ልጆችም አሉ የሚል ነገር እየሰማ ቪአይፒ ካርድ ይዞ ይኸውልህ፣ እዚህ ጋ እኮ በዩቱብ ላይ እኮ የመጣሁን እኮ ነው። ቪአይፒ ፓስ ይዘው የትራፊክ ጥሰት የሚጥሱ ነው አሉ የሚል ነገር
0: ቪአይፒ ፓስ አለ።
1: እኔ አላቅም እንግዲህ እሱን የማውቀው ነገር የለም። ግን ለማንኛውም እኔ
0: ግን አለ አንተ በምታውቀው ጊዜ የሚሰጥ ቪአይፒ የሚባል ፓስ አለ። ቪአይፒ ፓስ እኮ አይ ህግ የሚኖረው ግን የሚኖረው
1: የሆነ የተከለከለ ቦታ
0: መንገድ ይዘጋል። የሆኑ ሰዎች ብቻ ናቸው የሚገቡት። እንደዚህ አይነት ለፕሮግራም ሲሆን ለአንዳንድ ጉዳዮች መንገድ ሲዘጋ ነው ቪአይፒ ፓስ የሚኖር አይደል?
1: ለምሳሌ መስቀል
0: አደባባይ ኖሮ እሱን ለማለፍ
1: እና ያችን ለማለፍ ቪአይፒ ፓስ ይዘጋል።
0: እዛ ነው የሚኖረው።
1: ህግ ለመጣስ መብራት ለመጣስ
0: ቪአይፒ ፓስ የሚባል
1: የለም። እኔ
0: ሊኖርም አይችልም እንጂ እኮ አይደለ፣ ሊኖርም አይችልም ብዬ ነው የማስበው።
1: ግን እኔ አሁን አንዳንድ መነሻዎች ስለምሰማ ነው በተለያየ ምክንያት እኔ የእኔ ልጅም ራሱ የት እንደሚውል አላውቅም። እኔ ትምህርት ቤት ማድረሴ ነው ማቋቋሽ ገብቷል። ከዛ ወጥቶ ምን እንደሚያደርግ አላውቅም። ግን ኦረንትድ ማድረግ ያስፈልጋል፣ ማስተማር ያስፈልጋል፣ መንገር ያስፈልጋል። የእኔ ልጅ ስለሆነ ምናልባት ብዙ ሰው ስለሚያቀኝ እንደፈለገ ተነስቶ የሚያደርግ ከሆነ እሱን ሳይሆን እኔ ነው ያዋረደው። እና ልጆች ምን እንደሚያደርጉ ማየት ያስፈልጋል። ኢቭን መኪና የሚሰጣቸው ልጆች ካሉ ባለሀብቶችም ነው በነገራችን ላይ ባለሀብቶችም አቅም ያላቸው ባለሀብቶች መኪና ሶስት አራት ሊኖራቸው ይችላል። ልጆቻቸውን አቀናጦ እንደፈለጉ ሊያደርጉ ይችላሉ። ግን ያ ሌግጀሪ የሆነ መኪና ይዞ ወጥቶ ምንድን ነው የሚያደርገው? ይሄ በጣም ተገቢ ነገር ነው። እና
0: እንዳይጠፋ ነው ዞሮ ነው።
1: ተቆጣጣሪዎችም በእርግጥ የትራፊክ ፖሊስ ተቆጣጣሪዎችም እንደዚህ አይነቶቹን ስታዩ እኔ የከሌ ልጅ ነኝ እኔ የከሌ ነኝ ብሎ ሲል ዝም ብሎ መልቀቅም አያስፈልግም። ምንድን ነው አቢዩዝ ማድረግ ነው ማለት ሳይሆን እነኛ ሰዎች ማወቅ አለባቸው ቤተሰቦቻቸው የሰው ልጅ እንደዚህ አይነት ቦታ ላይ እንደዚህ አይነት ድርጊት እንዳይደገም ማለት ነው።
0: ሲጀመር በጥፋቱ መቀጣት አለበት። በቃ መቀጣት አለበት። እንደ ማንኛውም ሰው ነው ሲጀመር ትሪት መደረግም ያለበት። ሁሉም ሰው እኩል ነው ብለን ነው የምናስበው። በተለይ ደግሞ አደጋ ሁሉን እኩል ነው የሚያስተናግደው። በነገራችን ላይ ትራፊክ ላያስተናግድ ይችላል፣ አደጋ ሲመጣ ግን ሁሉንም እኩል
1: አደጋ። በጣም የሚያሳዝነው እሱ ነው።
0: ማንንም
1: አይመርጥም።
0: ባለሀብት ልጅ አይደለም፣ ራሱን ባለስልጣኑን እኮ እየማረው አይደለም። አሁን የስንት ባለስልጣናት ናቸው ዩታዎችን እያጡ ያሉት በትራፊክ አደጋ ምክንያት። ስለዚህ ለራስ ነው ጨው ለራስ ትልጣፍጥ ነው ነገሩ።
1: አዎ እንደዛ ነው ያለው። አላዛር የሚባል የዩቱብ ተጠቃሚያችን ነው። አዲስ አበባ ላይ ቪአይፒ ፓስ የሚይዙ ህጻናት አሉ እየተወዳደሩ ነው። እባካችሁ እየተወዳደሩ መኪና እንግዲህ ሽቅደን ነው መኪና ሲነዱ ሽቅደም እንደምናምን እያደረጉ ልጆች ናቸው ይሆናል አይደል? በጉርምስና ወቅት የምታደርገውን ነገር አታውቅምና፣ ግን ደግሞ በዛ ጊዜ የሚጎዱት ጉዳት ከፍተኛ ነው የሚሆነውና እባካችሁ
0: ይችን እንትን አይታታል። ሰላም አውት ሴፍቲዎች፣ የደቡብ ኢትዮጵያ ሶስት ትራፊክ ፖሊሶች ሰሞኑን በቲክቶክ የት ቦታ ነው ትራፊኮች የሚያስቸግሯችሁ ብለው ሰው ስላዝናኑ የዞኑ ፖሊስ አስሯቸዋል። ኧረ ሊታስሩ ይገባል።
1: አይ ማዝናናት አይደለም በነገራችን ላይ
0: አይደለም። አሁን እኮ ትክክለኛውንና ኤአይውን መለየት አልቻልንም እኮ። አሁን እሱ ኤአይ ነው ትክክለኛ ሰው
1: ያሰኛል እንትኑ ነገሩ። ምክንያቱም ዩኒፎርም የለበሰ ሰው ውትድርናን የተማረ ሰው እንዴት አይነት የወታደር ዲሲፕሊን ከባድ እንደሆነ አታውቅም እኮ
0: እኮ እውነት እነሱ ትራፊክ ፖሊስ እንደዛ ማለት እንደው እንትኑ አለው ወይ
1: ይላል ወይ ነው።
0: አረ አይልም እኔ አይመስለኝም። አሁን ዞሮ ዞሮ ከአቅማችን በላይ የሆነ ነው። ገና እኮ ብሏል እኮ ማን ነው ከቁጥጥራችን ውጭ ይሆናል ኤአይ ብሏል። ከቁጥጥራችን ውጭ ይሆናል ማለት የእነዚህን ሰዎች ፊት አምጥተህ ምናምን እንትን ማድረግ ቀላል ነገር ሆኗል።
1: አድማጮቻችን ዛሬ የሚደወልበት ቀን አይደለምና በጣም አንገብጋቢ ከሆነ በጣም አንገብጋቢ ነው በሉና ቅድም በአፖ ላይ
0: አፕሊኬሽን ላይ ባለው ኢንቦክስ ወይንም መልእክት መላኪያ ሀሳብ መስጫ ሳጥን ላይ አስፍሩልን፣ እንደውልላችኋለን እዛ ላይ ካገኘ ነው። እሺ
1: እንደሱ ብሎ ቢያደርጉ ጥሩ ነው። ሰላም ለእናንተ ይሆናል።
0: ግን ታስሯል እንዴ?
1: የቲክቶክ ነው እሱ፣ እኛ አላወቅንም። ያሳወቁን ነገር የለም ማለት ነው። ሰላም ለእናንተ የሆነ አቶ ሴፍቲዎች አዘጋጆች፣ በዳይም ተበዳይም እንዳይኖር ሕግ በትክክል እንዲከበር ስለምታደርጉት ጥረት ምስጋና ይገባቸዋል። በእናንተ ልፋት የብዙዎቹ እንባ እየታበሰ ነው። አሁንም የሞተረኞች ወደ ስራ የመመለስ ነገር እና የላዳ ታክሲዎች የተሸፈነ በደል ሸዋ 6 ዓመት የሞላው ለቅሶ የሚመለከተው አካል ጋር ተነጋግራችሁ ቢያንስ ገንዘባችን እንዲመለስልን እንድታደርጉ።
0: እውነት ነው፣ የሁለቱም አንገብጋቢ ነገር ነው። ሁለቱም ብዙ የህብረተሰብ ክፍል የሚሸፍኑ እንትኖች ናቸው። የሞተረኞች ዞሮ ዞሮ ዛሬ ነገር መባልም ያለበት ነገርም አይደለም። ራብ ቀን አይሰጥም። በነገራችን ላይ ራብ ቀን አይሰጥም። በጣም ብዙ ቴክስቶች ናቸው። እሱን በተመለከተ
1: በጣም ብዙ ብዙ እንደው ዝም ብላችሁ
0: ሆናል የሚሉ በጣም ብዙ ቴክስቶች የሰዎቻችን
1: ሁሌም እንደምንለው
0: ራቡ ነው እየተባለ ነው።
1: ዩቱብ ቻናላችን ላይ ግቡ፣ በተለይ አስፈጻሚዎች ቴሌግራሙም ላይ ግቡ እና ይሁ እያንዳንዱ መዳረስ ስለማይችል ብዙ ስለሆነ ነው ማንበብ የማንችለውና ይሁና እናንተ የሚጠቅማችሁን ነገር ከዛ ጋር ውሰዱ። መፍትሄ ለማሰጠት ማለት ነው። መፍትሄ ለማሰጠት
0: አዎ። እንዴት ናቸው አቶ ሴፍቲዎች? ገቢዎች መብራት ላይ ላዳ ታክሲ ጭነት ታክሲዎችን ላዳ የጭነት ተሽከርካሪዎችን መሀል መብራት ላይ እየገቡ ደረሰኝ ቁጥጥር ብለው የትራፊክ ፍሰቱን እያስተጓጉሉ ነው እንዴ? ማለት የገቢዎች ሰራተኞች ማለት ነው።
1: የት ሆኖ
0: በመብራት ላይ ምናምን እንግዲህ ከመርካቶ የሚወጡትን ምናምን ምናምን
1: እዛ መርካቶ ላይ አይቆጣጠሩ? እዚህ ከመጣ በኋላ ምን ስራ ይቆጣጠራል? እኔ እኮ በጣም በጣም በጣም የሚያሳዝን ነገር ልመሰል፣ ገንዘብ ፍለጋ ካለ ነው በስተቀር እንደዚህ እንደዚህ አይነት ሰራተኞች ገንዘብ ፍለጋ ነው።
0: የግል ገንዘብ
1: ፍለጋ በግልጽ መነጋገር ስለሚያስፈልግ ነው። እነኚህ ሰዎች ከመርካቶ ከሱቅ ጭነው ነው የሚወጡት። እሺ፣ እዛ ጋ ያሉ ገቢዎች አሉ፣ ሰራተኞች አሉ። እዛው ጋ ቆሞ ይጠብቅ ወይም ደግሞ ያለ ደረሰኝ ሸጣ ብሎ እዛው ያዝ ከፈለገ መጥቶ ትራንስፖርት አድርጎ ሲነሳ እኮ ከዛ በኋላ ገዝቶ ከመጣ በኋላ እቃውን ለአንተ ይሰጣል እኮ። ደረሰኝ እኔ እቃ ገዝቻለሁ፣ ደረሰኝ ነበረኝ፣ ከዛ እቃውን ለአንተ ስጦታ ሰጠው፣ አንተ ይዘ ወደ ቤት እየሄድክ ነው። እኔ ደረሰኝ እኔ ጋ ነው ያለው እና ምን ሊሆን ነው? ሲገዛ እዛ ጋር መቆጣጠር ሲገባው አሁን ስለሌለው ገብቶሃል አይደለ?
0: አዎ አውቃለሁ። አይ ለምን እንደሆነ እኮ ስለሚገባኝ ነው።
1: ይሄ
0: ፕላስ እኔ እንደው ተውና የለኝም ቢለው ምን ያደርገዋል? ሱቁ ነው እኮ ሱቅ ነው። ከሱቁ ነው የተገዛው። እርምጃ የምትወስዶ እኮ በሱቅ ላይ ነው።
1: እዛ ነው
0: ንግድ ፍቃዱ ያለው እኮ እዛ ነው። ላዳው ላይ አይደለም ያለው፣ ታክሲው ላይ ምን ሊያደርገው ነው? የለኝም ቢለው በቃ ትክክለኛ ቦታ አይደለም። ትክክለኛ ጥያቄ ትክክለኛ ቦታው ላይ አይደለም እየተጠየቀ ያለው ነው። አደጋም አለው በነገራችን ላይ። ፍሰቱን ተውት፣ መገጨትም እኮ አለ፣ መሞት አለ በነገራችን ላይ። የሆነች ብር ቀርማለሁ ሲሉ መሞትም አለ። ይሄ ለኢንስፔክተር ለአንተም ሪፖርት አይመችም። ምን ሲያደርግ ተገጨተ?
1: ኧረ ልክ አይደለም በእውነት።
0: አይ ትክክል አይደለም። እንዲህ እየተደረገ ከሆነ ትክክል አይደለም። በቦታው ላይ ነው ቁጥጥር መደረግ ካለበት እዛው ቦታው ላይ ነው። ከዚህ በፊት እንደዚህ የጉምሩክ እንትን እንደዚህ አይነት ነገር ተጀምሮ ነበር አይደል? ተጀምሮ ነበር። እንደዚህ ግን እሱም ትክክል አይደለም እየተባለ ስለነበር እሱ ቆሟል። አሁን የለም። ይሄኛውም ትክክል አይደለም። ደግሞም ባለላዳን በሉት የጭነት ተሽከርካሪም በሉት አንድ ንቃ ጫንልኝ ሲባል ሪሲት ይሄታል። ሪሲቱ ህጋዊ ነው አይደለም ብሎ ጠይቆ አይደለም የሚጭነው። አለቀ በቃ። እሱ ዋጋ ተነጋግሮ ከየት ነው የምነሳው፣ የት ነው የማደርሰው፣ ስንት ነው የሚያዋጣኝ፣ እዛ ጋ ነው ትኩረቱ። አለቀ። ከየት የሚያምጣው?
1: አይ እንደዚህ የሚባልበት ቦታ አለ። ቆይ ቆይ፣
0: እዛው ቦታው ላይ ነው
1: አይደለ? እንደዚህ የሚባልበት ቦታ አለ። ይሄ ማለት ከጠረፍ መኪና ለምሳሌ ትልልቅ መኪና
0: እሱ ኮንትሮባንድ ነው።
1: ገብቶሃል አይደለ?
0: እሱማ ሌላ ጉዳይ ነው።
1: ይሄ ይሄ ሌላ ጉዳይ ነው። ያንን ሐሳብ አምጥተህ እዚህ ከተማ
0: ያንን አትደራደርም እኮ እሱ እኮ ንብረትን የሚያሰሩስ ነው አንተንም የሚያሳስር ነገር
1: እሱን ሐሳብ አምጥተህ እዚህ ከተማ ውስጥ
0: ሰራለህ ማለት አይቻልም። እሱ ነው እሱ አይቻልም። እዚህ ከተማ ውስጥ
1: ተገበ
0: ኮንትሮባንድ ይለ
1: ለምሳለ ከዚህ በፊት አጫሉ ጎዳና ላይ እንደዚህ የሚሰሩ አባሎች ተይዘው እርምጃ ተወስዶባቸዋል። የፖሊስ አባላት መነገራችን
0: ላይ አረባክ
1: የፖሊስ አባላት ክትትል ተደርጎ እድሜ ለፌዴራል ፖሊስ። ፌዴራል ፖሊስ በጣም ብዙ ነገር ነው
0: እንደዚህ ህጋዊ ደረሰኝ የለውም አሉ
1: የለውም እያሉ አጫሉ ጎዳና ላይ እያስቆሙ አስብ፣ ከተማ ውስጥ የሚንቀሳቀሰውን ሰው። በኋላ አንደኛ ጨለም ያለ ቦታ ነው፣ አያ አጫሉ ጎዳና ብዙ ህዝብ የሌለበት ቦታ
0: ለመደራደር
1: ለመደራደር ነው። እንደዚህ ነው ፌዴራል ፖሊስ ክትትል አድርጎ ነው እጅ ከፍንጅ ይዞ እርምጃ የወሰደው። ይሄንንም በየቦታው በየከተማው ላይ እንደዚህ አይነት የሚያጭበረብር ሰውን አቢዩዝ ማድረግ ነው።
0: እዚህ ነው አዲስ አበባ ውስጥ ነው የሚገርመው ነገር፣ ክፍለ ሀገር እኮ አይደለም ደግሞ ይሄ። እንደው ክፍለ ሀገር እንኳ ነው ቢባል ትንሽ እንትን ሊያስብል ይችል ነበር። አዲስ አበባ ውስጥ በጣም ነውር ነው እንዲህ እያደረጉ ካሉ ትክክለኛው ቦታው ላይ ነው መቆጣጠር ያለባቸው።
1: አላዛር አሁንም ተጨምረ ይሄ ነገር በጣም እኔም ሀሳቡ እኔንም ስለሚገዛኝ ነው። ሰው ከመጨረሳቸው በፊት የሆነ ነገር ያስፈልጋል። 20 ዓመት ላልሞላው ልጅ እንዴት መኪና ይሰጣል? ለዛውም ሌግዠሪ መኪና፣ ለዛውም ሌግዠሪ መኪና።
0: ራሳቸውን ነው የሚያጠፉበት።
1: ሰው ከገደለ እኮ መታሰሩ አይቀርም።
0: ቀላል ይታሰራል እንዴ? ምን ጥያቄ አለ? ህይወቱ ነው የሚበላሸው እንጂ ምን አሁን አንድ 20 ዓመት ያልሞላው ልጅ 4 ዓመት 5 ዓመት ምናምን አስረው ከዛ በኋላ ወጥቶ ምን አይነት ሞራል የሚኖረው? ትክክል አይደለም። በነገራችን ላይ ማለት ስርዓት ማስያዝ እንግዲህ ለራስ ነው። ይሄ ነገር ለራስ ስለሆነ ነው የሸገር ሲቲ የፉሪ ክፍለ ከተማ ትራንስፖርት ጽህፈት ቤት የአብማ ፍቃድ ለማደስ የአሽከርካሪ ብቃት ማረጋገጫ ማለት ነው ፍቃድ ለማደስ ከሶስት ወር በላይ ጠብቄ ዛሬም ካርዱ አልታተምም አሉኝ። ጊዜያዊ ወረቀትም አንሰጥም ብለው ብዙ ባለጉዳይ እየተጉላላ ነው። ሀይ የሚላቸው የሚመለከተው አካል የለም ወይ? ኧረ ጠይቁልን። እየጠበቁ 2 ዓመት የሞላቸውም አሉ አሉኝ። የውስጥ ሰራተኛው ያንተማ ገና አሁን ቅርብ ጊዜ ነው ምን አስቸኮለህ ሲለኝ፣ ታዲያ መቼ ይመጣል ብለው አላውቅም ተመላልሰ ጠይቅ አለኝ።
1: መንጃ ፈቃድ እድሳት
0: ተመላልሰ ጠይቅ።
1: በአካልም ትናንትና አንድ ወዳጅ ጠይቆኝ ነበር። በአካልም ማለት ነው። መንጃ ፈቃዱን ሰጠው፣ ይታደሳል፣ ገንዘቡን ከፈልኩ። ከሶስት ወር በኋላ ጠይቀኝ አሉ።
0: እንዴ
1: ከሶስት ወር በኋላ ጠይቀኝ ሲሉኝ፣ እሺ መንገድ ላይ እንዳልያዝ ጊዜያዊ ወረቀት ጊዜያዊ መንጃ ፈቃድ ስጡኝ አልኳቸው። የለም አሉኝ። የለም ጊዜያዊ አንሰጥም አሉኝ።
0: እና
1: እኔስ የግል መኪናዬን ነው የሚይዘው። ስራ ሰርቶ የሚገባው ትራንስፖርት አገልግሎት እየሰጠ ያለው ሰው ቤቱ ይዋል።
0: ምን ማለት ነው ግን?
1: እንደገና እሱ ብቻ
0: ጀምር መቅጠር ምን ማለት ነው?
1: እሱ ብቻ አይደለም፣ ከዛ ደግሞ በዚህ መካከል ላይ እግዜር አይበለውና አደጋ ይደርሳል። አደጋ ሲደርስ
0: ሲጀመር ማን አንቀሳቅሰው እንጂ ሲጀመር እኮ እንኳን የትራንስፖርት ተሽከርካሪው አይደለም የግል መኪና ይዘህ እኮ ከአዲስ አበባ ውጭ እኮ ከዚች እኮ አትሄድም።
1: ሸገር ሲቲ
0: እዛም ነው የምትቆመው፣ እዛም ነው የሚያስቆሙህ። እዛም አስቆሙ መንጃ ፈቃድ ነው፣ እዛም አስቆሙ። እንዴት ነው መንዳት የሚቻለው? አንድ ቀን መንዳት አይችልም በነገራችን ላይ አንድ ሰው ካለ መንጃ ፈቃድ።
1: በጣም የሚገርመው ነገር አዲስ አበባ እና ሸገር ሲቲ ኦልሞስት አንድ ነው። እስቲ ይወቁት፣ አንዱን ክፍለ ከተማ የአሽከርካሪ ተሽከርካሪ ቁጥጥር
0: 15 ደቂቃ ሳይሞላ
1: 15 ደቂቃ ለዚያውም እኮ ስማ፣ ለዚያውም ይኸውልህ፣ አዳምጠኝ፣ ለዚያውም ሁሉን ነገር አንድ ቦታ አመጡት እኮ
0: አንድ ቦታ፣
1: ሜዲካልም፣ ሶስተኛ ወገንም፣ ምንድነው ስሙ ይሄ መድንፈንድም፣ ሶስተኛ ወገን ለኢንሹራንሱ ነው።

0: ያለ ማስያዣ ብድራለ ላንቺ ያለምሽውን አሁን ለማድረግ ለምትወጪው ላንተም ነገ ተቀይሬ ብለህ ለምትታለመው ለናንተ ብቃቱ ኖሯችሁ ግን ለሥራ ማስኬጃው እጅ ላጠራችሁ ወይኔ ምንናስ ይጀል በደርላላችሁ ያለ ማስያዣ ብድራለ ምቹ በሁሉም የሥራ መስክለት ሰማሩ ያለ ምንም ማስያዣ እስከ 300 ሺህ ብር ያበድራል በማንኛውም አንድሮይድ ስልኮች ላይ አፕሊኬሽኑን ዳውንሎድ በማድረግ ያለሙትን ያሳኩ ምቹ ያለ ማስያዣ ምቹ ነው
1: አርቆ ሐሳቢ ለተሻለ ነገ ዛሬን ይተካል ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል ንግዶስ አስተማማኝ ቦታ ላይ ነው ሰርቶ የሚከብሩበት ንግዱ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ አያቶች ነን ለጠንካራ የንግድ ትስስር ሁሌም ከጎን አለን ሶስት ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ ለተጨማሪ መረጃ በ0976606060 ወይንም በ7760 ይደውሉ የሽያጭ ቢሮዎቻችንን ይጎብኙ አያት ለተሻለ ነገ አያት ዞሮ መግቢያ
2: የምትወዱት ሰው ድምጽ ርቀትን ያጠባል ናፍቆትን ያስረሳል ደስታን ያካፍላል ሁለተኛ ግንኙነት መቼስ ቁጥር አይመርጥም ድንበር አያውቅም ኔትወርክም አይገድበው
3: ሄሎ
4: እድግ በልልኝ የኔ ልጅ
3: አንተ የት ጠፍተህ ነው ግን
4: አሁን ገባው በጣም ነው የናፈቀኝ
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ ከወዳጆቹ ጋር በነጻነት ይገናኙ ሳፋሪኮም
5: ሰልሳ 885 ፒስ ራይድ የሀገራችንን የሜትር ታክሲ ታሪክ በአንድ ድርምጃ ያዘመነ ለአሽከርካሪዎችና ለተጓዦች ለየት ያለ ትራንስፖርት አማራጮችን ያቀረበ አዲስ አበባና ሸገር ሲቲን ጨምሮ እስከ አዳማ፣ ወሊሶ፣ አምቦ፣ ፊቼ፣ ደብረ ብርሃንና ሌሎችም አካባቢዎች ድረስ በትጋት እየሰራ ያለ አስተማማኝ የጉዞ አጋር 6885 ፒስ ራይድ አሽከርካሪዎች የፒስ ራይድ ዋና አጋሮች በመሆናቸው ከሚያገኙት ገቢ ላይ 5.5% ብቻ የሚቀነስ ሲሆን አይበለውና በስራ ላይ ያሉ ድንገተኛ አደጋ ቢፈጠር ለአሽከርካሪውም ሆነ ለቤተሰቦቹ አስፈላጊውን ድጋፍ እናደርጋለን። ድንገተኛ የመኪና ብልሽት ሲያጋጥም የክሬንና የባለሙያ ድጋፍ እናመቻቻለን። በሚያደርጉት የጉዞ አፈጻጸም የባትሪና የጎማ ሽልማት እንደምንሰጥ ስንነግሮ በደስታ ነው። 6885 ፒስ ራይድ አድራሻችን ቦሌ ደምበል ሲቲ 8ኛ ወለል ወይም በ6885 ይደውሉ። ምቾት ያለው ጉዞ ፒስራይድን ይዞ
6: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በመርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን ዕውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይንም 93 ላይ ይደውሉልን። በርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል
7: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም

0: ያግባባል። በማለዳ ፎም ፍራሾች የንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት አኑን በንቃትና በትጋት መልካም አዲስ አመት። ማለዳ ፎም የሚገባውት ምቾት
1: አዲስ አመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ አመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ ይላል። አዲስ ባንክም በአዲስ አመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ በያለውበት መልካም
0: ዓመት ባለ መንጃ ፍቃዶ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለውጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡር የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨር ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዶን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል።
2: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
3: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
4: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
3: አንቺ ከደወልሽልኝ በኋላ ነው የሰራሁት።
4: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
3: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
4: ጥብሱም፣ ቀይ ወጡም፣ ክትፎም ሶሲ ሲያየ ነው?
3: አዎ፣ ላበሳሰልም በጣም ቀላል ነው።
4: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
3: በዛ ላይ በፕሮቲን የበለጸገ ነው።
4: እሺ የት ነው የማገኘው?
3: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
4: ባለሱቅ
5: ሶሲ ሶያ ስጠኝ
6: አለ። በድቃቁ ባንኳሩ
4: ሁለቱንም አይነት ስጠኝ።
7: ስንደክም የሚያበረቱን፣ እንዳንወርቅ የሚጠብቁን፣ አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለሕክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የሕክምና አገልግሎት የሚጀምረው ከሰብአዊነት ነውና። ኒው ሊፍ ሜዲካል ኮምፕሌክስ፣ ከትክክለኛ ምርመራ እስከ ተገቢው ሕክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክቤ። ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የሕክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፓልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ።

0: ጥላለወጥ
1: የምትወዱት ሰው ድምጽ ርቀትን ያጠባል ናፍቆትን ያስረሳል ደስታን ያካፍላል ሁለተኛ ግንኙነት መቼስ ቁጥር አይመርጥ ድንበር አያውቅ ኔትወርክም አይገድበው
2: ሄሎ
3: እድግ በልልኝ የኔ ልጅ
2: አንተ ያጠፍተ ነው ግን
3: አሁን ገባው በጣም ነው ናፈቀ
1: ኔትወርክ ሳይመርጡ ያለ ገደብ ኮዳጆቹ ጋር ሁሌም ቅርብ ይሁኑ በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ ኮዳጆቹ ጋር በነጻነት ይገናኙ ሳፋሪኮም
4: አውቶሴፍ
5: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው
6: ከፍቼ ባክባ ተሰጥቶ ወደ ገንዘብ ቀይራለሁ
5: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን ምን ተማመንበት ጊዜ ከዚህ ሁሉ ወቀት ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ በዚህ አመት ካምበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ ይሄ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን አዲስ አመት ካምበሳ ባንክ ጋር እንጀምረው መልካም የመጀመሪያው አምበሳ ባንክ እንጀምረው
1: የምትወዱት ሰው ድምጽ ርቀትን ያጠባል ናፍቆትን ያስረሳል ደስታን ያካፍላል ሁለተኛ ግንኙነት መቼስ ቁጥር አይመርጥ ድንበር አያውቅ ኔትወርክም አይገድበው
2: ሄሎ
3: እድግ በልልኝ የኔ ልጅ
2: አንተ ያጠፍተ ነው ግን
3: አሁን ገባው በጣም ነው ናፈቀ
1: ኔትወርክ ሳይመርጡ ያለ ገደብ ኮዳጆቹ ጋር ሁሌም ቅርብ ይሁኑ በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ ኮዳጆቹ ጋር በነጻነት ይገናኙ ሳፋሪኮም
4: ብስራት ኢትዮጵያውያን ኩራት
7: ብስራት ስፖርት ብስራት ስፖርት ብስራት FM 101.1 ከመንሱር አብዱልቀኒ ጋር በመተባበር ብስራት ስፖርት
8: ሰላም ሰላም ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተሰኘው የብስራት ስፖርት ፕሮግራማችን ተጀምሯል እስከ 5 ድረስ ቆይታውን ከናንተ ጋር ያደርጋል የብስራት ስፖርት ዋና ዘጋጅ መንሱር አብዱልቀኒ የፕሮግራም መሪ እኔም ዘላለም ሙላቱ በያላችሁበት ከብስራት ስፖርት ጋር ጥሩ ቆይታ ይሁንላችሁ
9: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ሪሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ።
10: የፕሪሚየር ሊግ ቡድን ላይ ያሉ ክለቦች ማሊያ ምን ይለየዋል? ስሙ ብቻ ነው አይደለም። ጥራት አለ፣ ቴክኖሎጂ አለ። እንዲሁም የፕሮፌሽናል ቡድን መልክ አለ። ዛሬ ዋናው ስፖርትስ ዊር በኢትዮጵያ ፕሪሚየር ሊግ ሰንጠረዥ ላይ ፉክክሩን ካደረጉት 18 ክለቦች ውስጥ 2018 ላይ ዋንጫውን የበላው ሲዳማ ቡና እግር ኳስ ክለብን ጨምሮ ከ6 ክለቦች ጋር በመስራት ለፕሮፌሽናል እግር ኳስ የሚመጥን በቴክኖሎጂ የረቀቀ ፊም ኤክስፖርት ስታንዳርድ ትጥቅ እያቀረበ ይገኛል። በነገራችን ላይ ይህ የብሩንዲና የላይቤሪያ ብሔራዊ ቡድኖች የለበሱት የጥራት ደረጃ ነው። ስለዚህ እኔ እዚህ ጋር ለኢትዮጵያ ከፍተኛ ሊግና ለፕሮፌሽናል ክለቦች አንድ ምክር አለኝ። የፕሮፌሽናል ትጥቅ ቅንጦት አይደለም። ፕሮፌሽናል መሆን ፕሪሚየር ሊግ እስክትደርሱ አትጠብቁ። የፕሮፌሽናልነትን ደረጃ የሚያጎናጽፈውን ትጥቅ በመልበስ ዛሬውኑ ጉዟችሁን ጀምሩ። ለፕሮፌሽናል ኪት ትዕዛዝ አድራሻው ቦሌ ደምበል ሸዋዳቦ አጠገብ 0901-83-58-55 ላይ ደውሉ፣ አሊያም 82-89 ላይ መደውል ይችላሉ። ብቻ ማሊያስ ዋናው ስራ ብያለሁ። አመሰግናለሁ።
0: ለጋራ አጠቃላይ ሆስፒታል ላብራቶሪያችን የአይኤስ 189/2012 መስፈርት በማሟላቱ በክሊኒካል ኬሚስትሪ እና ሄማቶሎጂ ምርመራ ከኢትዮጵያ አገልግሎት ሰጪ የጥራት ሰርተፍኬት ታገኘ። በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የቆዳ፣ የጉበት፣ የእንቅርትና የአንገት በላይ ሕክምና፣ የማህንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና፣ ወደ ውጭ ሀገር ለሚጓዙ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአር ማሽን በመታገዝ የህብለ ሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የይንታ ክፍሎች፣ የማዋለድ አገልግሎትና ክትባት፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0118549952። የጤናው አጋር ለጋራ አጠቃላይ ሆስፒታል።
10: በወረቀት ዘንቢል የማምረት ቢዝነስ በወር 48 ሺህ ብርና ከዚያ በላይ የተጠራ ትርፍ የሚያገኝበት እጅግ አዋጪ ቢዝነስ። የወረቀት ዘንቢል በቀላሉ በመኖሪያ ቤታችን ውስጥ መስራት የምንችለው ቢዝነስ ነው። ለድርጅቶች፣ ለኮስሞቲክስ ቤቶችና ቡቲኮች እንዲሁም ለተለያዩ በቢዝነስ ዘርፍ ለተሰማሩ ሰዎች አስፈላጊና አዋጭ የሆነ ቢዝነስ ነው። በአነስተኛ ካፒታል ማለትም ከ60 ሺህ ብር ጀምሮ መሰራት የሚችል አዋጭ የቢዝነስ ዘርፍ ሲሆን በቀን እስከ 250 ፒስ የወረቀት ዘንቢል ማምረት ይቻላል። ጥሬ ዕቃና የህትመት መስሪያ ማሽን በቅናሽ እኛ ጋር ያገኛሉ። በወር 79 ሺህ ብርና ከዚያ በላይ የተጠራ ትርፍ የሚያገኙበት ሌላው አዋጭ ቢዝነስ ጂፕሰም ብሎክ የማምረት ቢዝነስ ነው። ጂፕሰም ብሎክ በግንባታ ኢንዱስትሪ ውስጥ ከጊዜ ወደ ጊዜ ተፈላጊነቱ በከፍተኛ ደረጃ እየጨመረ የመጣ ምርት ነው። ጥሬ ዕቃው በሀገር ውስጥ በቀላሉ የሚገኝ ነው። በዚህ ቢዝነስ ከጂፕሰም ብሎክ በተጨማሪ የኮርኒስ ፍሬም ማምረት ይችላሉ። በቀን 110 ፍሬ የጂፕሰም ብሎክ ይመረታል። የማሽንና የሞልድ ዋጋ 400 ሺህ ብር ሲሆን ወደ አዲስ እይታ በመምጣት የአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይቻላል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227። ለተጨማሪ መረጃ 0978212121 ወይም 0901842121 ላይ ደውሉ። አዲስ እይታ 10 ዓመታትን በስኬት አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለስራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60
9: 60 ላይ ይደውሉ። አያት ዞሮ መግቢያይ
0: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማብሬ ተመረተ። ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል የጸዳ፣ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ፣ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ፣ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ።
10: ኢትዮ ቴሌኮምና ዲኤስቲቪ ጥቅል የአውሮፓ የክለብ እግር ኳስ ተመልሷል። በኢትዮ ቴሌኮምና ዲኤስቲቪ ጥቅል ይታያል። ተጠባቂ የቻምፒየንስ ሊግና የአምስቱን ታላላቅ ሊጎች ጨዋታ ጨምሮ የሚወዱትን ቡድን ጨዋታ በወደዱት ቦታ ያለምንም መቆራረጥ እንዲመለከቱ ኢትዮ ቴሌኮምና ዲኤስቲቪ ጥቅል ቀርቦሎታል። ጨዋታዎቹን በስልኮ አሊያም በስማርት ቲቪዮ መመልከት የሚችሉ ሲሆን በስልኮ ለመመልከት በቴሌብር ሱፐር አፕ የዲኤስቲቪ ስትሪሚንግ ጥቅልን ሲገዙ ወይም ከመደበኛ ብሮድባንድ ጋር ዲኤስቲቪ ሲያስገቡ ለአንድ ዓመት የሜዳ ጥቅልን በነፃ ያገኛሉ። የኢትዮ ቴሌኮምና ዲኤስቲቪ ጥቅልን ይምረጡ። ጨዋታዎችን በጥራት ይመልከቱ።

ለአጋሮቻችን መልእክቶች ባልደረባይን ዘላለም ሙላቱን አመሰግናለሁ። ሰኞ ጥቅምት 2 ቀን 2019 ክብራትና ክብራን አድማጮቻችን እንደምን አረፈዳችሁ? እንግሊዝ ፕሪሚየር ሊግ 6ኛው ሳምንት ልቁ ጨዋታ በብዙ የደጋፊዎች ቁጣ የታጀበ ይሁን እንጂ የቀዮቹ ቀይ ማዕበል ግን የማንቸስተር ሲቲን የሲቲዝንስን የአሸናፊነት ስነ ልቦና አልሰለበውም። በተቃውሞ ያልተገታ አሸናፊነት ትላንት በማንቸስተር ሲቲ ተጫዋቾች ዘንድ ተመለከትን። አንፊልድ እና ዙሪያ ገቡ ግን ለማንቸስተር ሲቲ ለእንግዳዎቹ ሲኦል ይሆናል እንዳሉት ደጋፊዎች ሞቅ አድርገውት የሚያቃጥል የጋለ ሆኖ ቢያገኘውም ሲቲ ግን አልቀለጠበትም። ሊቨርፑል 3-0 ተሸነፈ። ከተጠበቀው የሰፋ ሽንፈት ግን የሪያን ግራቨንበርግ ቀይ ካርድ የነገሮች ሁሉ ወደ መጥፎ አቅጣጫ መቀየር ተርኒንግ ፖይንት ነው ሲሉ አሰልጣኝ አንዶኒ ኢራኦላ በቁጭት ተናግረዋል። ይህንን ጨዋታ ሁለት ቦታን ከፍልና በሁለት ርዕሶች እንመለከተዋለን። የመጀመሪያውን የሊቨርፑል ደጋፊዎችን ቁጣ፣ ሲቲ ላይ ተቀጣጠለውን ተቃውሞ እናያለን። እንዴት በተደራጀ ሁኔታ የሊቨርፑል ደጋፊዎች የማንቸስተር ሲቲን የሰሞኑን የጥፋተኝነት ውሳኔ፣ ይህንን የፋይናንስ ቅሌት በተመለከተ ደጋፊው ለሊቨርፑልን ሆኖ ራሱ ከባድ ተቃውሞ አስነስቶ ነበር። ጨዋታውን ለሲቲ ተጫዋቾች ከባድ ሊያደርጉ የሞከሩት ይህን እንመለከታለን። ሁለተኛው ደግሞ ቀጥታ ጨዋታውን እናያለን። በተቃውሞ ያልተገታው አሸናፊነት ይሄ ራሳችን የፈጠርነው ኖይስ ነው ሲሉ ነበር አሰልጣኝ ኤንዞ ማሬስካ። የሊቨርፑል ኖይስ ሊቨርፑሎች የፈጠሩት የአጫጫታ እኛን አላወከንም፣ ይልቅስ የእኛ የብቃት ጩኸት ነው ሊቨርፑሎችን ተሸናፊ ያደረገው ይላሉ። እና ቀዮቹ ትላንት እድለኛም አልነበሩም። ቁልፍ ተጫዋቾቻቸው በጉዳት ምክንያት አልነበሩም። አንፊልድ ግን ጉዳዩ ሌላ ነው ብሎ ከጨዋታም በላይ ሲቲን ለመቃወም ነው ነቅሎ ወጥቶ የነበረው። እስቲ ሁለት ቦታ ከፍለን በዚህ መልኩ እናየዋለን። አብራችሁን ቆዩ። እስከ 5 ሰዓት ድረስ እንደ ወትሮ አብራችሁ እንድታረፋፍዱ ከትልቅ አክብሮት ጋር የምጠይቃችሁ አዘጋጁ መንሱር አብዱልቀኒ ነኝ። ከቴክኒሻናችን አብርሃም ሰብስቤ ጋር ከብስራት ኤፍኤም 101.1 በቅሎ ቤት አካባቢ ከሚገኘው ስቱዲዮ በቀጥታ በመላው ዓለም ደግሞ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል እያደመጣችሁን ትገኛላችሁ። ለቻነሉ አዲስ የሆናችሁ ሁሉ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ስትጀምሩ ሰብስክራይብ አድርጉ። ቤተሰብ ከሆናችሁ ላይክ፣ ሼር ብታደርጉልን ደግሞ ተደራሽነታችን ስለሚሰፋልን ደስ ይለናል። ሊቨርፑል 0 ማንቸስተር ሲቲ 3 ጠብቃችሁ ነበረው? ይሄንን የትላንትና የሲቲ ተጫዋቾች የግል ብቃት ሁኔታው ደግሞ የበለጠ አመች ሆነላቸው እና ወደ መጨረሻ አካባቢ በተለይ አስደናቂ ጎሎችን አስቆጥረው ከሶስት ነጥብም በላይ ድል ተቀዳጅተው ነው ሲቲዎች ወደ ኤቲሃድ ግሬተር ማንቸስተር የተመለሱት። እስቲ ቀድመን የሊቨርፑል ደጋፊዎች እንዴት ተቆጥተው ነበረ? ጨዋታውን የተመለከታችሁ ስቴዲየም ውስጥ ያለውን ነገር በከፊል ታዝባችሁ ሊሆን ይችላል፣ ግን ከስቴዲየም ውጪም ከጨዋታው በፊት ቀደም ባሉት ሰዓታትም የሊቨርፑል ደጋፊዎች ለዚህ ቁጣ፣ ለዚህ የተለየ ኦኬዥን ልዩ ዝግጅት አድርገው ነበር። ለምን አደረጉ ታውቁታላችሁ ምክንያቱን፣ ግን ከዚያም በላይ ብዙ ምክንያቶች አላቸው። እሱን እንመልከት እስቲ።

የሊቨርፑል ደጋፊን በእግር ኳስ ክለብ አትምጣበት። በክብሩ ላይ ደንቃራ ከሆንክ አንተ የጠላትም ጠላት ነህ። የለፍቶ አዳሪው መደብ የማንነት ስሜት ጠልቆ የገባበት ፉትቦል ክለብ ነው ሊቨርፑል። ከማህበረሰቡ ስነ ልቦና ጋር የተጋመደ ከህዝብ የዕለት ተዕለት ህይወት ጋር ከኑሮ ጋር የተቆራኘ ነው ሊቨርፑል ፉትቦል ክለብ ማለት። በሜርሲሳይድ ቀዩ ክፍል ላይ ህዝብ ከዕለት ተዕለት ኑሮ ጋር አብሮ ያለ አብሮት የሚኖር እንደዚህ ያለ ፉትቦል ክለብ ሁልጊዜ በክብሩ አይደራደርም። የባህልና የህይወት ዘይቤው አካል ነው። ሊቨርፑል የኢንዱስትሪያዊቷ ከተማ ጥንታዊ የወዛደሮች ታሪክ፣ የግራ ዘመን ፖለቲካ አስተሳሰብ፣ በማህበራዊ ፍትህ መጓደል፣ ከመንግስት ጋር ከሚኖር ተቃውሞ ጋር ከዚህ ጋር ተሳስረው የኖሩ ናቸው ሊቨርፑል ደጋፊዎች እና የዛ አካባቢ ማህበረሰብ። እነዚህ ሁሉ ተሳስረው የሚታዩበት ክለብ ነው። ዩዊል ኔቨር ዎክ አሎን የሚለው መዝሙር ከእግር ኳስ ክለብ ደጋፊዎች ዝማሬም በላይ እንደሆነ ታውቃላችሁ። የሊቨርፑል የአንድነት የህብርና የስሜታዊ ትስስር የሚገለጥበት የደጋፊዎች ዝማሬ ሳይሆን እንደ ብሔራዊ መዝሙር የሚቆጠር አንገታቸውን ለደፉ ሁሉ ማጽናኛ፣ ብቻቸውን ለቀሩት ሁሉ አለን የሚል መልእክት የሚያስተላልፍ የህብረት ስሎጋን ነው። ድሃ ተጨቆነ ከተባለ ሊቨርፑል ዝም አይልም። ማህበራዊ ፍትህ ተጓደለ ከተባለ ተጠያቂነት ሊሰፍን ይገባል እያሉ ይጮሃሉ። በደለኛ ቅጣቱን እስኪያገኝ ድረስ ፍትህ ብቸኛ አሸናፊ እንድትሆን የሚታገል ደጋፊ የሚገኘው እዚህ ሜርሲሳይድ ሊቨርፑል ነው። የሂልስቦሮ 1989 አደጋ ለዚህ ምሳሌ ነው። አይለቁህም ፍትህ እስክታሸንፍ ድረስ ሙጭጭ ብለው ከትውልድ ትውልድ የተቀባበለ። በሂልስቦሮ አደጋ ጊዜ ያልነበሩ የሊቨርፑል ደጋፊዎች ሳይቀሩ ለፍትህ ይጮኋሉ። የእንግሊዝ መንግስት ሜርሲሳይድና አካባቢውን በድሏል ተብሎ የሚታሰብበት በ1980ዎቹ የማርግሪት ታቸርን አስተዳደር በመቃወም እንደ ሊቨርፑል ደጋፊ አልታየም። ሊቨርፑል ይህንን ሴንስ ኦፍ አይደንቲቲ ውድ አድማጮች በክልሉ በአካባቢው ብቻ አስፍኖ አልቆመም። ተጽዕኖ ዓለም አቀፍ ነው። አንድ ዓለም አቀፋዊ ማንነትን የፈጠረ ክለብም ጭምር። የሊቨርፑል ደጋፊዎች ከሩቅ ምስራቅ እንኳን ወደ ሜርሲሳይድ በከተሞቹ እግር ኳስ በሚታይባቸው መጠጥ ቤቶች እንኳን ተገኝተው ከሌሎች ደጋፊዎች ጋር አብረው ለመጀመሪያ ጊዜ ቢታደሙ ባይተዋር አይሆኑም ይባላል። ለመላመድ አይከብዳቸውም። የሚጋሩት የጋራ እሴትና ባህል አላቸው። ይህንን ትራንስናሽናል ኮሚዩኒቲ ፈጥሯል ሊቨርፑል ፉትቦል ክለብ እና ስለ ክብሩ አይደራደርም። ከሲቲ ጋር አሁን የተፈጠረው ደመኝነት እኛ በህጋዊ መስመር በስፖርታዊ ብቃት ላይ ብቻ በተመሰረተ በትክክለኛ ግልጽ በሆነ ገቢ የገነባነው ቡድን በህገ ወጥ መንገድ በተገኘ ገንዘብ በተገነባው ማንቸስተር ሲቲ ክብራችን ሲነጠቅብን ቆይቷል የሚል ፍርድ ቤት ጥፋተኛ ብሎታል። ጥፋተኝነቱ እስኪቀለበስ ድረስ የሊቨርፑል ደጋፊዎችም በጥፋተኝነቱ ማንቸስተር ሲቲን በእንደሱ አገላለጽ ቺት እያሉ ስሙን ሁሉ እየቀየሩት ነው። እና ይሄ ስለሆነ 12ኛው ደጋፊ ትላንትና እሳት ለብሶ እሳት ጎርሶ ነው ወደ አንፊልድ የመጣው። እለቱ የተቃውሞ እንጂ የሊቨርፑል የደስታ ቀን ግን አልነበረም። የሊቨርፑል ደጋፊዎች የራሳቸውን ክለብ ከደገፉባቸው ቅጽበቶች ይልቅ ትላንት እንዳስተዋል ነው ሲቲን የተቃወሙባቸው ይበዛሉ። የቀዮቹ ደጋፊዎች ለዛሬ አልሆነ ባነር ተበጣጥሶ ይቅር የሚል መልእክት ያላቸው እስኪመስል ድረስ በአዋጅ ግልብጥ ብለው ነው የወጡት። የደጋፊ ማህበራትን ያወጁት ባገኟቸው ሚዲያዎች ሁሉ በማህበራዊ ሚዲያው ተነስ ታጠቅ ዝመት እንደሚባለው አይነት መልእክታቸው በቃ ለሆነ ዘመቻ የወጡ ነው የሚመስሉት። የገለልተኛ ኮሚቴውን ውሳኔ ተከትሎ በደጋፊዎች
በተቀሰቀሰ ቁጣ ማንቸስተር ሲቲ ቁጥር 1 ጣላት ተብሏል እዚህ ሜርሲሳይድ አካባቢ። አንፊልድ የማንቸስተር ሲቲ ሲኦል ይሆናል ብለው ነው ደጋፊዎች የተነሱት። ሲቲን ሊቃወሙ የሚችሉባቸው መንገዶች ሁሉ ተጠቅመዋል። የሚያስገርመው አንድ ነገር ምን መሰላችሁ? ስላቃቸው የሊቨርፑል ደጋፊዎች ትላንት በጨዋታው መሐከል ላይ የማንቸስተር ሲቲ ደጋፊዎች መሃል ካሜራው በዙም ቀረብ ይያለ ብዙ ጊዜ እንደሚያደርገው ሁለት ሰዎች ላይ ትላንት ከእንግዳ ደጋፊዎች ስብስብ መሐከል ሲታዩ ነበር። አንደኛው የኤርሊንግ ሃላንድ አባት ነው። ሁል ጊዜም በኤቲሃድ ትሪቡን መቀመጫ አለው። የቀድሞ የሲቲ ተጫዋች ነው። እርሱ ይታያል። በኋላም ጎል ካስቆጠረ በኋላ ልጁ የበለጠ ትኩረት አገኘ።

0: በቃ ይሄ ለራሳቸው የተሻለ ዋጋ የሚሰጡት ነውና ይሄ ልምምድ ብናደርገው ጥሩ ነው ማጠቃለያ
1: ነው። ያው እንግዲህ በቃ እንደዛ ነው ማለት ውድ ማድረግ ማለት እንግዲህ እኛ ጋር ያለው ነገር ተፈላጊ የተከበረ ዋጋ ያለው እንዲሆን ማድረጉ በህይወታችን ውስጥ ከሰዎች ጋር ባለን ግንኙነትም በህይወታችን ማንኛውም አይነት ሁኔታ ውስጥ ራስን ይቻላል አንዱ ጠቃሚ የሆነ ነገር ነው። ስለዚህ እንሞክረው
0: አው ለራስ ዋጋ መስጠት እኔ አይ ይሄ ነገር ለኔ አይሆንም ይላሉ እኮ አንዳንድ ሰዎች እና ይሄ ነገር በርግጥ በበጎ ደሞ የማይታይበትም ጊዜ ብዙ ነው። ምን ያካብዳል እዚህ ጋር እኮ ላገኝ ስለው እዛ ቦታ ካልሆነ አለ ዲማን ስለሆነ ነው ይላል ሰው። ግን ለራሰው ለራሱ የተሻለ ቦታ ከሰጠ ደግሞ ሌላውም ተመሳሳይ ሰው እንደዛ ያደርግለታል። ካላረገለትም ደግሞ ከዛ ግንኙነት ውስጥም የመውጣት ብቃት አለው ለራሱ ዋጋ ስለሚሰጥ ማለት ነው። ያ ሰው ኃይሌን እናመሰግናለን። በ0929905656 ላይ አስተያየቶች መተዋል። ቀደም አድርገን በህይወታችሁ የበለጠ ዋጋ የምትሰጡት ነገር ምንድን ነው? ማለዳፎም ለሰዎች የበለጠ ዋጋ ሊሰጠው የሚገባው ጉዳይ ረፍት ነው። ለረፍቶ ደግሞ ማለዳ ፎም፣ ማለዳ ኮምፎርት ፕላስ እና ማለዳ ጋሻ ፋርማ ትረስን አቅርቧል ብለናል። አድማጮች ምን አሉ? እንኳን ደህና መጣችሁ መልካም ቀን ብሏል ሁሴን ከፒያሳ። ሌሎች አድማጮች እንደዚሁ የስለኛ ፋሽን እና ውበት አድማጮች ሁልጊዜ ወደ ቤተክርስቲያን ሄጄ እግዚአብሔርን ቃል መስማት ደስ ይለኛል ነገር ለእግዚአብሔር ነው ትልቁን ቦታ የምሰጠው ለእግዚአብሔር ነው ፍንቴ ከስድስት ኪሎ በጣም ወዳችኋለሁ ብሏል። በጣም አመሰግናለሁ። ሬዲዮ ለማድመጥ ስለኛ ለምቾቶ ማለዳፎም ሬዲዮ ለማድመጥ ስለኛ ለምቾቶ ማለዳፎም ለፈገግታው ባቢ ለመዘነጫው ስቶክላንድ ለረሃቦ ሶሲ ለገንዘቦ ዳሽን ማረፊያና ማትረፊያ አያት ስፖንሰር መሆን ሲፈልጉ ስለኛን ምርጫው ያድርጉ ብሏል ጀምስ ከኩልፌ። በጣም አሪፍ ነው። የማለዳፎም ዶሮ ከበላ በኋላ ጀምስ አልተሻለም። አንተ ዶሮ አሪፍ ነው
1: በጣም
0: ስቶክ ያገኘ አድማጫችን ስለነበረ ጀምስ በጣም አመሰግናለሁ። ስለዚህ ምን ጎደለ ግን? ሁሉ አለ። ለሬዲዮ ስለኛ አለ፣ ለምቾታችን ለረፍታችን ማለዳፎም አለ፣ ፈገግታችን ያማረ እንዲሆን ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ አለ፣ ለመዘነጥ ደግሞ ስቶክላንድ ብራንድ አልባሳት አለ፣ ለረሃባችን ደግሞ የሆድ ነገር ሆድ ይቆርጣል ብለን ሶሲ ሶያ አለ። ይህን ገንዘብ የት እናስቀምጠው እያለን እኮ እየተጨነቅን ነው ኃይሌ። ወደ ዳሽን ባንክ ገንዘብ ማስተላለፍ ብንፈልግ መቀበል ብንፈልግ የስልክ ቁጥራችንን ብቻ በመጠቀም አገልግሎት የምናገኝበት ነው። ማረፊያና ማትረፊያ ብሏል እኮ አንተ፣ እንዴት ግሩም ነው። አያት ሪል ስቴት የቤት ባለቤት መሆን ትችላለህ፣ ማትረፍም ትችላል በዛው ልክና አያት ብሏል። በጣም አመሰግናለሁ ጀምስ ከኮልፌ ለሰጠህን አስተያየት። አብዲ ሻካች የመድፈኛው ከኮልፌ ነኝ ብሏል። እንደ አርሰናል ደጋፊ ሰላማችሁ ይብዛ ብሏል። ዩናይትድ ነው ደጋፊ የሚበዛው አልተባለም እንዴ? አብርሃም ነው አርሰናል ነው የሚበጣው? ይሄ እኮ ሌላ ሶስተኛ ዓለም ጦርነት የሚያስነሳ ጥያቄ ነው። ለማንኛውም አብዲ ሻካች የመድፈኛው እንደ አርሰናል ደጋፊ ሰላማችሁ ይብዛ ብሏል።
1: አሜን
0: ብቻ ነው አሜን ነው የምንለው። ብዙ ጥያቄ አንጠይቅም። እናመሰግናለን። በጉጉት እየጠበቋችሁ ነበረ። በደንብ ነው ማዳመጣችሁ ብሏል። ከእናንተ ጋር ነኝ ብሏል። በጣም አመሰግናለሁ። ሌሎችም አስተያየቶች አሉ። አሁንማ በትልቅ ሆቴል አጠገብ ራሱ ወክ መብላት ከብዷል። ቴክኒሻን አብርሃምን ሰላም በይልኝ ብሏል። አብርሃም ደርቤ ከሰበታ ከተማ ነው። ተከለከለ እንዴ ወክ ማድረግ በዛ ማለፍ?
1: መግባት ሳይሆን ወክ ማድረግ ራሱ ከብዷል ነው።
0: ባለፈን እኮ ሸራተን ብዙ አድማጮችን ምሳ ጋብዘናል። በስለኛ
1: ታዲያስ
0: ዳሽን ባንክ ስጦታ ሰጠን፣ እኛ ደግሞ ለአድማጮች ሰጥተን፣ እንደውም ከነገሩኝ አድማጮች መካከል ሰመረ ከጎፋን አውቀዋለሁ ትዝ ይለኛል። ሸራተን ሄዶ ቆንጆ ምሳ በስለኛ ፕሮግራማችን ተጋብዟል። እና ይቻላል አንዳንዴ ደፈር ማለት ነው።
1: ታዲያስ
0: ዞር ዞር ብሎ መውጣትም ይቻላል። እኔ ስራ ቦታ 11 ዓመት እሺ፣ ብርሃኑ ይርዳው ከትሉ ዲምቱ፣ እኔ የገጠመኝ ሌባ ታማኝ ነው፣ 80 ግራም የአንገት ብር ሻወር ረስቼ እያየሁ ደረስኩበት ብሏል። አገላብጦ እያየሁ 80 ግራም የአንገት ብር እንዴ!
1: ወርቅ ነህ ማነህ እያለው እኮ ነው እያስተዋለው። ቅብ ነው ምንድን ነው ነገሩ?
0: ግን ብር ነው

0: ኦኬ ብር ነው ወይስ ምንድነው የሚለው ነገር ያየው ነው ያየው درسኩበት ብሏል 80 ግራም ያንገት ብር ረስቼ ብሏል በነገራችሁ ላይ ሰሞኑን አንድ ካየኋቸው መረጃዎች መካከል ወርቅ ነው ተብሎ እዚህ ሀገር የተገዛው ወርቅ ቀፎ ነው አገኘ ነው እና አንዳንድ ወርቅ ቤቶች ተመሳሳይውን ነገር ሊያደርጉ ስለሚችሉ ተጠንቀቁ የሚል መረጃ ቀደም ሲል አይቼ ነበርና ብቻ ያየው درسኩበት ብሏል ያየው درسኩበት ብሏል አብራችሁን ስላላችሁና መሰግናለን ሃያት ሪል ስቴት ሶሲ ሶያ ስቶክላንድ ብራንድ አልባሳት ባቢ ስፔሻሊቲ የጥርስ ህክምና ማለዳፎም እንደዚሁም ዳሽን ባንክ የፕሮግራማችን የክብር ስፖንሰሮች ናቸው እና መሰግናለን በምትሰሩበት ወይ ደግሞ ለማረፍ በሄዳችሁበት ሆቴል ወይም ደግሞ በቤታችሁ ጌጣችሁን ተሰርቃችሁ ታቃላችሁ ወይ ብለን ጠይቀን ነበር በቤትና በሆቴሎች አካባቢ ካሉ ሰራተኞች መካከል የቤት ሰራተኞች አሉ ቤት ውስጥ የሚሰሩ ጽዳት የሚስሩ ምግብ የሚስሩ ብቻ የቤት ሰራተኞች አሉ እንደዚሁ ደግሞ በተቋማት በሆቴሎች አልጋንጣፊዎች ወይንም የጽዳት ሰራተኞችም አሉ እነዚህ ባለሙያዎች ደንበኛው ለምሳሌ ሆቴል ከሆነ ሲያርፍ ጌጣጌጥ ይኖርሃል አልባሳት ብዙ ነገር ይዘህ ነው የምትሄደው ብዙ ሰው ይቆልፋል እንዶም የሴፍቲ ቦክስ አላችሁ ትልልቅ ሆቴሎች ስታርፍ የራስህን ፓስወርድ አስገብተህ እዛ ውስጥ ውድግ ንብረት እንድታስቀምጥ ማለት ነው ግን አብዛኞቹ በባለቤቱ ሪስክ ነው እንጂ በሆቴሉ ኃላፊነት አይወስድም የሚል ነገርም ይጽፋሉ ስለዚህ ሻንጣችን ውስጥ ማረግ ነው ጠረጴዛችን ውስጥ ማደረግ ነው ጠፋብንም ምንም ማለብንም አብዛኛው ኃላፊነት የኛ የሚሆንበት ጊዜ አለ ስለዚህ ለጉብኝት ሄደው ጌጦቻቸውን ተሰርቀው የሚመጡ ሰዎች ብዙ ናቸውና በቤት ውስጥም ደግሞ የቤት ሰራተኞች ሆነው አንዳንዶቹ የተሰጣቸውን እምነት በማጉደል ጌጣጌጥ ይዘው የተሰወሩ የታያዙም አሉ። አሁን የአዲስ አበባ ፖሊስ ወርቅ ሰርቀው ከግብራበራቸው ጋር እንደዚህ ያለ የያዛቸውን መረጃ ሰምተን እናውቃለን። የሚገርመው ጥናቶች ሲደረጉ 43% የሚሆኑት ሃውስ ኪፐር የሚባሉ ማለት ነው። ይሄ በቤት ውስጥም ሆቴሎች አካባቢ የሚሰሩት በስራ ዘመናቸው ቢያንስ አንድ ጊዜ የደንበኛቸውን ጌጥ ሰርቀዋል። ቢያንስ አንድ ጊዜ ሰርቀዋል። በስራ ቦታ ያሉ ደግሞ እንደዚሁ ሲጠና አንድ አድማጭ ስራ ቦታ ላይ ተሰረኩኝ ብሎ እዚህ ቲክቶክ ላይ እየጻፈ ያየሁ ነበር። ስራ ቦታ ላይ ደግሞ 27% የሚሆኑት ባልደረቦች የሌሎች የስራ ባልደረቦቻቸውን ጌጣጌጥ ሰርቀዋል ቢያንስ አንድ ጊዜ ማለት ከስርቆት ጋር ተያይዞ። ታዲያ በእንዲህ አይነት ሁኔታ እነዚህ ስርቆቶች አይነት አላቸው። አንዳንዶቹ የተዘጋውን ከፍተው ተመሳሳይ ቁልፍ አሰርተው፣ ሌሎቹ ደግሞ እኛ በንዝህላልነት እዚህም እዚያም የምናስቀምጥ ከሆነ እነዚህ ጌጣጌጦች ለመሰረቃቸው ምክንያት ይሆናል። ታዲያ እንግዲህ አሰራረቃቸው የቤት ሰራተኞችም ይሆኑ ተመላላሽ ይሆኑ በሌሎች ሀገራትም ለምሳሌ አንድ ወርቅ ሰርቆ አንድ ሰው ሊሸጥ ቢል ይሄ ወርቅ አንተ ነው የገዛው ተብሎ ማስረጃ የሚጠየቅበት ጊዜ ብዙ ነው። ወርቁን ለመሸጥ እንደምንም ይባሉ በተለይ ፋክቱር ይባላል እኮ።
1: አዎ
0: ሪሲቱ ነው አይደል? ፋክቱር አለ ወይ ተብሎ ያንን አሳይቶ ነው መሸጥ የሚቻለው ያልተሰረቀ መሆኑን ለማረጋገጥ። አሁን ላይ ይሄንን የሚያደርገው ተቋም ምን ያህል ነው አጠራጣሪ ነው። በቃ ወርቅ አለኝ አንደኛ ደረሰኝም ላይ ኖሮ ይችላል የገዛው የራስ ወርቅ ሆኖ ደረሰኝም ላይ ኖሮ ይችላል። አሁን ከግዢ ጋር እንዴት ነው ቫቱን ቢፎር ቫት ወይ ቫት ይኖሮ አይኖሮ በሚለው። ለማንኛውም በሌሎች ሀገራት ይህ አሰራር ደግሞ በደም ጠንከር ያለ ሆኖ እሸጣለሁ ሲል አንድ ሰው ወርቅ ሰርቆ ወይ ጌጥ ሰርቆ ማንኛውም ሌሎች የከበሩ ማዕድናትም ጭምር ቢሆኑ የባለቤትነት ማረጋገጫ ይጠይቁታል። ግን ደግሞ በተመሳሳይ ያንን የማይጠይቁ አነስተኛ የሆኑ በድብቅ በስውር የሚሰሩ ደግሞ ገዢዎች አሉ። ስለዚህ እነሱ ጋር እየሄዱ እንደውም አሁን ታሪካቸውን ማወራላቸው የጆርዳን ልዕልት 29000 ፓውንድ የገዙት ጌጣቸው በ400 ፓውንድ ተሽጧል።
1: ው
0: አዩ ሰው ያለፋበት ነው ያልደከመበት ስለሆነ 29000 ፓውንድ የተገዛን ጌጥ በ400 ፓውንድ ሸጠው ተገኝቷልና አንደኛ ያለፉበት ነው ያልደከሙበት ነው። ዝም ብለው አንስተው ለለት የሚሆናቸው ነገር ብቻ ለማግኘት ይሄን ያህል በረከሰ በነጻ ቢሰጡ ይሻላል እኮ 29 ፓውንድን ወርቅ ጌጥ 400 ፓውንድ እንደመሸጥ ማለት ነው። ሌሎቹ አጋጣሚዎችን ይጠብቃሉ። ለምሳሌ እቃው ወይ ደግሞ ቤቱ ክፍተትቶ የሚከድበትን ጌጣጌጥ ተረስቶ ጠረጴዛ ላይ የሚተውበትን አጋጣሚ የሚፈልጉ ሰዎች አሉ። ሆቴል ውስጥም ቢሆን እነዚህ የጽዳት ሰራተኞች ወይ አልጋንጣፊዎች ሳይቆለፍ ክፍቱን በሚያገኙት ጊዜ ይሰርቁታል፣ ይወስዱታል። ያ ሰው ከኛ ውጪ ነው ወይ የጣልኩት የት ነው የሚለው ግራ መጋባት ውስጥ ይገባል። አንዳንዴ ላታስተውሰውም ትችላለ በነገር ላይ ይሄ በሚሆን ጊዜ። ታዲያ በቤት ውስጥ ያሉት ደግሞ ምን ያደርጋሉ ተብሏል? አንዳንድ እያሉ የሚያጠራቅሙም አሉ። አንድ ቀን የጆሮ ጌጧን ይሰርቋታል፣ ከዛ ቀለበቷን እያሉ። በተለይ በብዛት በሚኖርበት ጊዜ ምቹ ነው። ታማኝነት ባለ ጊዜ እና በሌሎች ዓለማትም መረጃዎች ሲሰሩ ተመሳሳይ ቁልፍ ሁሉም ያዘጋጀዋሉ እና ባለቤቷም ከፍታ ገብታ ትወጣለች፣ እነሱም ከፍተው ገብተው ይወጣሉ። ታዲያ በዓለም አቀፍ ደረጃ የዚህ የጌጣጌጥ ስርቆትን በተመለከተ የጆርዳኗ ልዕልት የቤት ሰራተኛ የነበሩት አሁን ላይ እድሜያቸው 71 ዓመት ነው። የ71 ዓመት ሴት ናቸው። እነዚህ የጆርዳን ልዕልት እንግዲህ ያው የነገስታት ዘር ናቸው። የገንዘብ አቅማቸውም ከፍ ያለ ነው፣ ምንም አይጠረጠርም። ሌላ ሰው ጋር የማይገኙ ወይንም ሌላ ሰው የማያደርጋቸው ከስተሜድ የሚባሉ ልብሶች አሉ አይደለ? ጌጦችም አሉ ለሀይሌ ብቻ ተብሎ። ለምሳሌ በተወለድክበት ወር ሊሆን ይችላል፣ ወይም ያንተ ምርጫ ሆኖ ዲዛይን መርጠህ ያ ዲዛይን አድራጊ ወይንም ጌጣጌጡን የሚሰራው ባለሙያ ለአንተ ብቻ የሚሰራው ነው። ማንም ሰው ጋር የማይገኝ ማለት ነው። በእንዲህ አይነት መልኩ ለራሳቸው ተሰርተው የነበሩ ከስተሜድ የሆኑ ጌጣጌጦች መሰረቃቸውን ያውቃሉ። ከአመታት በኋላ ነው ያወቁት እኚህ ሴት። የሚገርመው እንዴት ነው ያወቁት? የእሳቸው የቅርብ የሆኑ ሰዎች የእነዚህ የልዕልቷ ጌጦች ለጨረታ መቅረባቸውን ይሰማሉ። እንግዲህ በጣም ውድ ዋጋ ያላቸው ከመሆናቸው ጋር ለጨረታ ሲወጡ፣ እንዴ ይሄ ጌጥ እኮ ከስተሜድ ሆኖ ወይንም በልዩ ትዕዛዝ የተሰራው ለልዕልቷ ነው፣ እንዴት ነው ይሄ በጨረታ ሊቀርብ የቻለው? ወይ ደግሞ ጨረታውን ያቀረበችው እሱ አይደለችም፣ ባለቤቱ አይደለችም፣ እንዴት ነው ተብሎ ሲጠየቅ እቃው እንደተሰረቀ ያውቃሉ ማለት ነው። እኚህ የ71 ዓመት እድሜ ያላቸው የቤት ሰራተኛ 11 ዓመት የልዕልቷ አጋዥ ሆነው ጌጣጌጦችን እየነኩ እያጸዱ እየወለወሉ 11 ዓመት አካባቢ እዛ ቤት የኖሩ ናቸው። አሁን 11 ዓመት የቤት ሰራተኛ ቤት ውስጥ ኖሯል ማለት የቤተሰብ አባል ነው። እንደው የምትቆልፈው ነገር አይኖርም። ሁሉን ነገር በቃ የቤተሰብ አባል ስለሚሆኑ መተማመኑ ይመጣል። እኚህ 71 ዓመት የቤት ሰራተኛ የሆኑ ሴት 11 ዓመት እዛ ቤት ሲወጡ ዝም ብለው አልወጡ። ቀስ ቀስ ቀስ እያሉ የእነዚህን የልዕልቷን ጌጦች ሲሰርቁ ሲያጠራቅሙ ነበረ። በእህታቸው ልጅ አማካኝነት ደግሞ ጌጦቹን በውድ ለመሸጥ ጨረታ ሁሉ ሲወጣ ነበር ማለት ነው።
1: በእህታቸው ልጅ አማካኝነት?
0: አዎ፣ በእህታቸው ልጅ አማካኝነት የሴትዮዋን ጌጦች ለጨረታ ያቀርባሉ ማለት ነው። የሚገርመው እኚህ ልዕልት የሚኖሩት እንግሊዝ ውስጥ ነበር እና ኮቪድ ሲመጣ ወደ ጆርዳን ይሄዳሉ። ቤታቸው ለእነዚህ ሰራተኛ አደራ ብለው ማለት ነው። ሲመለሱ ሰራተኛዋ ስራውን ለቀዋል። ያስቀመጧቸው ጌጣጌጦች ግን አልነበሩም። ይሄ ሳፋየር፣ ዳይመንድ፣ አልማዝ የመሳሰሉት በጣም እጅግ ውድ ዋጋ ያላቸው የተባሉ ጌጣጌጦቻቸው ታዲያ በጨረታ ቀርበው ተሽጠዋል፣ ከዚህ ቀደምም ማለት ነው። አሁን ላይም ደግሞ ሊሸጡ ሲሉ የተወሰኑት በቁጥጥር ስር ይዋሉ አሉ። የሚገርመው አንዳንዱን በጨረታ 90,000 ፓውንድ ገዝተውታል። አድማጮች፣ የፓውንድ ዋጋ ከዶላርም በላይ ነው።
1: በላይ ነው በጣም። አዎ
0: አዎ፣
1: ውድ በጣም።
0: አዎ። እና የ29,000 ፓውንዱን $400 የሸጡትን ያህል እንደገና ደግሞ እስከ 90,000 ፓውንድ ድረስ በጨረታ አቅርበው ከቤታቸው የተሰረቁ ጌጦች ሲሸጡ እንደነበረ ታውቋል። መጨረሻ ላይ እኚህ ሴት ለጨረታው ዝርዝር የቀረቡ ጌጦቻቸውን ሲያዩ ኧረ ይህም የኔ ነው፣ ኧረ ይህን በትዕዛዝ ያሰራሁት ነው እያሉ እንግዲህ ድንጋጤያቸውን ማሰብ ይቻላል። መጨረሻ ላይ ፖሊስ እኚህን የ71 ዓመት የቤት ሰራተኛና የእሳቸው የእህት ልጅ የሆነውን ወይንም የተሰረቀውን ጌጦች ለጨረታ የሚያቀርበውን ሰው በቁጥጥር ስር አውሎ የፍርድ ሂደቱ እየተከናወነ ነውና እነ ቢቢሲ በሉ ሲኤንኤን በሉት ዓለም ላይ ያሉ ትልልቅ መገናኛ ብዙሀን የዘገቡት ዜና ነውና ከቤት ውስጥ ወይንም በሆቴሎች አካባቢ ጌጣጌጦችን መሰረቅ አዲስ ነገር አይደለም። ምን ያህል ጥንቃቄ እንደሚፈልግ በተለይ የረዥም ዓመት አብረውን የኖሩ ሰዎች ደግሞ በታማኝነት ሰበብ እንዴት ሊያጭበረብሩን እንደሚችሉ የታየበት በሳምንቱ መጨረሻ በምን ሰማን ዝግጅታችን ወደ እናንተ ያደረስነው ነው። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። በዩቲዩብ ገጻችን እንደዚሁም ደግሞ በቲክቶክ እና ማለዳ 12 ሰዓት ላይ በፌስቡክ ገጻችን ስለ ፕሮግራማችን ሀሳብ ካስቀመጥን በኋላ ብዙ መልእክቶች መጥተዋል። እነ ፍቅርታ አበባው፣ መሰረት ከበደ፣ ሶላ ብርሃኑ፣ ማዓዛ ተስፋዬ፣ ተመስገን፣ ታቲ ዘውዴ ራስን ማወደድ ጥሩ አይመስለኝም ብላለች። ጌጣጌጥ ሰው ሲወስድብሽ ደስ አይለኝም። ሮቤል ጽጋቡ፣ ነሐመድ ሰምረ ከጎፋ፣ ስንታየው ግርማ፣ ሞዛይክ ከጉንችሬ፣ ሮዝ ቀነኒ በጣም ብዙ ናቸው አስተያየት የሰጡ። ሁላችሁንም በጣም አመሰግናለሁ። ዩቲዩብ ላይም ይህንን ፕሮግራም በቀጥታ እየተከታተሉ ያሉ አድማጮች አሉ። ዩቲዩብ ላይ የተላለፉትን ፕሮግራሞችን በድጋሚ ማግኘት እንደምትችሉ አድማጮች ልናስታውሳችሁ እንፈልጋለን። ኃይሉ ማሩ የአርሰናል ደጋፊ ነው የሚበዛው ብለዋል። ግሩም ነው፣ ጥሩ ነው፣ እናመሰግናለን። ፍቅር፣ እኔ ለአራት ዓመት ሰው ቤት በአጋዥነት ሰርቻለሁ፣ ምንም ጌጣጌጥ የሰው ነክቼ አላቅም ብለዋል ብላለች። ይሄ የሰው እቃ የሰው ነው ብለው የሚያስቡ ሰዎች አሉ። እነ ደሳለኝ፣ እነ አርሴማ፣ እነ የትናየት በዩቲዩብ ገጻችን ሰብስክራይብ አድርገው ፕሮግራሙን የተከታተሉ ናቸው፣ እናመሰግናለን። ምን ይባላል መሰለ ኃይሌ፣ ሲደክምህ አታቁም፣ ስትጨርስ አቁም እንጂ
1: ያደለ
0: ይባላል። ሰውነታችን ቢደክም የህመም ስሜት ቢሰማንም ማቋረጥን ቆይ ፋታ መውሰድ የሚለውን ሀሳብ ማሰብ አንፈልግም። የደከምን እጅ የሰጠን ስለሚመስለን ሰውነታችን የሚሰጠንን ምልክት አብዛኞቻችን አናዳምጥም። በጉልበት ተጭነን ቢደክመንም ቢርበንም እርቦት እኮ ሙሉ ቀን የማይበላ ሰው አለ። እንደውም አንድ ሰው ሲያጫውተኝ፣ ሰውየው ከአሜሪካ የመጡ ባለሀብት ናቸው እና እዚህ ጉዳይ ሲያስፈጽሙ 10 ሰዓት 11 ሰዓት ይሆንባቸዋል እና አብረዋቸው ላሉ ለሌሎች ባለሀብቶች የቀለዱት ቀልድ ነው እና አሁን እኮ በቃ ሀብታም ሁሉ በቀን 3-4 የሚበላ ይመስለዋል ሰው ብሎ አስቆናል ብለው ነበር። እና የትኛውም አይነት የኑሮ ሁኔታ ውስጥ ብትሆን ሰውነትን ሳታዳምጥ ይህንን ጉዳይ ሳላስፈጽም፣ አሁን ለምሳሌ ቤት ውስጥ ያሉ እናቶች የስቱዲዮ ሰዓታችን 6:45 ላይ ነው የሚያመላክተው፣ እስካሁን ድረስ ውሃ እንኳን ያልጠጠዋሉ። ይችን ልጨርስ፣ ራሳቸውን አሟቸው፣ ቆይ ጭክን ብዬ ይህንን ነገር ልፈጽመው፣ ይህንን ነገር ላጠናቀው የሚሉ ሰዎች ብዙ ናቸው። ታዲያ የረዥም ጊዜ ጤና የምናገኘው ጤናማ አኗኗር ዘይቤ መገንባት የምንችለው ሰውነታችንን ማዳመጥ ስንችል ነው። ሰውነትን ማዳመጥ እንዴት ነው? አሁን ሰውነቴን አዳምጣለሁ ካልክ እንደ ሌላ አካል አድርገነው ነው ወይ የተለየ ትኩረት የምንሰጠው? እኛ ውስጣችን ያለው ምንኖርበት አይደለ? የእኛ አካል ግን ምን ይለናል የሚለውን ማዳመጥ የምንችልባቸው ደግሞ ዘዴዎችም አሉ። ሰዓታችን እየሄደ ስለሆነ እንዴት ነው ማዳመጥ የምንችለው ሰውነታችንን? ባለማዳመጣችን ያው የምንታመም ውስብስብ ለሆነ የጤና ችግር የምንዳረግበትም ጊዜ ብዙ ነው እና እስቲ አሁን ይህንን ፕሮግራም እየሰማችሁ ሰውነታችሁ ምን እያላችሁ ነው? ድካም አለው? ረሃብ አለው? ጥም አለው? መሰላቸት አለው? ስሜታችሁስ ምን ላይ ነው? እስቲ ራሳችሁን አዳምጡ። እሺ፣
1: በጣም ጥሩ። እንግዲህ በነገራችን ላይ የሰውነታችን እና አእምሯችን ያው የተያዙ ናቸው። አንዱ አንዱን ተጽዕኖ ውስጥ ሊከተው ይችላል። በተለይ ሰውነት ደግሞ ወይም አካል የተለያዩ የማይመቹት ነገሮች በሚፈጥሩበት ጊዜ የራሱ የሆነ መልእክት አለው፣ ያስተላልፋል፣ ይናገራል፣ የራሱ የሆነ ቋንቋ አለው። እንግዲህ ያንን ማዳመጡ በጣም ጠቃሚ ነው። አንዳንድ ባለሙያዎች እንደሚሉት እንዲሁም በደንብ ሰውነታቸው የሚያዳምጡ ሰዎች ከጫና ከውጥረት የመቀነስ አቅማቸውን ለማስተካከል እድል ይኖራቸዋል የሚል ጠቀሜታን ያነሳሉ። እንዲሁም ደግሞ ስሜትን ለመቆጣጠርና ወይም ለመቆጣጠር ሳይሆን ስሜትን በደንብ ለመያዝ እና በአግባቡ ለማውጣት ሊጠቅም ይችላልም ይላሉ። እንደገና ደግሞ የጠና የረጅም ጊዜ የሆነ ህመምን ወይም ውጥረትን የሰውነት መወጠርን ሁሉ ለማስተካከል እድልን ይፈጥራል ነው። እንዲሁም ደግሞ ለተሻለ የጤና ሁኔታ ፍንጭ ጠቋሚም ሊሆኑ ይችላሉ። ምክንያቱም በሚሰማን ስሜት ተነስተን ነገሮችን በማስተካከል ጤናችን እንዲመለስና ጥሩ እንዲሆን ፍንጭ ሊሆኑ ይችላሉ ነው። እንዲሁም ደግሞ ሌላው በማለዳ ፎም በደንብ የሚደግፈው ለእንቅልፋችንም ሰውነታችን ማዳመጣችን በጣም ጥሩ ነው። ለረፍት ስለዚህ እንደዚህ እንደዚህ አይነት ጠቀሜታዎች ካሉ ሰውነት መዳመጥ በጣም አስፈላጊ ነው ማለት ነው። በሳይኮቴራፒ ሂደት ውስጥ ሰውነት መዳመጥ በጣም አንዱ የሆነ ልምምድ ነው እና ቦዲ ስካን ማድረግ ስካን ይደረጋል ከላይ እስከ ታች ከጸጉር ዘለላ እስከ እግር ጥፍር ድረስ የሚሰማንን ስሜት በደንብ ማየትና ማዳመጥ በጣም ጥሩ ነው እና በዛ መንገድ እንግዲህ ስካን በማድረግ ልምምድ ውስጥ ሰውነታችንን ማዳመጥ እንችላለን ነው። እንግዲህ ያንን ሰውነታችን ላይ ያለውን እያንዳንዱን ስሜት ለማዳመጥ ስካን ምናረግበት ወይም የምናይበትና የምንለይበት መንገድ የራሱ የሆነ ቀደም ተከተል ሊኖር ይችላል። ያው እዛው ላይ ረፍት የሚሰጠን ቦታ ላይ መሆን እንችላለን። አንዳንዶች የሚመክሩት በጀርባችን ተኝተን የተመቻቸ ቦታ ላይ ይሄ ምንድነው ምንጣፍ ላይ ሊሆን ይችላል ወይም ሌላ የሚመች ቦታ ላይ በጀርባችን በደንብ በመተኛት ከላይ እስከታች ከጸጉራችን እስከ እግራችን ድረስ ያለው የስሜት በደንብ ማየት እንችላለን ያሉ። ሌላ ጊዜ ሌላው ደግሞ ቁጭ ብለንም ተመቻችተን ቁጭ ብለን በርግጥ መመቻቸት እና የረገበ የሰውነት ሁኔታ ውስጥ ሆነን ያንን ብናዳምጥ በተብሎ ይታሰባል ማለት ነው። ስለዚህ የመጀመሪያው በደንብ የተመቻቸ ቦታ ላይ ወይም ጥሩ ቦታ ላይ በመተኛት ወይ ቁጭ በማለት መዘጋጀት አስፈላጊ ሊሆን ይችላል። ከዛ ቀጥሎ ደግሞ በደንብ የትኛው ክፍላችንን ማየት እንዳለብን በአይነ ህሌናችን በአእምሯችን እየተመለከትን መሄድ እንዳለብን በደንብ መዘጋጀት ቅደም ተከተሉን። ከዛ በኋላ እንግዲህ እያንዳንዱን ሁኔታ መፈተሽ ነው የሚባለው። እንግዲህ ከጭንቅላት መነሳት ነው ይባላል። ጭንቅላት ላይ ራሱ ግንባርን፣ ፊት ምን አለ፣ ጆሮ፣ የጭንቅላት ጀርባ ምን ሁሉ አለ። አሁን እያንዳንዱን ከመሀል አናት እንጀምራለን። ምንድን ነው የሚሰማኝ? ወጥሮ ይዞኛል።
0: እያንዳንዱን መፈተሽ ነው።
1: ከላይ እስከታች።
0: አሁን ደክሜያለሁ ወይ ከሆነ ለምሳሌ የሆነ ነገር መመገብ አለብኝ ወይ ደግሞ ትንሽ ተኝቼ ነው ስራውን መስራት ያለብኝ። ኮምፒውተር ላይ በጣም ረጅም ጊዜ ተቀምጠንም ከሆነ አይኔን እየቆጠቆጠኝ ነው። እያንዳንዱ የሰውነት ክፍላችን ያለበት ሁኔታ ምንድን ነው የሚለውን ነገር ማየት ነው። ወይ ደግሞ በኃይል ተሞልተንም ከሆነ ለነገሮች የምንሰጠው በስሜትም አለ። ያው ራስን ማዳመጥ ሲባል አደለ፣ አካል ብቻ ሳይሆን በስሜትም ምን እየተሰማን ነው የሚለውን ነገር ማየት። እንደውም አንዳንዶች ሰውነታችሁን በበጎ አነጋግሩ እኮ የሚሉ አሉ። ሰውነቴ ይህን እኔን ይዘህ ስለተንቀሳቀስክ አመሰግንሃለሁ፣ እስቲ ምን እየተሰማህ ነው አሁን? በቀኝ በኩል እየሸቀሸቀህ ነው? አይ አቀማመጤ ትክክል ስላልሆነ ነው ላስተካክልልህ ነው ወይስ እዚህ በዚህ በኩል የሚወጋኝ ኩላሊት ይሆን ወይ የሆነ ችግር መጥቶብኛል የሚለውን ነገር ሰውነትን የበለጠ ማየት ማለት ነው። ወይ ስፖርት መስራት አለብኝ ወይ ምግብ ነው የሚያስፈልገኝ፣ ማለዳ ፎም ላይ መተኛት አለብኝ ወይ። በደንብ ራሳችንን የምናዳምጥ ከሆነ ነገሮች ሳይባባሱ የአኗኗር ዘይቤ ለውጥም እንድናመጣ ያደርገናል።
1: ያው በደንብ ደግሞ ስሜቱን ሰንሴሽኑን ያው ሰውነት ላይ ያለ እንግዲህ እያንዳንዱ ነገር ሰንሴሽን ነው እና ከዛ ቀጥሎ ደግሞ የምናደርገው ምንድነው ስም መስጠት ነው። ለምሳሌ ቅድም ያልሽው ረሃብ ከሆነ ረሃብ ማለት፣ ውጥረት ከሆነ ውጥረት ማለት፣ ጥማት ከሆነ ጥማት ማለት፣ ራስ ምታት ከሆነ ራስ ምታት ማለት፣ ጭምድድ አድርጎ መያዝ ከሆነ ጭምድድ አድርጎ መያዝ፣ ክብድ ማለት ከሆነ ክብድ ማለት እያለን እየተናገርን በስሜት እንደ አካላዊ መገለጫ ስም እየሰጠን መሄድ ማለት ነው። እንደዛ ካደረግን በኋላ እንግዲህ ደግሞ መለየት የህመም ነው የውጥረት ነው የስሜት ነው አጠቃላይ የአኗኗር ዘይቤ ነው ከሚለውን ደግሞ ለመለየት መሞከር ማለት ነው። እና ያን ውጤት በመያዝ እንግዲህ ደግሞ ሰውነት በሰጠን መረጃ መሰረት፣ አካላችን በሰጠን መረጃ መሰረት ማድረግ ያለብን ነገሮች ደግሞ መመልከት፣ ሐኪም ማየት አለብን። ዝም ብሎ ምግብ ከበላ በኋላ ድካም ይሰማኛል ወይም እንደዚህ ራስ ምታት አለኝ ወይ እንደዚህ ነው የሚለውን ነገር ህመም ብለን ከሰጠነው በቃ ሐኪም ማየት አለብኝ ሊሆን ይችላል ብለን ያን እርምጃ ያን እቅድ ማቀድ እንድንችል ሊያደርግ ይችላል። አዎ ድካም ነው፣ እኔ በብዛት እየሮጥኩ ነው፣ አእምሮዬንም አካሌንም እረፍት አልሰጠውትም፣ ስለዚህ እረፍት መስጠት አለብኝ ማለት ነው ብለን ከሆነ እንደዛ እናደርጋለን። አሁን አንድ ሰው ምን ይላል? በጣም በምጨናነቅበት ጊዜ በተለይ በስሜቴ ጥሩ በማይሆንበት ጊዜ በጣም ጣፋጭ ፍራፍሬዎችን አበዛለሁ ይላል። በቃ በእንደጉድ ነው በላዩ ይላል። ግን አየሽ እሱ ደግሞ ለካ የዲያቤቲክ ነው ዲያቤቲክ ነው እና ረጅም ጊዜ እንትን ይላልና ግን በቃ እንትን ላለው አለ ለረጅም ጊዜ የተከታተልኩ ነው ግን ጣፋጭ እንትን ላለው አለ ያኔ በዛ ምሽት አለ ራስ ምታት እንትን ይለኛል አለ በቃ በነጋታው ራስ ምታት እንደዚህ ያረጋጋል ከሐኪሙ ጋር በመነጋገር እንግዲህ የእንቅልፉንም ያዛባዋል እንቅልፉም ይዛባል
0: ብዙ ነገር አለው
1: ብዙ ነገር
0: ግን አንድ ሰው አሁን ራሳችንን አዳምጡ ሲባል ሰውነት ራሳችንን የሚያነጋግርበት የራሱ ቋንቋ አለው እስከ ሰማነው ድረስ ጆሮ ዳባ ለበሰስ ካላል ነው ድረስ ለምሳሌ ሰውነታችን እኛን ከሚያናግርበት አንዱ ዘዴ መካከል እንቅልፍ ማጣት ሊሆን ይችላል
1: ያው
0: ወደ አልጋ ስንሄድ እንቅልፍ አይወስደንም ድካም አለ የመሳሰለው ስሜት አለ ይሄ ሲሆን ምንድነው ሰውነቴ ላይ እየተከናወነ ያለው የሚለውን ነገር ማየት ያስፈልጋል ይሄ ራሱን የቻለ ምልክት ስለሆነ ቋንቋ ስለሆነ ማለት ነው ለምንድነው እንቅልፍም ቢያለኝ እንላለን እኮ ብዙ ጊዜ ግን እንዴ የሚያስጨንቀኛል ህመም ነው የመሳሰለውን ብለን እንድንጠይቅ የሚያደርግ ሰውነት የሚናገርበት ቋንቋ ነው ሌላ ደግሞ ይሄ የአካል ህመም ነው ወይ ጉዳ ምንድነው ውጋት መሸቅሸቅ ባሉት ወይ የሆነ አይነት ቁርጥማት የመሳሰለው ነገር ሲመጣ ወይ የሆነ ጉዳት አለብን ወይ ጭንቀት አለ ያንን ሊያስነሳው የሚችለው ማለት ነው ስለዚህ ሰውነታችን አንዱ በዚህ ሊያናግረን ይችላል የልባችን ለምሳሌ አተነፋፈሳችን በሚቀየርበት ጊዜ በጣም ይሄ ድብሬ ማለት ይሄ ዲዚ ድንዝዝ ምንልበት ጊዜ አለ አይደለ ወይ ልባችን ቶሎ ሲመታ የሆነ ነገር እየነገረን
1: ነው
0: አሁን ይሄ ጣፋጭ ይበላል ያልከው ሰው ጣፋጭ አንዳንዴ ስትበላኩ ልብህ እንዲመታ ያደርጋል ስለዚህ የሰውነታችን ምንድን ነው የሚናገረው የሚለውን ነገር ጆሮ እስከሰጠነው ድረስ በቀላሉ መስማት እንችላለን ማለት ነው። አመጋገባችን ላይ ለምሳሌ ቶሎ የሚርበን ከሆነ ስላልበላሁ ነው ወይ ከስኳር ህመም ጋር የተያዘ ነው ሲጨንቀኝ እና በጣም ውጥረት ውስጥ ስገባ ያንን ለማጥፋት አለ አይደለ ሰዎች እንደ ኮፒንግ እንትን ያረጉታል።
1: አዎ
0: እሱ ስለሆነ ነው ምንድን ነው የሚለውን ነገር ማየት ሙዳችንም ደግሞ ሲቦከም ጭንቀት ውስጥ መሰላቸት ውስጥ የመሳሰለውን ነገር ውስጥ ስንገባ ሰውነት በራሱ በተለያየ ሁኔታ የሚሰጠን ምልክት አለ የሚያሳየን ቋንቋ አለ ማለት ነው። ስለዚህ ለዛ ጆሮ መስጠት ነው ነው።
1: አዎ እንግዲህ ይሄን በማየት እንግዲህ ሰውነታችን በማዳመጥ የማዳመጥ ልምምዱን በፈለግነው ጊዜ ማድረግ እንችላለን ሳምንታዊ ማድረግ እንችላለን እንደው ላይሆን ይችላል እንጂ ከተቻለም ደግሞ በቀንም በሁለት ቀንም በሶስት ቀንም እንደዚህ ማድረግም ይቻላል። የማዳመጥ ማለት ነው መነጋገር ማውራት
0: ለምን በየለቱስ እኮ
1: በየለቱም ቢሆን ጥሩ ነው
0: ልብ ማለት እኮ ነው
1: ልብ ማለት አሁን
0: ብዙ ሰዎች ለህመም ተዳረጉ ህይወታቸው አለፈ ሲባል ልቤን ያፈነኛል ይላል ልብ ብሎ ወደ ህክምና ተቋም አልሄደም ከዛ የባሰ የልብ ችግር ኖሮ ህይወቱ የሚያልፍም ሰው አለ
1: በጣም
0: እና ሰውነቴ ምን ይለኛል ቢለው አሁን በፕሮግራምም ከሆነ አሪፍ ነው ይሄ
1: በጣም
0: ደሞ ግን ስቲል አዳምጦ ብለህ እኮ አይመጣ ለምን ቋንቋውን ንግግሩን የሚጀምረው ብዙ ጊዜ ራሱ አካል ነው
1: አዎ
0: እና ለእያንዳንዷ ነገር እኛ ጆሮ መስጠት ይኖርብናል
1: ልብ ማለት
0: ተጨማሪ ንባብ ብታደርጉ ከሰዎች ጋር ብትወያዩ በጣም አሪፍ ነው ሰታችን አንቋል ኃይሌ ምናልባት አንድ ደቂቃ ጨምረን ማጠቃለል ከቻልክ ካለዛ ባነሳናቸው ሐሳቦች ዙሪያ ራሳችን ሰውነታችን ምን እየነገረን ነው የሚለውን ነገር ችላ ሳንል መስማት ያስፈልጋል ውክቢያ ውስጥነን ወደ ውስጥ እንድንመለከት አያደርገንም አይደለ ሁሉ ነገር ወደ ውጪ ነው የኑሮ ልፋት አለ ውጣ ወረድ አለ ከዚህ ሁሉ ወጣ ብለን ራስን ማዳመጡ ደግሞ ለጤና ማኗኗር መንገድ በጣም አስፈላጊ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአምስቱም ቅርንጫፎቹ ያፍና የጥርስ ጤናችሁን ይጠብቃል። ዚርኮንያ ማሰራት ብትፈልጉ ጥርስ ከወለቀ በወለቀበት ቦታ የመትከል ያበቃቀል ችግር ካለ በብሬስ ፍራኬት የማስተካከል አገልግሎትን ይሰጣል። ስቶክላንድ ብራንድ አልባሳት ከ48 በላይ ብራንድ አልባሳትን ለኢትዮጵያ ገበያ አቅርቧል። ይቅርታ ጎሮ የሽንጻ ዘፍመሽንጻ ላይ ደብረ ወርቅ ህንጻ 3ኛ ፎቅ እንደዚሁም ደግሞ ከፍ ያለው ህንጻ ጎፋ መብራት ኃይል አካባቢ ይገኛል። ለራሳችሁ ጎራ ብላችሁ ሸምቱ። በጅምላ ለማከፋፈል ለምትፈልጉ ስቶክላንድ ብራንድ አልባሳትን አናግሩ። በ0963 6363 ላይ ደውሉ። ማለዳፎም ለርሶም የገባውትን ምቾት ያቀርባል። ማለዳፎም በህይወቱ የበለጠ ዋጋ የሚሰጡት ነገር ምንድነው? የማለዳፎም ቅድሚያ የሚሰጠው ረፍት ነው። ለረፍቱ ደግሞ እኛ መፍትሄ አለን ይያለ ነው። ማለዳ ኮምፎርት ፕላስ እና ማለዳ ጋሼ ፋርማ ትረስን አቀርባል። ዳሽን ባንክ የስልክ ቁጥራችንን ብቻ በመጠቀም ገንዘብ መቀበልና ማስተላለፍ የምንችልበትን አማራጭ ይዟል። ሶሲ ሶያ በ15 ደቂቃ ለምግብነት ይደርሳል። ይባላል አያት ሪል ስቴት አያት ዞሮ ምግቢያይ የዚህ ፕሮግራማችን ኤክስፐር ስፖንሰሮች ነበሩ ሮብለት በልዩነታ እንመለሳለን የለተሰኞ ፕሮግራማችን ይሄንን ይመስላል አድማጮች መልካም ቀን
2: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮት
3: ሄሎ
4: ምን ወንድም ጥላ ዘጋኝ ኩብሩ እንደምፈልገው ነገርህ
3: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባቀላበት
4: ታዲያ በስልክ ቁጥሮ ይላክልኛ
3: ዳሽን ላይ አይደል እንዴ አልሽ
4: እኮ ዳሽን ላይ ዳሽን ሱፐር አፕ
2: አው በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
5: ለምሳ 5500 ደርሶባችኋል ላክላክ አርጓ
6: አካውንትን ስጠይ
5: ስልኬን ተጠቀሙ
3: አረ እንዴት
5: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደር መጃቀዳሚ አርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለዋስ በዋል ንግዶስ አስተማማኝ ቦታ ላይ ነው ሰርቶ የሚከብሩበት ንግዱ የሚያትርፉበት አስተማማኝ የገበያ ማዕከል እነሆ አያቶች ነን ለጠንካራ ንግድ ትስስር ሁሌም ከጎናለን ሶስት ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች ኒያዘ ከ50000 በላይ እለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ ለተጨማሪ መረጃ በ0976606060 ወይንም በ7760 ይደውሉ የሽያጭ ቢሮቻችንን ይጎብኙ አያት ለተሻለ ነገ አያት ዞሮ መግቢያ
7: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንጻ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ ያፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንጻ ሳይረል ስቴት ፍለፊት የተባበሩት ማዲያጎን ጀሞ አንድ አንደኛ በር ዴሊና ሞል ቦሌ ሚካኤል ድሪም ቪው ሆቴል አጠገብ ቤተል ቢጫፎክ እንዲሁም ከኢትዮጵያ ውጪ ባህርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777 ፈገግታውን እንጠብቃለን። ባቢ
8: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ አመት። ማለዳ ፎም የሚገባውት ምቾት።
9: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
10: ወይኔ እኔ ነኝ የራበኝ። ምንም አልሰራውም ግን
11: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ
10: አጭ ከደውልሽልኝ በኋላ ነው የሰራሁት
11: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ
10: የምታዩ በሙሉ ሶስቱ ያ ነው በቀዝቃዛው ለ5 ደቂቃ ተፈዝፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ
11: ጥብሱ ቀይወጡ ክትፎም ሶስቱ ሲያየ ነው
10: አው ላበሳሰልም በጣም ቀላል ነው
11: ወይኔ ሶሲ እንዲ እንደሆነ አላቀም ደሞ ሲጣፍጥ
10: በዛ ላይ በፕሮቲን የበለጸገ ነው
11: እሺ የት ነው ማገኘው
10: በየሱቁና ሱፐርማርኬት ታገኛለሽ ከፈለግሽ በደቃቁም በአንኳሩ
11: ባለሱቅ ሶሲ ሶያ ስጠኝ
12: አለ በደቃቁ ባንኳሩ
11: ሁለቱንም አይነት ስጠኝ
13: ሶቅና
6: ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑኑ ይጎብኙ። ስቶክላንድ በ0911 575257 57 ላይ ይደውሉ።
13: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
14: ስለኛ ፋሽን ነው በት በብስራት
15: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
16: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት። ብስራት የኢትዮጵያውያን ኩራት።
17: እቺ የምታደምቋት የልጄ ልጅ ነው።

ሰላም ሰላም ተናስተልኝ እንዴት ናችሁ? ልጅ ማይክ ነኝ ከአዲስ አበባ። ወዝ ወዝ አዲስን በዲጄ ኪንግስተን አዳምጡ ተጋብዛችኋል። መልካም ቆይታ። አመሰግናለሁ።

0: ፈልጋችሁ ያገኛችሁን በማይትር ባንድ በስራት ፌም 101.1 ባንድ ጤና ይስጥልን። እንደምናችሁ የምንላችሁ ህዝቡ ዛዲስን አዘጋጅተን ማሂና ኪንጎናን በቴክኒኩ ኤፊ በሞገዱ አሳፍሮ ወደ እናንተ ያደርሰናል። በጥራት ያስደምጠናል። ምን ያገናኘናል ካሉ ይደውሉ 0984949409። ለማንኛውም አስተያየት፣ ጥያቄ ወይም የድምፅ መልእክት ዲጄ ኪንግስተን የሚለውን የቴሌግራም ቻናል ይቀላቀሉ። ሰላሚና ከንፋስ ፈጥና ይላካችሁትን ትመዘግባለች። ወዝወዝ አዲስ እንድታደምጡ ገንዘባቸውን ያወጡ ስመጥር ድርጅቶች ጥራት፣ ምቾትና አስተማማኝነት በአንድ ላይ ኑ የህይወቶን ምርጥ ውሳኔ ዛሬውን ይወስኑ የሚላችሁ አያት ሪል ስቴት ነው። ወደ ቤቶ ይግቡ። አያት ዞሮ መግቢያዬ። ከቁጠባ እስከ ብድር፣ ከውጭ ሀገር የገንዘብ ዝውውር እስከ ዲጂታል ባንኪንግ፣ ሁሉንም በአንድ ጣራ ስር አዋሽ።
1: አዎ አዋሽ ባንክ እንግዲህ መሬት የተሰኘ አነስተኛ ዲጂታል የብድር አገልግሎት ለደንበኞቹ አቅርቧል። በቀላሉ በመሪ መተግበሪያ በማመልከት የብድር ሂደቱን በስልካችሁ መከታተል ትችላላችሁ።
0: አዋሽ ባንካችን የ13 ወር ሰንቺፕስ የአመቱን አዲስ ምዕራፍ በደስታና በድምቀት ከሰንቺፕስ ጋር አብረን እንጋራ። የ13 ወር ሰንቺፕስ
1: ሰንቺፕስ 13 ወር ሙሉ አብሮን ነው። ከጧት እስከ ማታ በፈለግነው ሰዓት እንግዲህ ከሽ ከሽ ማድረግ ይቻላል።
0: መስከረም፣ ጥቅምት፣ ህዳር፣ ታህሳስ እያለ 13 ወር ሙሉ ከሰንቺፕስ ጋር ምርጥ ይሁንላችሁ እየተባላችሁ ነው። ምርቶቻቸው እንድትገዙ፣ አገልግሎታቸው እንድትጠቀሙ እንጋብዛለን። የመንግዜ ማጋራችን ስለሆኑ እናመሰግናለን።
1: ጎንበስ ብለናል።
0: የሳምንቱ መጀመሪያ፣ የደስታ መጀመሪያ ሰኞ ዕለት ሰኞ እንዴት ነው?
1: ሰኞ ቆንጆ ነው።
0: ከሰኞ ሲጀምሩ ሳምንቱ ጥሩ ይባላል። ስኬታማ ሰዎች ሰኞን ይጠብቁታል። አዲስ ሳምንት፣ አዲስ ተስፋ፣ አዲስ ጉልበት። ሰኞ ወዝወዝ አዲስ በእኛ ጫዋችነት፣ በእናንተ አድማጭነት ሞቅ ደመቅ ብሏል። ስለምትሰሙን ደስ ይለናል። ከእናንተ ጋር ነን ስለምትሉ እንደገና ደስ ይለናል። ምን ማድረግ ይቻላል?
1: ምንም ማድረግ አይቻልም።
0: ትኩስ ሙዚቃ ተቀባብለዋል። አዲሱ ገበያ አዴ ገበያ ይሰኛል። ናቲማን ካደመጡን ዘንድ ወረድ ወረድ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ንግዱ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገቢያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያ።
1: አመት እስከ አመት ሽክ ልክክ ወቅት የማይቀይረው ውበት አዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናይ ፈገግታችን ከወቅቶች ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን ይህ ሁሉ ውበት ይህ ሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌስ
2: ወዝ። ንግዶ እንደ ዘር በየቀኑ በጥረቶ ይበቅላል። ደንበኞች ይጨምራሉ፣ እድሎችም ይሰፋሉ። ነገር ግን አንዳንድ ጊዜ ከትንሽ ወደ ትልቅ ለመሻገር ተጨማሪ ድጋፍ ያስፈልጋል። አሁን ግን የንግዶ የዕለት ገቢ እንቅስቃሴ ራሱ የድገቶን በር ሊከፍትልዎ ይችላል። በአዋሽ ባንክ መሪ በገቢ ፍሰት ላይ ተመሰረተ አነስተኛ ብድር ያለ ልዩ ዋስትና እስከ 500 ሺህ ብር የሚደርስ ብድር ለማግኘት ያስችላል። በቀላሉ በመሪ መተግበሪያ ያመልክቱ። የብድር ሂደቱንም ከስልክዎ ይከታተሉ። እንደ ንግዶ እንቅስቃሴ በየሳምንቱ በየሁለት ሳምንቱ ወይም በየወሩ ለርሶ በሚመች መንገድ መክፈል ይችላል። ዛሬ የሚጀምሩት ትንሽ እርምጃ ነገ ትልቅ ንግድ ሊሆን ይችላል። መሪ መተግበሪያን አሁኑኑ ከጉግል ፕሌይ ስቶር ወይም ከአፕ ስቶር ያውርዱ። ያመልክቱ፣ ንግዶን ያሳድጉ። የአዋሽ ባንክ መሪ፣ ፈጣን ምቹ ለአዳጊ ንግዶች በልብ በሙሉነት የተዘጋጀ አዋሽ ባንክ። ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: Kingston.
1: ወዝወዝ አዲስ ሁለንድ አዲስ ይደመጣል እየተደመጠ ይናፈቃል። አልቆስኪ መለስ በጉጉት ይጠበቃል እናንተ ድርሻስ ከመጨረሻ ድምጽ ሞቀርጋችሁ ወዝወዝ ያላችሁ ማድመጥ ብቻ ነው። 0984949409 ክፍት ነው። በስደውሉ ሰላም እናንተ አገኛታላችሁ። ቴሌግራም ላይ ሃይበሉን ቀናችሁን እንዴት ያሳለፋችሁ ነው ብትነግሩን በጣም ደስ ይለናል። ስለ ደ ኦፍ ስፕሪንግ ሰምተሽ ታውቂያለሽ? The Offspring በ1984 በአሜሪካ ካሊፎርኒያ የተመሰረተ ዓለም አቀፍ ዕውቅና ያለው የፑንክ ሮክ ሙዚቃ ባንድ ነው። ፑንክ ሮክ የሚባል አለ። የዛ የሙዚቃ ባንድ ነው። ልክ እንደ ሮሃ የወቅቱ ገናና ባንድ ነበር።
2: በጊዜው
1: እጅግ በጣም ገናና ባንድ ነው። የዚህ ዝነኛ ባንድ መሪ አቀንቃኝ ዴክስተር ሆላንድ ይባላል። ዝነኛ አቀንቃኝ ነው። ብዙ አድናቂዎች አሉ። ዘፈኖቹ ይወደዳሉ። እና ዴክስተር ሆላንድ ማታ የሚወደው ሙዚቃ ሲጫወት ያነጋል። ጠዋት ደግሞ የላብ ኮቱን ለብሶ በላብራቶሪ ውስጥ ከቫይረሶች ጋር ይዋጋል። ምክንያቱም የተማረ ሙዚቀኛ ነው። እውነተኛ ሞለኪላር ባዮሎጂስት ነው። ልክ እንደሰማሹ ዝነኛ አቀንቃኝ ዴክስተር ሆላንድ ከደቡባዊ ካሊፎርኒያ ዩኒቨርሲቲ በባዮሎጂ ዲግሪውን ከያዘ በኋላ ባንዱ ዓለም አቀፍ ዕውቅና በአንድ ጊዜ ዝና እያተረፈ ሲመጣ ትምህርቱን ለጊዜው አቋርጦ ወደ ሙዚቃው ትኩረት አደረገ ማለት ነው። እና ያው ዝና ያጓጓል፣ ብርም ትንሽ ያው ብር እየመጣ ሲመጣ ደግሞ ያጓጓሻል። የምን ትምህርት ነው ትያለሽ፣ አንዱ ላይ ተወስኛለሽ። እና ለጊዜው ገታው ሲበቃው፣ ማለትም ከዓመታት በኋላ ወደ ዩኒቨርሲቲው ተመልሶ ስለ ኤችአይቪ ቫይረስ ጥልቅ ምርመራ አድርጎ በ2017 በሞለኪውላር ባዮሎጂ የዶክትሬት ማዕረጉን ወይም ደግሞ ፒኤችዲ በኩራት ተቀብሏል። እና በሙዚቃው እንደነገሰ በትምህርቱም ለከፍተኛ ማዕረግ ደርሷል። ታዲያ ማታ ላይ በማራኪ ድምፅ ህዝቡን የሚያስደምመው፣ በቀን ደግሞ በሳይንስ ዓለም ውስጥ አዳዲስ ግኝቶችን በመፈለግ የሚጠመደው የዓለማችን ዝነኛው አቀንቃኝ ዴክስተር ሆላንድ ለብዙዎች ምሳሌ እንደሆነ ቀጥሏል። አሁን 60 ዓመቱ ላይ ይገኛል። ህይወት ምን ያህል አስገራሚና ሁለገብ እንደሆነች በዚህ ነው የምታየው።
2: ሁለት የተለያዩ ሙያ ውስጥ ራሱን የሚያክም ይመስለኛል። ራሱን የሚያክም ስልህ የሚያጨናንቁ አይነት ሙያዎች አሉ፣ በነገር ላይ ትኩረት የሚፈልጉ ጊዜ የሚፈልጉ እና እሱ ዘና ይላል ማታ።
1: ዶክተር ነው እና የዶክተር ዘፋኝ ሰምተሽ ታውቂያለሽ ወይ?
2: አረ እንደውም።
1: እና ለአድማጮች አንድ መጠየቅ የምፈልገው ነገር እናንተ ከዋናው ስራችሁ ባሻገር ማንም የማያውቀው ድብቅ ተሰጥኦ አላችሁ ወይ፣ ህልም አላችሁ ወይ የሚለውን ነው። በትነግሩም በጣም ደስ ይለናል።
2: አንዳንዴ በጊዜ የሚነቃ ሰው አለ። ኪንግ በጊዜ ስለ ወጣት ሆኖ ምንም ሙያ ቢኖረኝ የሆነ ቀን ብሎ የሚያስብ ሰው አለ። አይ ብለህ ደግሞ አንድ ነገር ላይ ትኩረት አድርገህ እሱን ደግሞ ለማሳካት ብዙ ዓመታትን ሊፈጅብህ ይችላል። እና ሰው ያለ ተሰጥኦ ወዴት ይሄዳለን ብለህ ታስባለህ። ደግሞ የሆነ እድሜ ላይ ስደርስ አይ ግድ የለም ይችን ነገር ቢይዛት ብለህ ማሰብ ትጀምራለህ።
1: አዎ፣ የእናንተ ድብቅ ተሰጥኦ ምንድን ነው? እናንተ የምታውቁት ሰዎች የማያውቁት በተለያዩ ምክንያቶች ይዛችሁት የተቀመጣችሁ ሰዎች ምን አይነት ታለንት ነው ያላችሁ? ዶክተር ሙዚቀኛ፣ ያው ሰምተን ስለማናቅ ትንሽ ስላስገረመኝ ነው። አጋጣሚ ስለ ሙዚቀኞች ባዮግራፊ ሳነብ አግኝቼው ነው። በጣም ነው ያስገረመኝ። ምክንያቱም እንዳልኩሽ ነው፣ ትምህርቱን እየተማረ በነበረበት ሰዓት ላይ የሙዚቃ ባንዱ በጣም ገናና እየሆነ ሲመጣ ለጊዜው አቋርጦ ሙሉ በሙሉ ትኩረቱን ያደረገው ወደ ሙዚቃው ነበረ። ከዛ በኋላ ተመልሶ ፒኤችዲውን ሰርቷል ማለት ነው። በጣም በሚያስገርም ሁኔታ ዶክተሩ ሙዚቀኛ፣ ዶክተሩ አቀንቃኝ እየተባለ ነው የሚጠራው። እና እናንተ ታውቃላችሁ ወይ እንደዚህ አይነት ሙያ ውስጥ ስትገቢ ወይም ደግሞ ትልቅ ተሰጥኦ፣ በነገራችን ላይ ያው ጊፍት ነው፣ ከላይ የሚሰጥ ነገር ነው። እሱን ማዳበር የግለሰቡ አቅም ነው ወይም ደግሞ ብቃት ነው። ትምህርት ደግሞ ራሱን የቻለ ሌላ መንገድ ነው። ብዙ ጊዜ ሲገናኙ አታይ አይደለም? አዎ። የሕክምናው ሳይንስና ከሙዚቃ ጋር ብዙ ትንሽ ወደዛ የመምጣቱን ነገር አይተን አናቀም ወይም ሰምተን አናቀም። ኦፍኮርስ የተማሩ ሙዚቀኞች አሉ፣ ግን ደግሞ ፒኤችዲውን ሰርቶ ወይም ደግሞ ዶክተር ሆኖ ወደዚ ወደ ሙዚቃው ያደላ ሰው በግል ያለቀ
2: አይገርምም እንዴት አልጎተተውም ግን መዝናኛ ውስጥ ያለ ሰው በጣም ኩሽነፋል አይደል ወደ ሌላ ሙያ እንደውም ከሌላ ሙያ ወደ ሙዚቃ ተመጣለህ እንጂ ሙዚቃውን ወይ ደሞ መዝናኛውን ቆም አድርገ ሌላ ሙያ ስቲል ማር ብሎ የሚያስብ ሰው ምቾት አለው አይደል የውስጥ ነገር አለውና በጣም ጥቂት ሰው ይመስለኛል እንደዚህ ያለው
1: ማርታ የተባለች አድማጭ ምን አለች እኔ ከልጅነት ጀምሮ ሙዚቃ እወዳለሁ እና መስፈን የሚዋጣልኝ መስለኛል ቤተሰቦቼ ሁሉም ያበረታቱኝ ነበር ግን ያው ልክ እንደ እግር ኳሱ እድሜ ያለው ነው መጥተው
2: እድሜ ያለው
1: በቃ ይሆን እድሜ ካለፈ በኋላ ወደዛ ለመምጣት ወይም ደግሞ ለዛም ይከፈለው ነው አጋለ መከፈል ፍቃደኛ አይደለም ማለት

0: ሮና ለስራ ምቹ የሆኑ ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግድ አንድ አያት ግራንድ ሞልን እየገነባላችሁ ይገኛል። የንግድ ሱቆቹ ላይ እስከ 25% የሚደርስ ቅናሽ አዘጋጅቷል። ለተጨማሪ መረጃ አያት ሪል ስቴት ብላችሁ ባጭር የስልክ መስመር 7760 ወይም በ0977666060 ይደውሉ። 22 ጌታውን በሻ ህንፃ 3ኛ ፎቅ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር፣ ካሳንቺስ ሲቲ ሴንተር 1ኛ ፎቅ ራስ ሆቴል 1ኛ፣ አያቴ ገበያ ማዕከል ሲኤምሲ ዋና መስሪያ ቤት፣ መስቀል ፍላወር ለበነዝ ታወር 5ኛ ፎቅ ላይ ብቅ ካላችሁ በአያት ሽያሽ ሱቆችም ልታገኟቸው ትችላላችሁ። አያት ሪል ስቴት ኢትዮ ቴሌኮም እና ዴስቲቪ ጥቅል። የአውሮፓ ክለብ እግር ኳስ ተመልሷል፣ በኢትዮ ቴሌኮም እና ዴስቲቪ ጥቅል ይታያል። ተጠባቂ የሻምፒዮንስ ሊግና የአምስቱን ታላላቅ ሊጎች ጨዋታ ጨምሮ የሚወዱትን ቡድን ጨዋታ በወደዱት ቦታ ያለምንም መቆራረጥ እንዲመለከቱ ኢትዮ ቴሌኮምና ዴስቲቪ ጥቅል ቀርቦለታል። ጨዋታዎችን በስልኮ አሊያም በስማርት ቲቪዮ መመልከት የሚችሉ ሲሆን በስልኮ ለመመልከት በቴሌብር ሱፐር አፕ የዲስቲቪ ስትሪሚንግ ጥቅልን ሊገዙ ወይም ከመደበኛ ብሮድ ባንድ ጋር ዲስቲቪ ሲያስገቡ ለአንድ ዓመት የሜዳ ጥቅልን በነፃ ያገኛሉ። የኢትዮ ቴሌኮምና ዲስቲቪ ጥቅልን ይምረጡ፣ ጨዋታዎችን በጥራት ይመልከቱ ይላል ኢትዮ ቴሌኮምና ዲስቲቪ ጥቅል። ኑቢራ የሕክምና ማዕከል፣ ኑቢራ የሕክምና ማዕከል። የጤናው ጉዳይ ፋታ ሲነሳው፣ የቤተሰቡ ጤንነት ሲያሳስቦ፣ ከኑሮ ባሻገር ትልቁ የሰው ልጅ ሀብት የሆነው ጤናው እርሶ ጋር የመጓደሉ ሁኔታ ክፉኛ ሲያስጨንቆት፣ እኛ ጋ ኑ የሚለው ኑቢራ የሕክምና ማዕከል ነው። ከሶስት ዓመት በፊት በአምስት ስፔሻሊስት ሐኪሞች በመካከለኛ ክሊኒክ ደረጃ ተከፍቶ ለሁማን የሕክምና አገልግሎት ሲሰጥ የቆየው ኑቢራ የሕክምና ማዕከል አሁን ደስ በሚያሰኝ ዜና መጥቷል። አያት ኖ ሪል ስቴት አጠገብ በመንታጂ ፕላስ ፎር ህንፃ ላይ ከ40 በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን አሰባስቦ በተለያዩ ሕክምናዊ ዙሪያ ጥራት ያለው አገልግሎት በተመጣጣኝ ዋጋ ለመስጠት የእርስዎን መምጣት ብቻ ይጠባበቃል። ኑቢራ የሕክምና ማዕከል ይሰኛል። መደወልም ይቻላል። ለበለጠ መረጃና ቀጠሮ ለማስያዝ በ0921 81 21 21 ላይ ይደውሉ። ኑቢራ የሕክምና ማዕከል እኛ ጋር ጤና እያላችሁ አብሯችሁ ቆይታ ያደረገ ይገኛል። ሌላዊ መሴ ሪዞርት የክብር ስፖንሰር ቤቲ ማኛ ቆሎ ነው። ለአገር ውስጥም ሆነ ለውጭ አገር ተጠንቅቆ የተሰራ ምርጥ ቆሎ ከዘመድ ጋር ከጓደኛ ጋር ወግ እያወጉን እየተጫወቱ ቤቲ ማኛ ቆሎን በማል ያስቀምጡ። በቡናና ሻይ ሰዓት፣ በረፍት ሰዓት ሁሌም ሊኖር የሚገባ የሚገርም ጣዕምን ይዟል። ቤቲ ቆሎ በአንድ ኪሎ፣ በግማሽ እንዲሁም በሩብ ኪሎ ተዘጋጅቷል። ለሁሉም በኩራት የሚጋብዙት ቤቲ ማኛ ቆሎ በብዛት ያሉበት ቦታ እናቀርባለን። አድራሻ ካላችሁ ጦር ኃይሎች ሙሉ ወንጌል እንገኛለን። ስልክ ቁጥር እንምታ ካላችሁ ለማዘዝ 0913505349 ወይም በ0912971556 ቤቲ ማኛ ቆሎ አብሯችሁ ቆይታ ያደርጋል። ሌላው የመሴ ሪዞርት የክብር ስፖንሰር ኒው ሊፍ ሜዲካል ኮምፕሌክስ ነው። ህልሞን ወደ ሕይወት፣ ተስፋን ወደ እውነታ። ከ2013 ዓ ም ጀምሮ ኒው ሊፍ ሜዲካል ኮምፕሌክስ የመካንነት ሕክምናን በሀገር ውስጥ በማቅረብ ከ500 በላይ ቤተሰቦች የልጅ ህልማቸውን እንዲያሳኩ አስተዋጽኦ አድርጓል። ኒው ሊፍ ሜዲካል ኮምፕሌክስ ዛሬ ደግሞ ኒው ሊፍ ከ3 ቢሊዮን ብር በላይ ካፒታል በማፍሰስ ባለ 13 ወለል ዘመናዊ ሜዲካል ፕላዛ በአዲስ አበባ አቋቁሟል። ከ20 በላይ የስፔሻሊስትና ሰብ ስፔሻሊስት የህክምና ዘርፎች፣ ከ110 በላይ የህክምና አልጋዎችና 8 ዘመናዊ የቀዶ ህክምና ቲያትሮችን ያሟላ ኒው ሊፍ ሜዲካል ኮምፕሌክስ ነው። ብራንድ የፔትስካን ማሽን በመያዝም ግንባር ቀደም ነው። የልብ ቀዶ ህክምና ለመስራት የሚያስችል እንደዚሁ ሃርት ለንግ ማሽንም ይዞላችሁ ቀርቧል። የት ይገኛል ኒው ሊፍ ሜዲካል ኮምፕሌክስ ካላችሁ ለቦ
1: ሙዚቃ ሰፈር ታገኙታላችሁ። ኒው ሊቭ ሜዲካል ኮምፕሌክስ በለቡ ሙዚቃ ሰፈር። የት ደውለን በስንት ስልክ ቁጥር ካላችሁ ባ

0: አጭር የስልክ መስመር 85 65 85 65 ወይም በ0990 46 66 66 ላይ ኒው ሊቭ ሜዲካል ኮምፕሌክስ ብላችሁ ከ500 በላይ ቤተሰቦችን የልጅ ህልማቸው እንዲያሳኩ ያደረገ መካንነትን ለማስቀረት እጅግ ዘመናዊ ህንፃዎችንና መሳሪያዎችን ያስገባ ግዙፍ ተቋም ነው። ኮንፈርት ስለ ቅንጦት ስታስቡ ምን በሐሳባችሁ ይመጣል? ስታወራ ሙልቅቅቅቅ የምትል ሴት፣ ሽቶ አርከፍክፎ ከቤቱ ሲወጣ በዚያ አለፈ የሚባል ሽቅርቅር ወንድ፣ ሲዘንጥ ነገ የማይል አፍተር ሼፉን ተቀብቶ ሲያልፍ የአበባ መዓዛ የሚያስደንቅ ወንድ፣ ወይንስ ጥንቅቅ ባለ አለባበሷ ተጠራርቶ የሚያዩዋት ጉብል? የለበስከው ልብስ ሳይጨማደድ መዓዛው ግሩም ሆኖ ለ100 ሰዓታት እንዲቆይ ከፈለክ ኮምፎርት ፋብሪክ ሶፍትነርን አሁኑኑ ሞክሩት። ልብሳችሁ እንደ ምርጫችሁ በየትኛው የልብስ ሳሙና ካጠባችሁ በኋላ በኮምፎርት የልብስ ማለስለሻ ልቅልቅ አድርጉት። በቃ ልስላሴ ከግሩም መዓዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። በተለያየ መጠንም ቀርቧል። ኮምፎርት ቅንጡ መዓዛ ለ100 ሰዓታት አብሯችሁ ቆይታ እያደረገ ይገኛል። ሌላው መሴ ሪዞርት የክብር ስፖንሰር ድጋፍ ማይክሮፋይናንስ ነው። ድጋፍ ማይክሮፋይናንስ በአጫጭር ጊዜ የደሞዝ ብድር የሚታወቀው ድጋፍ ማይክሮፋይናንስ አሁን ደግሞ መቆጠብ ባህላችሁን እኛ ደግሞ እስከ 4% ወለድ እናስብላችኋለን እያለ ይገኛል። ይህን አገልግሎት ማግኘት የምትፈልጉ ደንበኞች በአዲስ አበባ ዋና መስሪያ ቤት ቦሌ ቡልቪላ፣ ረፈንቲ ህንፃ፣ ኮተቤ እንቁላል ፋብሪካና ወሎ ሰፈር ይገኛሉ። በክልል ከተሞች ደግሞ አዳማ፣ ሐዋሳ፣ ባህርዳር፣ ድሬዳዋ ላይ እንገኛለን እያሉን ነው። ድጋፍ ማይክሮፋይናንሶች ብድር ለመውሰድ ቀላል መንገድ አዘጋጅቷል። DIGAF ድጋፍ MFI ብለው ከፕሌይ ስቶር በማውረድ ብድር ማመልከት ይችላሉ። በስልኮ ብቻ በጥቂት ደቂቃዎች ውስጥ ይመዝገቡና የብድር ሂደቶን ቀላል ያድርጉ። መተግበሪያውን አሁኑኑ ይጫኑና ብድር ሂደቶን ቀላል ያድርጉ። ድጋፍ ማይክሮፋይናንስ። ለበለጠ መረጃ በ6575 ወይም በ0965 44 44 99 ድጋፍ ማይክሮፋይናንስ። የክብር ስፖንሰሮቻችን ለተሰኞ የሳምንቱ መጀመሪያ የጥቅምት ወር የመጀመሪያ ፕሮግራማችሁ ያማረና የተዋበ ይሁንላችሁ፣ ስለ ሪዞርቱ አታስቡ እኛ አለንላችሁ እያሏችሁ ተወዳጁን መሴ ሪዞርት በክብር ስፖንሰር አድርገው ወደ እናንተ አቅርበውላችኋል። በምርትና አገልግሎታቸው ደግሞ የመሴ ሪዞርት ቤተሰቦች እንድትጠቀሙና እንድትገለገሉ እንጋብዛለን። እናንተ አትራቁ እንጂ እኛ ሁሌም አለን። በመሴ ሪዞርት እንገናኛለን የሚላችሁ መሴ ሪዞርት የኢትዮጵያ ንግድ ባንክ የመሴ ሪዞርት የለተሰኞ ጥቅምት 2 ቀን ፕሮግራም ከአሁን ሰዓት ጀምሮ በሁለት በተከፈለ ፕሮግራም ከአስር እስከ 11 በክፍል 1 ከ11 እስከ 12 በክፍል 2 አብረናችሁ ቆይታ እያደረግን መንኮራኩሩን እያመጠቀች ፕሮግራሙን የምትመራላችሁ ተወዳጁ የፕሮግራም ሜሪ የመንኮራኩሩ አምጣቂ ቤዛ ያራጌ አብራችሁ ቆይታ ታደርጋለች። ለሁለት ሰዓትም በ10 እስከ 11 በክፍል 1 ከ11 እስከ 12 በክፍል 2 ቆይታ እናደርጋለን። ታዲያ ዛሬ እንደ ወትሮ ሁሉ አብረናችሁ ቆይታ የምናደርግባቸው ዘርፈ ብዙ ፕሮግራሞች አሉ። ቴክኒኩን በብቃት በጥራት ኤፍሬም ተክሉ፣ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ እናደርጋለን። አስታውሱ፣ እንዳትረሱ፣ ይህ ፕሮግራም በመላው ዓለም በዩቲዩብ ቻናላችን ብስራት ኤፍኤም ዩቲዩብ ቻናላችን ነው። ኤርሚያስ ታደሰ ደግሞ ለመላው ዓለም በቀጥታ ስርጭት ወደ እናንተ ያደርሳል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዩቲዩብ ቻናላችን እየተቀላቀላችሁ ስልካችሁን እያስቀመጣችሁ ጥያቄዎች እየመለሳችሁ አዝናኝና ቁም ነገር አዘል አጫጭር መልእክቶችን ደግሞ ስታደርሱን እኛም ወደ እናንተ መልሰን እናቀርባለን። ስጦታ እንለዋወጣለን። አብራችሁን ስላላችሁ ከልብ እናመሰግናለን። በአዲሷ የ2019 የመሴ ሪዞርት መንኮራኩር ስለተሳፈራችሁ ከልብ እናመሰግናለን። አርሂቡ፣ ግቡ፣ ቪዛ አትጠየቁም። አመል እንጂ ቦታ አይጠብም ይላል ሪዞርቱና፣ ግቡ፣ ዝለቁ፣ አርሂቡ እያል ካለ ቪዛ በሪዞርቱ መንኮራኩር አብረን እንመጥቃለን። ዛሬም እንደተለመደው በጥቅምት ወርም በ2019ም የሁለተኛ ወር የመጀመሪያ ፕሮግራማችን የተለያዩ ርዕሶችን እያነሳን እንደተለመደው ወደ እናንተ አብረን እንቆያለን። ማን በበደለ ማን ይካስ ማን ይጠየቅ? ማን በበደለ ማን ይካስ ማን ይጠየቅ ብለን እናቀርባለን። በማኪያቶ ሰዓታችን ደግሞ ማኪያቶ ሰዓታችን ላይ የጠፋውን ቀለበት ታሪክ ወደ እናንተ እናደርሳለን። የጠፋው ቀለበት ታሪክ በማኪያቶ ሰዓታችን ወደ እናንተ ይደርሳል። አደራ በሰማይ አደራ በምድር ምን ማለት ነው ብለንም ዛሬ እንጠይቃለን። አደራ በሰማይ አደራ በምድር ምን ማለት ነው ብለን እንጠይቃለን። አስተያየቶቻችሁንም እንቀበላለን። አመስጋኝ ኖት? ማንን ያመሰግናሉ? ዛሬ በካናዳ የታንክስ ጊቪንግ ዴይ ነው። የምስጋና ቀንን ካናዳዎች ዛሬ ነው ይህንን በዓል የሚያከብሩት። እርሶስ ታዲያ በሀገራችን ማንን ማመስገን ይፈልጋሉ? ብዙ በህይወት መስመራችን ከሀዲድ ከመስመር ወጥተው ስለኛ ማንነት እናት እንዳለች አባት እንዳለ እህት ወንድም ቤተሰብ ፋሚሊ በአጠቃላይ እንደ እምቡጽጌሬዳ ሲንከባከቡ አኑረውን እየራባቸው ሲያበሉን እንዲሁም ደግሞ ሳይማሩ ሲያስተምሩን እዚህ አድርሰውናል። ስለ እነሱ መቼም ምስጋና ተናግረነውም አንዘልቅም። ግን ደግሞ ሌላ አሉ በህይወት መስመራችን ውስጥ ያለፉ እነኛን ሰዎች ነው አመስግኗቸው። እስቲ እነማን ናቸው? መምህሮችም እኮ ብዙ መምህሮች እኮ ነው። የቤተሰብ የመጀመሪያ መቀረጫችን ነው አባት እናት። ከዛ በኋላ ደግሞ ትምህርት ከባቢውና ትምህርት ቤት ዋነኛው በተለይ መምህር። መምህር ሲጎብጥ ሊያጠፋሽ ቀንበጡን ሊያበላሸው ሲለመልም ደግሞ ብዙ ተማሪዎች ታዲያ እኛ ኢትዮጵያውያን መምህሮች ያውም ደግሞ ምልሽ ብዙ ነገር ባልተመቻቸው ሁኔታ እንኳን እኛን ብዙ መከራና ችግር እንግልት ይዘው እዚ አድርሰውናልና ብዙ የምናመሰግናቸው ሰዎች በተለያዩ ሙያዎች ውስጥ ይኖራሉ። አመስግኑ ነው ያለው።
1: በትክክል እንደው መሴ ህይወት በተለያየ የህይወት አቅጣጫ ላይ ወደዛ ወደዚህ በአውሎ ንፋሱ እንመታለን። አንዴም ከፍ እንላለን፣ አንዴም ዝቅ እንላለን። ወደ ግራ ወደ ቀኝ ማለቱ በህይወት መኖራችንን የምንመለከትበት አንዱ ማረጋገጫ ይመስለኛል። ምክንያቱም ሁሌ ድሎት የለም፣ ሁሌ ምቾት የለም፣ ሁሌ አልጋ ባልጋ የሆነ ህይወት አይኖርም። ግን ደግሞ የህይወት መሪ አንዳንዴ ስትና ውጥንቅጡ ሲጠፋን እጃችንን ያዝ አድርገው መስመሩን የሚያሳዩን ሰዎች በህይወታችን በተለያየ መንገድ አሉ። በተለያየ መንገድ በእንዲህ መንገድ ብትሄድ ትክክለኛው መንገድ ይሄ ሊሆን ይችላል፣ አሊያም ደግሞ እኔ በዚህ መንገድ ሄጄበታለሁ ተጎድቼበታለሁና በእንዲህ መንገድ አትሂዱ፣ ግድ የላችሁም፣ ግድ የለም፣ እኔን አዳምጡኝ፣ በቃ ከእናንተ ይቅር፣ እኔን ስሙኝና አይጠቅማችሁም ይሄ መንገድ ብለው በተስተካከለው መንገድ ደግሞ መለስ እንድንል የሚያደርጉን በጣም በርካታ የሆኑ ሰዎች አሉ። ህይወታችን ላይ አሻራ የምንጥልባቸው በተለይ በቢዝነሱ ዓለም እኮ አንዳንድ ሰዎች የሚያነሷቸው በጣም የማይረሷቸው ሰዎች አሉ። መሴ እሱ እኮ ነው ይህን ያህል መነሻ ብር ሰጠኝ።
0: አንድ ካርቶን ሳሙና ወስደህ ሽጥና አትርፈ ተጠቀም ብሎ በእምነት እሱ እኮ ነው ካርቶኑን የሰጠኝ። ይሄ ቁብ እኮ ሊቀመንበር ነው፣ የመጀመሪያውን ቁብ ሰብስቤን ይሰጥሃለሁ፣ አንተ ስራበትና ሰው ሆነ እቁብን ከፍለ ሰው ትሆናለህ አለኝ። አሻራ
1: አሻራ
0: ለምን እንደሆን ታውቂያለሽ? ቢዘይ ላይፍ ሮለር ኮስተር ነው የሚባለው። ይሄ በልጆች የሚጫወቱበት ወደ ላይ ወስዷቸው ቆመ ላይ ስቲ ወደ ታች ይው ብሎ ይሄዳል። ኑሮ ላይፍ እንደዚህ ነው። ወጣው ስቲ ወደ ታች ወደ ድቅድቅ ጨለማው ይዞ ሸው ብሎ ደግሞ እንዳወጣጥሽ አይደለም ብዙ ጊዜ የምንወርደው። አወጣጣችን በጣም ዝግተኛ መሰላላ። ስቲ ውጪ አንድ ስቴፕ እጅሽን ከዛ ይህን ለቀሽ ወደ ሁለተኛው ስቴፕ ሶስት፣ በአንዴ መሰላሉ ጫፍ ላይ አትሄጂም።
1: አይሆንም፣
0: ተራ በተራ ነው። ታንኪዩ። ስትወርጂስ አንዴ መሰላሉ ከስርሽ ሲሄድ ወይም ደግሞ የመሰላሉ የረገጥሽው ሚስማሩ ለቆ መሬት እኮ ነው ተፈጥፍተሽ የምትገኘው። ገብተሻል? መሬት ነው የምትገኘው። እና በጣም አስቸጋሪ።
1: አዎ፣ በዚህ አይነጋም በተባለው ሰዓት ላይ የሚገኙ ሰዎችን ማመስገን ጥሩ ነው። ደግሞም በጣም ግሬትፉል መሆን ደግሞ እነዛን ሰዎች ምን ያህል ሞራላቸውን እንዴት በድጋሚ እንደሚገነባው አናውቀውም። አመሰግናለሁ ስንላቸው ለሌላ ሰው እንዴት ደግሞ እንደሚጠቅሙ፣ ሌላ ሰው እንዴት ደግሞ የዛ ምናልባት አንዳንድ ሰዎች እኮ መሲ አያውቁትም፣ እንደረዱህ ራሱ ላይሰማቸው ይችላል። በቃ በልማድ ብቻ መልካም ነገር ማድረግ ልማድ የሆነባቸው ሰዎች አሉና መልካም ነገርን አድርገው ያልፋሉ። ለእነሱ እኔ እኮ ይሄን ያህል አርጋለሁኝ የሚያስብልም ነገር አላደረኩም ይላሉ። ልክ ካለፈ በኋላ የተሳካላቸው ሰዎች መተው በተለያየ ቦታውስ ላይ የህይወቴ ተርኒንግ ፖይንት የጀመረው በከሌ ነው፣ እሳቸው ስላገዙኝ ነው፣ በእንዲ መንገድ ስላሳዩኝ ነው ሲሉ አንዳንዴ በቴሌቪዥን ቁጭ ብለው ራሳቸውን ሲመለከቱት ያኔ ባለማስተዋል የተደረገ ደግነት
0: ሊሆን ይችላል።
1: ታስቦበት አይደለም፣ በቃ መልካምነት ውስጣቸው ያሉ ሰዎች አሉ። ቅንነት በቃ ሰዎች ጥቀጥ ብለው እንዲቆሙ ማየት የሚፈልጉ ሰዎች አሉና በተፈጥሯቸው ካለው መልካምነት አንጻር ለሰዎች የሚካፈል በቃ መደበቅ የማይቻል አይነት መልካምነት ልባቸው በጣም በመልካምነት የተሞላ ሰዎች አውቄ እኮ አይደለም ያደረኩት እንዲህ የሚያስብለኝ ነገር እኮ አልነበረም ያደረኩት ግን ቆሞ ስላየሁት ደስ ብሎኛል ይባላል። እንዲሁም ቤተሰቦቻችንም እኮ ይሉናል አንዳንድ ጊዜ በተለይ አባቶች በትምህርታችን ትንሽ ወይ የሆነ ነገር ስናሳይ ለእናትሽ ስቲ እሷ ላንቺ ብዙ ሆናለች፣ ለእናትሽ ስቲ ሰው ሁኝላት፣ ለእናትሽ ስቲ በቃ ጎበዝ ሁኝላት፣ ጠንካራ ሁኝላት ይባላል። የተከፈለውን መስዋዕትነት በእንዲህ መልገድ ያስታውሱንና ልክ በቃ መቆም ያለብን ቦታ ላይ ስንቆም እናመሰግናቸዋለን። እንዲህ ባይለኝ ኖሮ እኮ ባያስጠነቀኝ ኖሮ ዛሬ ላይ አልቆምኩም ነበር የምንልባቸው በጣም ብዙ አጋጣሚዎች አሉ።
0: ብዙ አጋጣሚዎቹ መሀል አንዱ እና ዋናው ስላላቸው ሳይሆን ካለቻቸው ላይ የተረፋቸው ከሆኑ አይደሉም። እነኚህ ሰዎች አይተሻቸዋል። አሁን ቅድም በካርቶን ሳሙና ውሰድና ሸጥህ፣ እሱ እኮ መደብር ውስጥ እኮ ግማሽ ካርቶን ነው ያለው፣ ሊሸጠው እኮ ይችላል በመደብሩ። ውሰድና ሽጥና ቶሎ አትረፈ አምጣ። ያ ደግሞ በየቤቱ ቶሎ በየሱቆቹ በችርቻሮ 50 ሳንቲምም አንድ ብርም አትርፎ ኤኒዌይ ባንዱ ወይም በሌላው ያደርጋል። ግን ኖሮት ሳይሆን ካለው የሚያካፍሉ በርካታ ልበቀና ሰዎች ዓለም ውስጥ አሉ። ቢዘይ እነኚህ ሰዎች አይጠሩ፣ የነኚህ ሰዎች ቁጥር ይብዛልን ነው የሚባለው። አሁን እኮ የጦር መሳሪያ ብቻ ነው ሊበዛ የሚችለው፣ እሱ እኮ አጥፊ ነው። ገብቶሻል? አጥፊ ነው። ግን በጎ ሰዎች ሲኖሩ አሁን ያልሻቸው ከበረንዳ ላይ አንስተው አንገታቸው የወደቀ ዝቅ ያሉትን ከፍ የሚያደርጉ ልባቸው በደግነት በበጎነት የተሞላ ከአስር ብር አምስቱን ሰጥተው አምስቱን የሚይዙ ወይም አስሩን ሰጥተው የሚረባቸው ያንቺን መጥገብ የሚመኙ ቁጥራቸውን ያብዛለን።
1: አሜን።
0: አብራችሁን ስላላችሁ ከልብ እናመሰግናለን። ጥያቄ ጠይቀን በቀጥታ ወደ ፕሮግራም እንሄዳለን። ጥያቄ እንጠይቃለን። አሁን ወደ ፕሮግራማችን ነው የምናመራው። ማን በበደለ ማን ይካስ ማን ይጠየቅ ብለን እናቀርባለን። ከክብር ስፖንሰሮቻችን መልእክቱ በፊት ታዲያ ጥያቄው እንደዚህ ነው። 69 79 69 79 አጭር የጽሑፍ መልእክት ቤዛዬ፣ ብስራት ኤፍኤም ዩቲዩብ ቻናል ነው። ኤርሚያስ ታደሰ አብሯችሁ ነው። ላይክ፣ ሼር፣ ሰብስክራይብ ኤንድ ስልክ መስመር ማስቀመጥ። ለስጦታ መፈለግም እየተቸገር ነው። 6979 እና ብስራት ኤፍኤም ዩቲዩብ ቻናል ጥያቄ፣ በእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታ ትላንትናና ከትላንት በስቲያ ቅዳሜና እሁድ ተከናውኗል። እውነት ነው። ታዲያ በእንግሊዝ ፕሪሚየር ሊግ የትላንትናና ከትላንት በስቲያ በተከናወኑ የስድስተኛ ሳምንት ጨዋታዎች ላይ ሁለት ግቦችን ያስቆጠሩ ተጫዋቾች አሉ። ሁለት ጎሎችን ያስቆጠሩ ተጫዋች አሉ። ለመሆኑ እነኚህ ተጫዋቾች ስንት ናቸው? እነማን ናቸው? በፕሪሚየር ሊጉ የስድስተኛ ሳምንት የቅዳሜና የእሁድ ጨዋታ በርካታ 9 ጨዋታዎች በ9 ስታዲየሞች ተከናውነው 18 ቡድኖች ጨዋታቸውን አድርጓል። ዛሬ ኮቨንተሪ የሚያደርገው ጨዋታ የመጨረሻው የስድስተኛ ሳምንት መዝጊያ ነው ከኒውካስል ጋር። ለመሆኑ የሪዞርቱ ጥያቄ፣ ለመሆኑ ሁለት ጎሎች ከነኚህ ስታዲየሞች ማስቆጠር የቻሉ ተጫዋቾች ብዛታቸው ስንት ነው? እነማን ናቸው? በዩቲዩብ ቻናል ኤርሚያስ ታደሰ እየጠበቃችሁ ይገኛል። በአጭር የስልክ መስመር 6979ም እየተቀበልናችሁ ነው። ጥያቄውን ጨርሰናል። በቀጥታ የምናመራው ወደ መጀመሪያው መደበኛ ፕሮግራማችን ይሆናል። ማን በበደለ ማን ይካስ ማን ይጠየቅ ብለን ጠይቀናል። ማን ይበድል ማን ደግሞ ይካስ እንላለን። አብራችሁን ስላላችሁ ከልብ እናመሰግናለን። የዕለተ ሰኞ የሳምንቱ መጀመሪያ ፕሮግራማችንን ቤዛ አራጌ ለመሴ ሪዞርት ቤተሰቦች የሳምንቱ የመጀመሪያ ቀናችሁና ሳምንታችሁ ያማረና የተዋበ ይሁንላችሁ እያለች በአማረ መልኩ አዘጋጅታ ልታቀርብላችሁ መስመሩን እየተጠባበቀች ትገኛለች። ቤዛ እንዲህ አለች፣ ማን በበደለ ማን ይካስ ማን በበደለ ማን ይጠየቅ ቤዛ አራጌ ትቀጥላለች።
1: አመሰግናለሁ የፍቅር ሚኒስተር። ማን በበደለ ማን ይካስ? እንግዲህ በጣም በርካቶች የሚያነሷቸው ሐሳቦች አሉ በዚህ ጉዳይ ላይ። መስይ ማን በበደለ ማን? እንግዲህ አንዳንዴ አህያውን ፈርቶ ዳውላውን የሚባል አባባል እኮ አለ አይደለ? የበደለን ሌላ ነው፣ እርምጃ የሚወሰድበት ደግሞ አካል ሌላ ነው። ስለዚህ ትክክል ያልሆነ ሚዛን ይመስለኛል ይሄ ነገር። ከሰዎቹ ጋር ሄዶ ችግሩን መፍታት አለመቻል፣ ከበደለ ሰው ጋር ቆሞ ፊት ለፊት መነጋገር አለመቻል፣ ወደ ሌላ በደሉን ወዳልፈጸመው ሰው ምንም ወደማያውቀው ሰው ሄዶ እርምጃ መውሰድ። አንዳንድ ጊዜ ስንናደድ እንመጣና ወይ ቤታችን ስንገባ ወይ መስሪያ ቤታችን ተናደን ይሆናል፣ ወይ በመንገድ ላይ ትራንስፖርት ላይ አንድ ሰው አናደው ሊሆን ይችላል። እንመጣና ቤታችን ቤተሰቦቻችን ላይ ፊታችንን መጣል። ከዛ ምን ሆነሽ ነው ስንባል በቃ ተውኝ ማንም ሰው እንደነገረኝ አልፈልግም አይነት ይሄ የንዴት ቃላቶችን መጠቀም አለ። ምን ባደረጉ ነው የምንናደድባቸው? ወይ ደግሞ እነሱ ላይ የምንወጣባቸው? ደግሞ ሁሉም ሰው ይረዳል ወይ?
0: ትልቁ ነገር ቤተሰብ ይረዳል። በቃ ተዋት፣ አንድ ነገር ሆና ነው እርዋት ነው ሁሉ ይላል። አንዳንድ ልጆች ርቦሽ ስትገቢ ምን ልጆች ብዙ ሰዎች ርቦሽ ስትገቢ ምን ስለፋውዬ እኮ ነው ምገባው ምን ታውደለድላቸው አይነት ነገር ሁሉ እኮ ለምን ርቦሻል ብትታደይ እንደው ያለችውን ሽሮ ሁለት ቦታ አድርገው እንደ ብፌ አድርገው ሲያስቀምጡልሽ ጠረጴዛ ላይ ትደሰቻለሽ። አስበውሻል ማለት ነው። እና በረሃብ መልክ መጥፎ ስሜትሽን እዛ አታጋቢም። ግን ቢሆን እንኳን ቤተሰብሽ ቶለሬት ያደርጋል። እንደ ሁሌ በቃ ከልጅነት እስከ እውቀት እንደ ሲርባት እንዲሁ እንደ አትሰውም ማይለቃመል ሌሎሽ ይችላል ቤተሰብ ላይ ወይ ራስ። ግን ወደ ሌላ ቦታ ላይ ሄድሽ ይህንን አመል ደ አሽከሯ መሰልኳት እንዴ ምንድን ነው እንደዚህ አይነት ባህሪ ሊባል የሚያስችል እንዳልሽው ነው። በጥሩ ሙድ ገብተሽ ስራሽን ጨርሰሽ ታክሲ ላይ የሆነ ነገር እቱ መስኮች መበጩ ይልሻል።
1: እኔ ደግሞ ነፋስ ይመታኛል ይላል።
0: ታንኪዩ እሺ። አባጓሮ መዘዙ
1: በእንዲህ መንገድ ነው እንግዲህ ግርግሩ የሚፈጠረው። ስለዚህ እነዛ መሴ በጣም ትክክለኛ ይሄ ቤታችን ውስጥ ያሉ ሰዎችማ እውነት ነው በደንብ ይረዳል። በቃ ያሳደገውናል። ይሄን ነገር አትወድም እንዲህ አትንኩባትም እኮ ይባላል። ተው ብያችኋለሁኝ፣ ይሄን ነገር አትወድም፣ እንዲህ አይነት ነገር ስትናገሩ አትወድም፣ በኋላ የሚፈጠረው ነገር ኃላፊነቱን አልወስድም፣ አትግቡ እሷ መኝታ ቤት፣ ብዙ ነገሮች ይባላል። ግን የውጭ ሰው በዛ ልክ ይረዳናል ወይ?
0: ትልቁ ችግር እሱ ነው።
1: ደግሞ ሁሉም ሰው የራሱ ሀስል አለበት። ቅድም ስለ ህይወት እያወራን ነበረ እኮ አይደለ? ህይወት ከፍ ታረግና ደግሞ ዝቅ ታረጋለች። አንዳንዱ ከፍታው ላይ ነው፣ አንዳንዱ ዝቅታው ላይ ነው። ስለዚህ ሁሉም ሰው በአንድ መንፈስ እንዲረዳን እንጠብቅ ማለት ትንሽ ይከብዳል። ይሄ ታሪክ እንግዲህ ማን በበደለ ማን ይካስ ወደሚለው ስንመጣ ትክክለኛ አካሄድ ነው ወይ የተሄደው? ውሳኔው ትክክለኛ ነው ወይ? መሆን ነበረበት ወይ የሚለውን ጥያቄ እንድናነሳ ያደርገናል። ስለዚህ መነሻችን ሻሸመኔ ነው። በሻሸመኔ ከተማ ሀሩፋ ክፍለ ከተማ ሀሌሉ ከተማ ላይ ብርሃነ ሰላም የተባለ ስፍራ በቤት ሰራተኝነት የተቀጠረች ህይወት ዳንኤል የሀያዎቹ መጀመሪያ ዕድሜ ክልል የምትገኝ ወጣት ናት። ህይወት ዳንኤል ከትውልድ ስፍራዋ ወደ ሻሸመኔ ከተማ የመጣችው የተለያዩ ስራዎችን በመስራት ራሷንም ችላ ቤተሰቦቿንም ለመርዳት አስባ ነበር ይላሉ የሻሸመኔ ከተማ አስተዳደር የሀሩፋ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አለማየሁ ታሪኩ እንደሚናገሩት። ህይወት ዳንኤል ከትውልድ ሀገር መንደሯ እንደመጣች በሻሸመኔ ከተማ ሀሩፋ ክፍለ ከተማ ሀሌሉ ክፍለ ከተማ ላይ ብርሃነ ሰላም የተባለው ስፍራ በአንድ ባልና ሚስት ቤት በሰራተኝነት ትቀጠራለች። ህይወት የመቀየር አላማ አላት። በቃ ኑሮን ለማሸነፍ መታለች። ስለዚህ በዛ ቦታ ላይ የሚያስፈልገውን መስፈርት በእንዲህ መንገድ ነው በእንዲህ መንገድ ነው ተባብለው ተቀብላ እዛ ቤት ውስጥ ገብታለች።
0: አንደኛ ምግብ ምናምን ለማዘጋጀትም ለራሷ ቤት ለመከራየትም ወደፊት ነው ይህን መታሰብ
1: ወደፊት።
0: እዚህ ግን በቤት ውስጥ ገብታ ምግብ የማብሰል የስራዎቿን እየሰራች ነገን ይኖው ቤዛይ ህልም እኮ ነው ኖሮ ተስፋ አይደለም። አሁን እዚህ ቤት ስትገባ የመጨረሻ ዴስቲኒ እኮ አይደለም። ይሄ ቤት ሰርታ አድጋ ሙያውቃ ገብቶሻል። ብዙ ነገሮችን አሳልፋ ወደ ሁለተኛው ተከታይ ወደ ኬክ ቤት መስተንግዶ ይመጣል። አለበለዚያ ደግሞ ብዙ እንደሚደረገው ወደ ተለያዩ ቦታዎችም ይኬዳል። ግን መጀመሪያ አንድ አንድ ፖይንት አለ የሰው ልጅ መነሻው ያ ፖይንት ላይ ናታው ጀመረች
1: አው ሰዎች አይታወቅም በእንዲ መንገድ እንደውም ቅርብ ጊዜ ላይ አንድ የሰማው ታሪክ ምንድነው እንደዚህ ልጅቷ በቤሰራተኝነት በአንድ ሰው ቤት ውስጥ ተቀጠራለች እና በጣም ጥሩ ጸባይ ያላት የትም ቦታ ብትሄድ ታምና ልጆች ቤት ተቀምጣው የቤት ቃ ምንም በቃ ደስ በሚል የቤተሰባዊ ግንኙነት አብረው ዘልቀዋል በእንዲ ቆይታ ውስጥ 10 አመት ያክል መስሴ አንድ ቤት ቆይቷል ከዛ በኋላ ግን አሰሪው አበራሱ እንደ ቤተሰብ እንደ ህቴ ነው ማያታለችና 10 አመት እኔ ጋር ኖረሻል እንደ ሴት ደግሞ ህይወት ያስፈልግሻል ቤተሰብ መመስረት አለብሽ ብላ በራሷ ጥሩ ሰው የምትለውን ሰው መርጣ በራሷ ደግሳ ድራት ከዛ በኋላ ልጆችን ወልዳ አንድ ላይ ቤተሰብ ሆኖ ለከሷ ስትመጣ አሁን እሷ ከወጣች በኋላ ሌላ ደግሞ አጋዥ አስገባችና የቀድሞው አሰሪ ለከሷ ግን እንደ ህት ይጠራራሉ በእንዲህ መንገድ የህይወት ተርኒንግ ፖይንትም ሊመጣ ይችላል
0: ይመጣል
1: ሎያሊቲ በዛ ቦታ ላይ መጀመሪያ ላይ ግን አንገትን የመድፋት አቅም አለ ወይ ሰው ማሸነፍ ይችላል ወይ የሚለውን እሱን ከመለሰ ሰው የማደጋውን ገመድ የሚይዘው ይመስለኛል
0: ቁልፉን ይዞታል ቢያንስ
1: አዎ እሷ የተቀጠረችበት ቤት ደግሞ በርካታ ቤተሰብ ባይኖርም አንድ 6 ወራትን ያስቆጠረ ናኦል ደሳለኝ የተባለ ህፃን ልጅ ግን አለ ህይወት ይህንን ህፃን ልጅ የመንከባከብና የሚያዝ ኃላፊነት እንዲሁም የቤት ውስጥ ስራዎችን ጨምራ ለመስራት ተስማምታ በቤሰራተኝነት ትቀጠራለች በተቀጠረችበት ቤትም በሰላምና በመግባባት ሁሉንም ነገር እየሰራች እያለች ከናኦል እናት ጋር ግን አንድ ነገር ያጋጫቸውና ሳግባባቸው ይቀራል ይሄው ምንድነው ስራተታ በየሰዓቱ ስልክ የምትደውለው ነገር እንድታቆም ቀጭን የሆነ ተዛዝ ጻጣታለች
0: አው የስድስት ወር ልጅ ነው የምትይዘው ልጅ ከጇ ላይ ያመልጣል አንገቱ ይቀጫል ገብቶሻል ወይም ደግሞ እሱንም አስተኝታው ስልክ ምናምን ሲደረግ አትሊስት በተኛ ሰዓት ላይ አትሊስት እናትየው ባለሽ ሰዓት እናቱ እኮ ልታጠባው ልትይዘው ሁሌ ብሷ ጋር ይሆንም ያን ጊዜ ተደዋዊ ልጁን ይዘሽ ደግሞ አንዳንድ ጊዜ እኮ ልጅ ይዘሽ ስታወሪ ይኖው ቤዛ የምታወሪው ሁሉ ነገር በጎ አይደለም ከወዲያኛው የስልክ ጫፍ የሚሰጥሽ እንትን ወይ መጥፎ ይሆናል ወይም ያናድድ ይሆናል አለያም ደግሞ ድንጋጤን የሚፈጥር ነገር ይመጣል ያን ጊዜ ያሹ ልጅ ነው እኮ የምትለቂው እና የስድስት ወር ልጅ ኢማጂን እና እናት ይህንን ብትል አይፈረድባትም ማለት ምትደውይበትን ሰዓት መጥኝ ወይ እኔ ከመጣው በኋላ እኔ ስቀበልሽ ደዊ አሁንም ስትይጂ ስልክ ልጄን አደጋ ላይ
1: ደሞይ ነው
0: ከፍተኛም ገንዘብ እኮ ሰዎች እየከፈሉ ሰራተኛ የሚሄዱት ወደ ውጭም እኮ ሲኬድ እኮ እነኛም እኮ አረብ ሀገር ውስጥ ያሉ ማዳሞች እኮ ተርፏቸውም እኮ አይደለም ግን የቤት ውስጥ ያለውን ልጆቻቸው ምናምን ለመጠበቅ ነው ታዲያ ይሄ ሲሆን ታማኝነት ጥንቃቄ do you understand የስድስት ወር ልጅ በምን አይነት ርራይ ልትይዙ እንደምትችል ልቦናም
1: ትልቅ ትኩረት ይፈልጋል ህይወት ግን የተሰጣትን ቀጭን ትእዛዝ ሳታከብር ስልክ እየተደበቀች ማውራቷን በዚሁ ትቀጥላለች ሰኔ 29 2001 ዓ.ም ጠዋት ላይ ታዲያ ህይወት ተደብቃ ስልክ ስታወራ በዚሁ በስልክ አጠቃቀም ጉዳይ የናኦል እናት ትእዛዟ ባለ መከበሩ እንዴት የኔን ትእዛዝ አታከብሪም በማለት አሁንም በዚህ ድርጊቷ በመናደድ ከህይወት ጋር ግጭት ውስጥ ትገባለች ህይወት ዳንኤል እንግዲህ በዚህ ለተም ከአሰሪዋ ጋር በገባችው ግጭት ቂም በመያዝ አምሽታ ትቆይና ምሽት ላይ የስድስት ወር እድሜ ያለውን ናኦል ደሳለኝን በተኛበት በጨርቃፍና እንደገደለችው በማስረጃ መረጋገጡን ኢንስፔክተር አለማየሁ ታሪኩ ይናገራሉ። ህይወት ድርጊቱን እንደፈጸመች ወዲያው በቀጥታ ወደ አሰሪዋ በመሄድ ህፃኑን ቀስቀሳ ለመውሰድ ስትሞክር ዝም እንዳላት በማልቀስም ጭምር ለአሰሪዋ ትናገራለች። አባትና እናት በሰሙት ነገር ተደናግጠው ልጃቸው የተኛበት ቦታ ደርሰው ትንፋሹን ሲያዳምጡ ህይወቱ ማለፉን ያረጋግጣሉ። ከዚያስ የተፈጠረው ነገር ሊነግሩን ኢንስፔክተር አለማየሁ ታሪኩ እንደዚህ መስመር ላይ ናቸው።
2: ስሜ ኢንስፔክተር አለማየሁ ታሪኩ ይባላል። የሻሸመኔ ከተማ አሩፋ ክፍለ ከተማ የምርመራ ክፍል ዋና ክፍል ኃላፊ ነኝ። ከሳሽ ህይወት ዳንኤል ዳሳ የተባለች በቀን 29/10/2018 ከቀኑ በግምት 10 ሰዓት ተኩል ላይ እዚሁ ሻሸመኔ ከተማ አሩፋ ክፍለ ከተማ አሌሉ ወረዳ ልዩ ቦታው ብርሃል ሰፈር ተብሎ በሚጠራው አካባቢ ማች ህፃን ናኦል ዳመሳ የተባለን የስድስት ወር ህፃን በተኛበት ቦታ ከቤተሰብ ጋር ባደረባት ቅን ተነሳስታ በተኛበት ቦታ አፍና ከገደለች በኋላ እንዳይነቀባ ለቤተሰብ የጮቾታ ሳሉ ምን ሆነ ምናም በሚል ኢንፎርሜሽን ሰጣ ቤተሰብም ወንቱ ቆማ ለፖሊስ ወንሰቱ ፖሊስም በስፍራው በመገኘት ምርመራውን ጀምሮ ምርመራውን በቴክኒክ እና ታክቲክ መረጃዎች ካጠናከረ በኋላ ምርመራችን ስናካሄድ ተጠርጣሪዋ ወንጀለኛ ቤት ውስጥ ቆጥቶኛል መስማማት የለም ለተኛ ነገር ስልክ ሳወራ የሰሙ ድምጽ እንዳይሰማ ወደ ራሴ አፍኝ ጆኖ የሞተ የምትለውን በወቅቱ ባደረግነው ምርመራ ከማንም ጋር ስልክ እንዳላወራች የተደረሰበትና ውሸት መሆኑን የወንጀል መስራት ደግሞ ሆን ብለ አቅዳበት የንጨቅላ ህፃን የስድስት ወር ምንም መከላከል መናገር የማይችል ህፃን አፍና የገደለች ሲሆን እንዲህ አይነት ወንጀል ሲፈጸም በኛ በሰላም መንገድ ጉዳዩን መፍታት ካልሆነ ደግሞ በሰላም መሸኛነት አለበት። ህብረተሰቡም ይህን ተገንዝቦ እንደሆነ ነገር ሲፈጸም በጊዜ ጉዳዩን ቀለል አድርጎ ሳይ ወደ መፍታት መሄድ ካልሆነ ደግሞ በሰላማዊ መንገድ መሸኛነት አለበት የሚል ሀሳብ ነው።
1: ህይወት እንግዲህ ይህን ድርጊት ከፈጸመች በኋላ በቁጥጥር ስር ውላ ለፖሊስ በሰጠችው ቃል ስልክ ተደውሎልኝ ሳውራ ህፃኑ በመነሳቱ ዝም እንዲል ያደረግኩት ድርጊት ነው ብትልም በቴክኖሎጂ በተደረገ ምርመራ ግን ምንም አይነት ስልክ በዚያ ሰዓት እንዳልተደወለላትና ቂም በመያዝ ብቻ በጉዳዩ ላይ ምንም የማያውቀውን ህፃን መግደሏ ይረጋገጣል። በዚህም ህይወት የፈጸመችው የወንጀል ድርጊት በአስክሬን ምርመራ ሲረጋገጥ የስድስት ወር ህፃን ታፍኖ ስለመሞቱ ከሆስፒታል ለፖሊስ ማስረጃ ይላካል። ፖሊስም በተላከው የአስክሬን ምርመራና ውጤት እና በተለያዩ በማስረጃ የምርመራ መዝገቡን አጣርቶ ለአቃቤ ህግ ይልካል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። የአቃቤ ህግን ክስ የተመለከተው የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት መስከረም 25 ቀን 2019 ዓ.ም በዋለው ችሎት ተከሳሽ ህይወት ዳንኤል ከአሰሪዋ ጋር በፈጠረችው ግጭት ቂም በመያዝ አስባና አቅዳ እንዲሁም ተዘጋጅታ የስድስት ወር ልጅን መግደሏን እጅግ ነውረኛ ጨካኝና ከባድ የሚያሰኝ የወንጀል ድርጊት በመፈጸሟ በ25 ዓመት እስራት እንድትቀጣ ወስኖባታል ሲሉ ኢንስፔክተር አለማየሁ ታሪኩ ጨምረው ገልጸውልናል። መሴ ሪዞርት ለዞርት ትብብራቸው ኢንስፔክተር አለማየሁ ታሪኩን እጅግ አድርጎ ያመሰግናል።
0: ኢንስፔክተርን በድጋሚ ከልብ እናመሰግናለን። ብንማርበት ይህን ቀን ብንሻገር ብለን ለመማሪያ እንዲሆን አጫጭር ፕሮግራሞችን በሪዞርቱ እያቀረብንላችሁ እንገኛለን። አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ሰዓቱ የክብር ስፖንሰሮቻችን መልእክት የሚደመጥበት ነው። ኤፍሬም ተክሉ ደግሞ የሪዞርቱን የክብር ስፖንሰሮች መልእክት አሰምቶን ተመልሰን እንመጣለን።
3: ያዙት አልሞላ ሲል ያልታሰበ የገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶልዎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ሕይወቶን ያቅልሉ። ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛዋ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም ቀይ ወጡም ክትፎም ሶሲ ሲያየ ነው?
5: አዎ ለአበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
6: ባለሱቅ
7: ሶሲ ሶያ ስጠኝ
8: አለ። በድቃቁ ባንኳሩ
6: ሁለቱንም አይነት ስጠኝ።
3: የህይወት ስኬት የሚለካው ነገን በልበ ሙሉነት ለመጋፈስ ሲቻል፣ ለህይወቱና ለንብረቱ አስተማማኝ የኢንሹራንስ ዋስትና ሲኖረው፣ የአእምሮ ሰላም በማይናወጥ መሰረት ላይ የተገነባ ይሆናል። ለማንኛውም የኢንሹራንስ ፍላጎቱ ህብረት ኢንሹራንስን መዳረሻው ሲያደርጉ የሚመጥኑትን ዋስትና ከአገልግሎት ልህቀት ጋር ያገኛሉ። የፋይናንስ አቅሙን በዘመናት መካከል የገነባው አንጋፋው ህብረት ኢንሹራንስ የአገልግሎት አድማሱን በማስፋት በመላው ሀገሪቱ ባሉት ከ80 በላይ ቅርንጫፎቹ ከሰኞ እስከ ቅዳሜ የምሳሳትን ጨምሮ ለሙሉ ቀን ያልተቋረጠ አገልግሎት እየሰጠ ይገኛል። ህልሞን ይኖሩ፣ ስራውን በልበ ሙሉነት ይስሩ፣ ለአስተማማኝ ዋስትና እምነቱን በህብረት ላይ ያኖሩ። ለሁሉም የኢንሹራንስ ፍላጎቱ ለህይወት ለንብረትና ህጋዊ ግዴታው ህብረት ይሁን ምርጫው። ህብረት ኢንሹራንስ ህብረት ለልህቀት
7: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለዋስ በዋል ንግዶስ አስተማማኝ ቦታ ላይ ነው ሰርቶ የሚከብሩበት ንግዱ የሚያትርፉበት አስተማማኝ የገበያ ማዕከል እነሆ አያቶች ነን ለጠንካራ የንግድ ትስስር ሁሌም ከጎናለን ሶስት ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ ለተጨማሪ መረጃ በ0976606060 ወይንም በ7760 ይደውሉ የሽያጭ ቢሮቻችንን ይጎብኙ አያት ለተሻለ ነገ አያት ዞሮ መግቢያ
9: ለጥቅሉ ይከፍላሉ ከነስልኩ ይወስዳሉ ባንድ ክፍያ 2000 መታ የዘኔክስ ስልክ ስጦታ የከፈሉት ቅድመ ክፍያ ሙሉ በሙሉ በአገልግሎት ጥቅል የሚመለስበት ስማርትፎን የሚያገኙበት በዘኔክስ ስማርትፎን ስልኮች ላይ ብቻ የሚተገበር ቀድመው የመጡ የሚያተርፉበት ሰፊ እድል በር The Nexus የዘኔክስ L131 እና ዘኔክስ L228 ሞዴል ስልኮችን ተመጣጣኝ የቅድመ ክፍያ በመክፈል ለ12 ወራት በየወሩ በሚሰጠው አስተማማኝ ወርሃዊ የዳታ የድምጽና የጽሑፍ መልእክት ተመላሽ ጥቅል አማካኝነት የከፈሉትን ዋጋ በአገልግሎት ያገኛሉ። ይህም ማለት ለጥቅሉ ይከፍላሉ ከነ ስልኩ ይወስዳሉ። በዘኔክስ ስልክ ጥቅል በቴሌብር ሲገዙ የ40% ተጨማሪ ቅናሽ ያገኛሉ። በሁሉም የኢትዮ ቴሌኮም ያገልግሎት ማዕከላት ቀድሞ ይምጡ ያሻውትን ይምረጡ። ሁሉም አዳዲስ ዘዴዎችን እንፈጥራለን ለፍታው ያገልግሎት ከልባችን እንሰራለን። ኢትዮ ቴሌኮም
10: ኑቢራ የህክምና ማዕከል ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ውድኝ ይምጡም ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡ የተሟላ የእናቶች የህክምና አገልግሎት፣ የጨቅላ ህጻናት የጽኑ ህሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ህሙማን ክፍል፣ የአጥንትና የመገጣጠሚያ ህክምና፣ የተሟላ ጠቅላላ ቀዶ ህክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለንም። የፋርማሲ የላብራቶሪም የአልትራሳውንድና ራጃ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሃት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የህክምና ማዕከል ለጤኖ ሁሌም ከልብ እንተጋለን።

0: ቆሎ
1: በጨዋታ መሃል ዘና እንዳያረገው ከጎኑ አይጥፋ ቤቲ ማኛ ቆሎ የተባለለት ቆሎ ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቲ ማኛ ቆሎ እነሆ በአንድ ኪሎ በግማሽ ኪሎና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት፣ ይወዱታል፣ ለወዳጅ ዘመድ በኩራት ይጋብዙታል። ቤቲ ማኛ ቆሎ በቡና ሰዓት፣ በሻይ ሰዓት፣ ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ፣ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቲ ማኛ ቆሎ። ቤቲ ማኛ
2: ቆሎ ሰንደክም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለህክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ ህክምና አገልግሎት የሚጀምረው ከሰብአዊነት ነውና። ኒው ሊፍ ሜዲካል ኮምፕሌክስ ከትክክለኛ ምርመራ እስከ ተገቢው ህክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የህክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፓልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ።
3: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከነ ኮንፈርት ያለ ልብስ ታጥቦ መጽዳት ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ለስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
4: ጊዜ ይሄዳል፣ እድሎችም ያልፋሉ። ተቆጥቦ የሚቆይ ገንዘብ ግን ነገን ብሩህ ያደርጋል። ትርፋማነትዎን በጊዜ ገደብ ቁጠባ ያረጋግጡ። ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር። ቆጥበው በብዙ የሚያተርፉበት። ከሶስት ወር ጀምሮ ለሚቆጥቡ እስከ 24% ወለድ ይታሰብልዎታል። እርስዎ ቁጠባው ላይ ብቻ ይበርቱ። 1 ሚሊዮን ብር ብቻ በመቆጠብ በየወሩ 20,000 ብር ወለድ። ቁጠባውን ከፍ አድርገው 5 ሚሊዮን ብር ሲደርሱ በወር እስከ 100,000 ብር ወለድ። ለላቀ ተጠቃሚነቶ 10 ሚሊዮን ብር ለሚቆጥቡ 200,000 ብር ወለድ ይታሰብልዎታል። ለፍላጎትዎ የሚመጥን አስተማማኝ የጊዜ ገደብ ቁጠባ። አሁን ገንዘብዎ እውነተኛ ትርፍ ያስገኝልዎታል። ለእርስዎ ስኬትና ደስታ ታማኝ አጋር። ድጋፍ ነው ስማችን፣ ትጋት ነው ስራችን። አድራሻ ቦሌ ቡሉላ ማርያም ማዞሪያ ሪፈንቲ ህንፃ፣ ስልክ 0965444499፣ በአጭር ቁጥር 6575 ላይ ይደውሉ። ስምና ስራ ሲገጣጠም እንዲህ ነው። ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር። ተደራሽነት ያለገደብ።

0: በዚህ በሳምንቱ የመጀመሪያ ቀን በመንኮራኩሩ ወደ ህዋ መጥቀን ልንጋብዛችሁ መሰናዶ አልቋል። የማርሳጋምና የሜርኩሪ ቁልቋል ቲድንጂ ወላድ በድባብ የሪዞርቱ ድግስ ይተዋል። ባባልባብ ቃሪያ፣ ነጭ ሽንኩርት፣ ቲማቲም፣ ሰላጣ ልጉት ነው ጣዕሙ የሪዞርቱ ቆስጣ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞርት የለተሰኞ የጥቅምት ሁለት የሳምንቱ መጀመሪያ ፕሮግራም በተወዳጁ ጣቢያችን በብስራት ኤፍኤም 101.1 በቅሎ ቤት ከሚገኘው ዘመናዊ ማሰራጫ ጣቢያችን አብራችሁን ስላላችሁ ከልብ እናመሰግናለን። የክብር ስፖንሰሮቻችን መልእክት ሰምተን ተመልሰን መጥተናል። የተለያዩ አስተያየቶች እየመጡ ይገኛሉ። አልማው በደል ቢካስም ባይካስም ጭረት እንኳን ቢሆን አይፋቅም። ራስን የመሰለ ፍጡርን ብቻ ሳይሆን እንስሳትን፣ እጽዋትን፣ የምንረግጣት መሬትን እንኳን መበደል ጸጸት ውስጥ ከመቃብር ይከታል። መሴ አስበው መኖር ሳስቡ መሞትን ያበጃል ብሎ አልማው ልኮልናል። እናመሰግናለን። እንደወረደ አቅርበነዋል። የአብስራ ማመስገን ጥሩ ነው። በመጀመሪያ ይሉል እግዚአብሔር፣ ቀጥሎ ደግሞ ሰውን ያደረገልህን ነገር ማመስገን ግድ ነው ብሎናል። ያብስራ እናመሰግናለን። ተስፋ ከግላን ኮንዶሚኒየም ያለፈው ተሸነ
1: በስልክ መስመር የገቡልን።
0: አዎ፣ አይ ሌላ ቅዳሜ አይሸለምኩት የስጦታ የሰጠሁት አይደለም። በዳይ የተስፋ ከግላን ኮንዶሚኒየም በዳይ ከበደለ ለተበዳይ ይካስ። በንብረት በገንዘብ አይለካም። በስነ ምግባርና ከልብ ይቅር ካለ ትልቁ ካሳ ነው። ለተደረገልን መልካም ስራ እና ሽልማት ማመስገን ባህላችን ነውና መሴ ሪዞርትን አመሰግናለሁ። በምድር የሰጠውህን በሰማይ ታገኛለህ። ሕፃን ልጅ ወላጆቹ ከሞቱ ከሌሉ አደራ መቀበል ማለት ነው። በምድር እንዲያውም አንዳንድ ወላጆች ይታወቃቸዋል ምልሽ ይደክማሉ፣ መተንፈስ እንዳቃታቸው የመጨረሻው ጣረ ሞት ወደ ላይ እያንዣበበ እንደሆነ ሰዎች ይረዳሉ እኮ። ደመነፍስሽ የስድስተኛው የስሜት ህዋስሽ ያሸታል፣ ስሜል እናረጋ እና ያን ጊዜ እንግዲህ በምድር ላይ ያለሽ ልጅ አደል፣ ለሱ ብለሽ ነው ለመቆምም እኮ እንደዛ መንደፋደፉ። ታዲያ እንደማይሆን ግን ሲታወቅ ትልቅ ሰው ወይም ደግሞ ቤተሰብ የምትሆን አንድ ወይ ሁለት ሰው ታመጪና አደራ፣ የልጄን ነገር አደራ፣ በሰማይ የሰጠውን በምድር የሰጠውን በሰማይ ይቀበልሃለሁ፣ አደራ። ይህ ከባድ ነገር ነው። ይህንን አደራ በልበ ሙሉነት ለሚቀበሉ ሰዎች ከልጆቻቸው ሳይነጥሉ የሞት አደራ አለብኝ ነው። ገብቶሻል? የሞተ ሰው ነው። አደራ፣ የልጄን ነገር በምድር ሰጥቼሃለሁ፣ በቃ ከዚህ በኋላ በምድር መቀበል አይቻልም፣ በሰማይ ይቀበልሃለሁ ነው።
1: በጣም ጥልቅ ነው።
0: ታንኪዩ።
1: አዎ፣ በጣም ጥልቅ ነው። እንደው በቃ አደራ በራሱ በጣም ከሰማይ ከምድር የከበደ ነገር ነው አደራ ማለት። ስለዚህ ሰዎች ደግሞ በተለይ ያ ሰዓት መሴ ምንም ማድረግ የማይችሉበት ሰዓት ነው። በቃ የተያዙበት ሰዓት ነው። ያቺ የጭንቅ ሰዓት እየመጣች እንደሆነ ሊለዩ እንደሆነ እያሰቡ በዛ ባሉበት ሰዓት ግን ስቲል ደግሞ ያልቆመ ልጅ አለ፣ ድጋፍ የሚፈልግ ልጅ አለ እና እሱን ማንም ከራስ በላይ የለም። ለወለደው ሰው ከእናት ከአባት በላይ ማንም የለም። ምንም ነገር ቢሆን ሰው በብዙ ይሄ አሞላቀቅ ያሳደግኩትን ይባላል እኮ። ግን ደግሞ ያቺን ጉድለት ያቺን እዛች ጋር የተከፈተችውን እንደ እናትና እንደ አባት ሆኖ የሚሞላው የለም። በዚህ መሀል ታዲያ በጣም ለሚሳሱለት ለሚንሰፈሰፍለት በተለይ አንዳንድ ጸሎት አለ መሴ፣ ልጆቼን የሰው ሙሰብ አያሳይብኝ ይላሉ እናቶች። በቃ የራሳቸውን ቤት ሲይዙ ጠንከር ሲሉ የሰው ፊት መለየት ሲችሉ ብትወስደኝም ውሰደኝ። አሁን ግን እንጀራ በሚፈልጉበት ሰዓት፣ ዳቦ በሚፈልጉበት ሰዓት የሰው እጅ የሰው ሙሰብ የሚያዩበት ሰዓት ላይ አትውሰደኝ ይሉና እንዲህ ብለው ጸልየው ደግሞ አንዳንዴ ሳይሆን ይቀራል ሳይሳካ ሲቀር
0: መንገድ አለው ሁሉ
1: አደራ አደራ ለሚያምኑት ሰው እጁን ይዘው በቃ ልጄን አደራ ብለው ይሄዳሉ። እና የየቲም ልጆች ናቸው በቃ አደራ አለብኝ ብሎ አንዳንድ ሰው ጡት አጥፍቶ የሚያሳድጉ በጣም በጣም መልካም ልብ ያላቸው ሰዎች አሉ።
0: ደግሞ በአደራ መገዛት ዛሬ ቋሚ ነን፣ ነገኛም ወደ እሷ ቦታ ነው የምንሄደው። ልጇን ለአደራ ሰታን፣ አይኗ ክርትት እያለ እኮ ነው አደራውን ሰታን ሄደችው። ወየው በመጨረሻው ሰዓት አይኗ ልጇ ላይ እንዴት እንዳረፈ እንዴት አደራ ይሄን ደግሞ ሰው ሆነሽ ይህንን አደራ መብላት በራሱ ውርደት ነው።
1: በጣም
0: ብዙ ነገሮች ልናጠፋ እንችላለን። ግን ደግሞ በመሬት የሰጠውን በምድር የሰጠውን በሰማይ ይቀበልሃለሁ የልጄን ነገር ብላ አይኗ የተንከራተተ ጭፍን ላለው እናት አስቀንጥረሽ ልጥዩ አትችይም።
1: አይሆን
0: እሱ ወደ እንትን ይውጣ የኔ ልጅ ብቻ ይብላ።
1: አይ
0: ኔቨር ኔቨር። ጥሩ ነው ጥሩ ነው። አስተያየቶች መጥተዋል። መሐመድ አራጋው ሰላም ሰላም፣ መሴ እንዴት ናችሁ? የምታቀርቡት ፕሮግራም ምርጥ ነው። አደራ ማለት በጣም ከባድ ነው። የእምነት የማንነት መለኪያ ነው። በተረፈ በርቱልን። የትናንትናውን ጨዋታ ከተጽዕኖ ጋር በማሸነፋችን ደስታዬን እያጣጣምኩ ነው። ምንጊዜም ሲቲዝን መሐመድ ኬካ አባዶ ብሎናል። መሐመድ ከአባዶ ነው። ዘ ሲቲዝን ሲባላሉ ማንቸስተር ሲቲዎች ናቸው። እንግዲህ በተጽዕኖ ስር ሆነን ማለት ዳኛው እንዲያውም ደጋፊዎች የሚሉት ተጽዕኖ አሳደረብን የሚሉት የሊቨርፑል ደጋፊዎች ናቸው። ሁለተኛውን ቢጫ ሊያልፈው ይችል ነበረ። የጨዋታው ሚዛን ኃይል ከጎን ነው የገባው። ራሱ ነው የገባበት ዶኩ ምናምን የሚባሉ ነገሮች ነበሩ። ብቻ ግራቨንበርክን በሁለት ቢጫ አስወጥ። ያን ጊዜ የጨዋታው ሚዛን እስከወጣበት ሰዓት ድረስ መሀል ሜዳውን አንደኛ ሊቨርፑል በክረምቱ ዝውውርም አልገዛም ተጫዋች ይገርምሻል ቤዛይ ላም ባለዋለበት ኩበት ለቀማ ነው። ባለፈው ካቻምና አሌክሳንደር ኢሳቅን ለመግዛት ከኒውካስል 125 ሚሊዮን ይዘው አራት ወር ሲመላለሱ በመጨረሻ ገዙ። ግን ተከላካይ እና አማካይ ነበር ቡድኑ የሚፈልገው። አሁንም ያንኑ ባርኮላን ለመግዛት 125 ሚሊዮን ፓሪስ ሲመላለሱ ከረሙ። ቡድኑ ግን የመሀል ተጫዋች የለው። ይኸው ተጫዋች በቀይ ወጣ እና ብዙ ደጋፊዎች በዳኛው ላይ ቅሬታ ነበራቸው። ጭራሽ ደግሞ መሐመድ ኬካ አባዶ ዳኝነት ላይ አይደለም እሱ ተጭኖ። የሊቨርፑል ደጋፊዎች ከዚህ በፊትም የማንቸስተር ሲቲ መኪና ሲመጣ አውቶቡሱ ላይ ተቀጣጣይ ሪች ይተኩሰውበታል። እንዲያውም መስታወቱን ገጭቶ የተጎዱ ተጫዋቾች መጠነኛ ይሆን እንጂ ነበር። ድንጋጤስ ያን ድባብስ በፈረሰኛ ፖሊስ በውሃ በምንድን ነው የተበተኑት? ዛሬም ትላንትናም እንደዛው ነገር ነበረ እና ያንን ተቋቁመን በተጽዕኖ ስር ማለት በጣም ከባድ ነበር። እውነት ነው ግን አሳምኖ ነው ደግሞ ከዛ በኋላ ባለው የጨዋታ ስነ ልቦናቸውን ጠብቀው እንደወጡ በሚያሳይ ደረጃ ነው የሄዱት። አብራችሁን ስላላችሁ አመስጋኝ ኖት የሚለው ነው አብዛኛው። ለምን በካናዳ ታንክስ ጊቪንግ ዴይ ነው ብለናል። ካናዳዎች ዛሬ የምስጋና ቀናቸውን እያከበሩ ይገኛሉ። ግን ደግሞ አሜሪካኖች የኮለምበስ ዴይን እያከበሩ ይገኛሉ። ዛሬ በነገራችን ላይ አሜሪካ ዋሽንግተን ዲሲ ስራ የለም፣ የመንግስት መስሪያ ቤቶች ዝግ ናቸው። ኮለምበስ እንግዲህ አሜሪካንን እና ሌሎችን ያገኘ ክሪስቶፈር ኮሎምቦስ፣ የዛሬዋ ቀን የኮሎምቦስ ዴይ ተብላ ትከበራለች። ተፈልጋ የተገኘችበት ነው። እሱ መርከቡን ይዞ ባህር ላይ ለአውሮፓውያኖቹ አገር አሳሾች በጀልባ በመርከብ ይቀዝፉ ለነበሩት መታሰቢያ ኮሎምቦስ ዴይ ተብሎ ዛሬ። ታዲያ አንዳንድ ስቴቶች 50 አይደሉ የአሜሪካ ስቴቶች፣ ዋሽንግተን ዲሲ ራሱን የቻለ ስቴት ነው። ታዲያ ይሄ ስቴት የመንግስት ሰራተኞች፣ ግል ካምፓኒዎች አይመለከታቸው፣
1: የመንግስት ብቻ ናቸው።
0: የመንግስት ብቻ ዛሬ ይዘጋሉ። በጣም ተደስተዋል። እና ዛሬ በአሜሪካ ዋሽንግተን ዲሲ እና አንዳንድ ስቴቶችን ጨምሮ በኮሎምቦስ ዴይ ተጠቃሚ ሆነው ቅዳሜ እሁድ ቫኬሽን ነበሩ። ከሄዱበት ባህር ዳርቻ ያልተመለሱ አሉ። አዎ ዛሬ ስራ አይገቡማ፣ ዛሬ መመለሻቸው። አንድ ቀን ኤክስቴንድ ያደርጋሉ። አየሽ፣ የተራዘመ እረፍት እንዲያገኙ ያስችላቸዋል። አሁን ይኸውልሽ በለንደን ደግሞ ምን ያደርጋሉ መሰለሽ፣ ባንክ ሆሊዴ የሚሉት አለ። ይሄ ቅዳሜና እሁድን አርፈሽ ሰኞ አንዳንድ የስራ መጨናነቅ ይመጣል። ፕሮዳክሽን ምርቶቹ ደግሞ በጣም የተረፍረፉ ይሆናሉ። ያን ጊዜ ሰኞችን ትዘጊያለሽ ባንክ ሆሊዴ በሚል። ይሄ ግን ሁልጊዜ የኮሎምበስ ዴይ አሜሪካ ተአስሳ በአውሮፓውያኖች የተገኘችበትን ለመርከበኞቹ ለአውሮፓ መርከበኞች አገር አሳሾች የመታሰቢያ ቀን ነው። አንዳንድ ስቴቶች እንደ ብሔራዊ ቀን

0: ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው። እኔማ ከምንም በላይ ለቤተሰቤ ጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
1: አሁን ጭንቀቱ ቀርቷል። የኔ የበለጸገ የበቆሎ ዱቄት በቪታሚኖችና በሚራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ የበቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበረከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
2: ሁሉም ምርጥ ቁርስ በእኔ ጀምራል።
3: ማዕድ ሲሰናዳ ውበት ሲፈስ ደስታው በቤቶ ሲነግስ ቡና ሳህን ማዕዳችን በቡና ሳህን ደምቋል። ውበቱ ለአይን ማረፊያ፣ ጥንካሬው ለቤቶ ኩራት፣ ጥራቱ ኤክስፖርት ስታንዳርድ። ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬ ዕቃ በጥበብ የተመረተ ቡና ሳህን

አዳዲስ ድምጾች የምናደርስ ነው የሚሆነው ማለት ነው። ወደ ሌላኛው መረጃችን እናልፋለን። ሌላኛው መረጃችን የሚሆነው የኢትዮጵያ ሴት ብሔራዊ ቡድን በ28 በሀገረ አሜሪካ ሎስ አንጀለስ ኦሎምፒክ የውድድር መድረክ ላይ በእግር ኳሱ ለመሳተፍ ሉሲዎቹ የቅድመ ማጣሪያ ደርሶ መልስ ጨዋታቸውን እያከናወኑ እንደሆነ ይታወቃል። የመጀመሪያ ጨዋታቸውን እንግዲህ ከቀናቶች በፊት እዚያው ሩዋንዳ ኪጋሊ ፔሌ ስቴዲየም ላይ ጨዋታቸውን አድርገው ነበር ከሩዋንዳቻቸው ጋር 1-0 በሆነ ውጤት። የራሳቸው የሩዋንዳ ተጫዋች ሊዲያ የምትባለው ተጫዋች በራሷ ግብ ላይ ጎል አስቆጥራ የኢትዮጵያ ብሔራዊ ቡድን ሉሲዎቹ 1-0 በሆነ ውጤት የመጀመሪያውን ጨዋታ ማሸነፋቸው የሚታወስ ነው። እና አሁን እንግዲህ የመልሱ ጨዋታ ነገ ይደረጋል። እዚህ ኢትዮጵያ ላይ በድሬዳዋ ኢንተርናሽናል ስቴዲየም በሚደረገው ጨዋታ ላይ እንግዲህ አሰልጣኝ ቻለው ለሜቻ የኢትዮጵያ ብሔራዊ ቡድን የሉሲዎቹ አሰልጣኝ የተሻለ ዝግጅት እያደረጉ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ዛሬ ለመገናኛ ብዙሃን በተለይ የብሔራዊ ቡድኑ አምበል ሎዛ አበራ አሁን ላይ በሀገር አሜሪካን በዲሲ ፓወር እግር ኳስ ክለብ ውስጥ ነው በመጫወት ላይ የምትገኘው ይቺ ተጫዋች እና ከመገናኛ ብዙሃን ጋር በነበራት ቆይታ በተለይ ነገውን ጨዋታ በተመለከተ የድሬዳዋ ከተማ ነዋሪዎች፣ አጠቃላይ የኢትዮጵያ ሴት ብሔራዊ ቡድን የሚደግፉ ኢትዮጵያውያን በአጠቃላይ ጥሪ ቀርቦላቸዋል። 12ኛ ተጫዋች በመሆን በስቴዲየም ተገኝተው እንዲያበረታቷቸውንና በደርሶ መልስ ድምር ውጤት ይህን ጨዋታ አሸንፎ ወደ ቀጣዩ ዙር እንዲያልፉ እንዲያስችላቸው ከጎናቸውን እንዲቆሙ እንግዲህ ጥሪዋን አቅርባለች ማለት ነው። ከዚህ ቀደም በመጀመሪያው ጨዋታ ላይ እንግዲህ ከአሰራር ጋር በተያያዘ ነው እሷ እንደገለጸችው ከሆነ ወደ ኢትዮጵያ ብሔራዊ ቡድን እንድትመጣ ጥሪ ቢቀርብላትም፣ ነገር ግን ያው ክለቧ ያስቀመጠው አካሄድ ስላለ ያው ከኛ በተሻለ ፕሮፌሽናሊዝምንም በደንብ ይከተላሉ ብለንም እንገምታለን። ስለዚህ አልተቻለም ብላለች ከአሰራር ጋር በተያያዘ። ነገር ግን ከዕለተ ሐሙስ ጀምራ ደግሞ ከሉሲዎቹ ጋር ከብሔራዊ ቡድኑ ጋር ዝግጅት እያደረገች እንደምትገኝና የብሔራዊ ቡድኑን የአሸናፊነት መንፈስ የበለጠ በጥሩ ዝግጅት ላይ እንደሚገኝ እንደዚሁ የብሔራዊ ቡድኑ አምበል ሎዛ አበራ ገልጻለች ማለት ነው። እና በአጠቃላይ ግን መልእክቷ ለመላው ኢትዮጵያን ባሉበት ሆኖ በስክሪንም ሆነ በዛው በስቴዲየም መገኘት የሚችሉ ደግሞ ደጋፊዎች 12ኛ ተጫዋች ሆኖ እንዲደግፋቸው እንደዚሁ ጥሪዋን አቅርባለች። ሉሲዎቹ ነገ የሚያደርጉትን ጨዋታ በድል እንዲደመድሙ እንዲያሸንፉ ለኢትዮጵያ ብሔራዊ ቡድን አትሪክ ስፖርት አዳዲስ ድምጾች እንደወትሮ ሁሉ መልካም ምኞቱን ይገልጻል ማለት ነው። እንግዲህ ወደ ቢሾፍቱ በቀጥታ የስልክ መስመራችን ከማለፋችን አስቀድመን ወርሃ ጥቅምትን ከያዝን 2 ቀናቶች ተቆጥሯል። ሌላኛውን ደግሞ ተወዳጅ ድምፃዊ ነዋይ ደበበን ስለ ወርሃ ጥቅምት ያዜምበትን ተወዳጅ ሙዚቃ ከጋበዝናችሁ በኋላ ባልደረባይን የአንጋፋውን የስፖርት ጋዜጠኛ የዚህ ፕሮግራምም ዋና አዘጋጅ ነው ጋዜጠኛ ይስሐቅ በላይን በስልክ ይዞ የምመለስ ነው የሚሆነው። አሁንም ተወዳጁ ብስራት ኤፍኤም 101.1 ላይ የራዲዮ ሞገዳችሁን አድርጋችሁ የዕለተ ሰኞ የሀገር ቤት ስፖርታዊ ጉዳዮች ላይ ትኩረት የሚያደርገውን አትሪክ ስፖርት አዳዲስ ድምፆችን እየተከታተላችሁ ቆይታ እንድታደርጉ እንጋብዛችኋለን። በቀጥታ ወደ ሙዚቃው እናልፋለን። አብራችሁ ነው።

0: ተመልሰናል። ክብራስና ክብራና አድማጮቻችን፣ የራዲዮ ሞገዳችሁ ብስራት ኤፍኤም 101.1 ላይ የለተሰኞ አመሻሽ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ፕሮግራማችን ደግሞ አትሪክ ስፖርት አዳዲስ ድምጾች ነው። በተለየ ሁኔታ በተለየ ከፍታ የሀገር ቤት ስፖርታዊ ጉዳዮች ላይ ትኩረት የሚያደርገው ፕሮግራማችን በሳምንት ሁለቴ ነው ወደናንተ የሚደርሰው። ሰኞ ምሽት ከ2 ሰዓት እስከ 4 ሰዓት፣ እንደዚሁም ደግሞ ረቡ አመሻሽ ከ12 ሰዓት ከ30 ጀምሮ እስከ ምሽቱ 2 ሰዓት ድረስ ቆይታ ያደርጋል። የተለያዩ ርዕሰ ጉዳዮችን በነጻነት እናነሳለን። ከእናንተ የሚመጡም ሀሳብ አስተያየቶችን መሰረት ያደረጉ ፕሮግራሞች ይቀረጻሉ። ከዚያም ባለፈ በነጻነት እናንተ የሀገር ቤት ስፖርታዊ ጉዳዮች ይመለከቱናል የምትሏቸውን ሀሳቦች እንደ ጥቆማ ብታመጡም እንደዚሁ እንወያይባቸዋለን ማለት ነው። እና አብራችሁን ስላላችሁ በጣም በጣም እናመሰግናለን። ለምሰጡን ሀሳብ አስተያየትም እንደዚሁ እጅግ በጣም የከበረ ምስጋና አለን። እስከ 3 ሰዓት ድረስ ዛሬ በተለየ ሁኔታ ፕሮግራማችን የሚቀጥል ነው የሚሆነው። እንግዲህ ቀደም ሲል በመግቢያ ላይ የኢትዮጵያ ኦሎምፒክ ኮሚቴ እንደዚሁ ከኦሎምፒክ ሶላሪቲ ጋር በመተባበር ያዘጋጁት ሁለተኛው የስፖርት ጋዜጠኞች የስልጠና እንደዚሁ ሂደት በቢሾፍቱ ከተማ እየተከናወነ እንደሚገኝ ቀደም ሲል ገልጸንላችኋል። በርካታ ወጣትና አንጋፋ የስፖርት ጋዜጠኞች ይህንን መድረክ ይህንን ስልጠና ለመከታተል ወደ ቢሾፍቱ አቅንተው ኦዳ ሆቴል እንደከተሙ ስንገልጽላችሁ ነበርና ለምን ይሆናል የሚለውን ነገር ባልደረባችን የዚህ ፕሮግራም ዋና አዘጋጅ አንጋፋ የስፖርት ጋዜጠኛ ይስሐቅ በላይ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ሰላም ይስሐቄ።
1: ገዜ እንደምን አድማጮቻችን እንደምን አመሻችሁ?
0: ሰላም፣ እንዴት ነው ይስሐቄ? ሁሉ ሰላም?
1: ሁሉ ሰላም ነው። ገዜ፣ ያው እንግዲህ እንደምታውቀው አሁን እኔ የምገኘው ያው ቅድም አንተም እንደጠቀስከው
0: እሺ፣
1: ቢሾፍቱ ነው የምገኘው። በኦሮሚያ ክልል የምስራቅ ሸዋ ዞን ወይም ምስራቅ ሸዋ የምትገኝ በተፈጥሮ ሀይቆቿና በቱሪዝም እንደዚሁም በባህሏና በኢኮኖሚ የምትታወቅ ከተማ ላይ ነው ያለሁት የምገኘው። ቢሾፍቱ እንግዲህ በጣም ተለውጣ በጣም አምራ ነው ያገኘኋት። በቢሾፍቱ እንግዲህ ያው ቢሾፍቱን መለያ ከሚያደርጓት ነገሮች አንዱ ወደ 7 የሚጠጉ ሀይቆችን የያዘች የተፈጥሮ የታደለች ከተማ መሆኗ ነው። እዛ እንግዲህ የመጣሁት የኢትዮጵያ ኦሎምፒክ ኮሚቴ ከኦሎምፒክ ሶሊዳሪቲ ጋር ከአይኦሲ ጋር በመተባበር ለኢትዮጵያ ስፖርት ጋዜጠኞች የተዘጋጀውን ሁለተኛ የስልጠና መርሃ ግብር ለመካፈል ነው ወደ ቢሾፍቱ ዛሬ ማለዳ የመጣሁት።
0: እስኪ ስልጠናው ላይ እየተካፈሉ ያሉ ቀደም ሲል እኛም በመግቢያችን ላይ ብለን ነበረ ወጣቶችና አንጋፋ የስፖርት ጋዜጠኞች እንደሚገኙ ነው። እና ስልጠናው ምንን ምንን ያካተተ ነው? ምንንስ አላማ ያደረገ ነው? ይስሐቄ
1: እንግዲህ አንተ እንደጠቀስከው ከወጣት ጋዜጠኞች እስከኛ አንጋፋዎቹ እስከምንባለው ድረስ ያሉት የስፖርት ጋዜጠኞች በሙሉ አሉ። በተለያዩ ፕላትፎርሞች ላይ የሚሰሩ በሬዲዮ፣ በቴሌቪዥን፣ በፕሪንት እንደዚሁ በኦንላይን እና በዩቲዩብ በተለያዩ ፕላትፎርሞች የሚሰሩ ጋዜጠኞች አሉበት። እንግዲህ ጋዜጠኞቹ ቁጥራቸው ቀላል አይደለም። አዳራሹ ሙሉ ነበረ። በጣም በልዩ ስሜት ምሽት 1 ሰዓት ነው የዛሬን ፕሮግራም እንኳን የጨረስነው ከሰዓታት በፊት ማለት ነው። እጅግ መሳጭ ትምህርቶችን ነው የተማርነው። ባለፈው በነበረው ኮርስ ላይ ወይ ስልጠና ላይ እኔ ነበርኩኝ። እውነት ለመናገር ያሁኑ በጣም በጣም ልዩ ነው። እንግዲህ ኮርሱ ለሁለት ቀናት ነው የሚቆየው። ለሶስት ቀናት ሩቡ ነው ጨርሰን ወደ አዲስ አበባ ሁላችንም የምንመለሰው። ይህንን ለሶስት ቀናት የሚቆየው ስልጠና ኢንስትራክተር ዘሪሁን ቢያርግልኝ፣ ኢንስትራክተር ሙሉነ ግርማ እና ዶክተር አምሮት ግዛው እንደዚሁም ነገ የሚሰጠውን ኮርስ ደግሞ ጋዜጠኛ ፍቅር ይልቃል እንደዚሁ ከኢትዮጵያ ኦሎምፒክ ኮሚቴ ደግሞ ምክትል ዋና ጸሐፊው አቶ ገዛኝ ወልዴ በጋራ በመሆኑ ስልጠና የሚሰጡት። በመሀል አቶ ዱቤ ጅሎ የኢትዮጵያ ኦሎምፒክ ኮሚቴ የቴክኒክ ኃላፊ እሳቸውም አሉ። ከልምዳቸውም ከእውቀታቸውም ጋር አጣምረው ኮርሱን በተለያየ መንገድ ሀሳብ እየሰጡ እየተጓዘን ያለ ነው።
0: የሚያስቆጭ ነው እንግዲህ ትልልቅ የስፖርት ባለሙያዎች ናቸው ይህን ስልጠና እየሰጡ የሚገኙት። እና ይስሐቄ አላማው ግን ምንድን ነው? ምንን ማዕከል ያደረገ ነው የስልጠናው አላማ?
1: እንግዲህ ብዙ ጊዜ እንደምንሰማ ሁላችንም የኢትዮጵያ ስፖርት ጋዜጠኞች በተመለከተ በተለያየ ጊዜ የሚሰነዘሩ አስተያየቶች አሉ እና የኢትዮጵያ ኦሎምፒክ ኮሚቴ ግን ከባለፈው ከመጀመሪያው ስልጠና ጀምሮ የተከበሩ ዶክተር አሸብር ወልደ ጊዮርጊስ ከዚህ አስተሳሰብ በመውጣት ማለትም ጋዜጠኞች ስለተሳሳቱ ወይም በመሳሳታቸው ከማውገዝ ይልቅ ጋዜጠኞች ጋር ያለውን ክፍተት ለምን አንሞላውም አንደፍነውም በሚል ጋዜጠኞች የምንማርበትን እድል በብቸኝነት በመስጠት እየተማርን ያለነው ሁላችንም እኔ ወደ 25 አመት አካባቢ ሰርቪስ አለኝ ግን ዛሬም ደብተርና ስክሪፕቶ ይዤ እንዳዲስ እየተማርኩ ነው ያለሁት። በጣም በሚገርም ሁኔታ ብዙ አዳዲስ ነገሮችን የማቃቸው የሚመስሉኝን የማላቃቸውን ደግሞ መለስ ብዬ እንዳስተውሳቸው አዳዲስ የተሻሻሉት ንጎች ደግሞ እንዳዲስ እንድማርባቸው እድል ሰጥቶኛል እና የኢትዮጵያ ኦሎምፒክ ኮሚቴን በተለይ ፕሬዚዳንቱን ወይም የኦሎምፒክን መሪ ዶክተር አሸብርን አቶ ገዛኝን ሁሉንም ይህንን ሀሳብ ቀደም ሲልም አቶ ቢሊልኝ ነበሩበት አቶ ዱቤንም ሁሉንም አመስገን እፈልጋለሁ። እንግዲህ ስልጠናው ቀደም ሲል አንተ በጥያቄ እንዳነሳው የኢትዮጵያ ኦሎምፒክ ኮሚቴና ኦሎምፒክ ሶሊዳሪቲ በጋራ ያዘጋጁት ነው። እንግዲህ በስልጠናው ላይ ትልልቅ ነጥቦች ተነስተዋል። የኦሎምፒክ ጽንሰ ሀሳብ መርሆችና አስተዋጽኦ፣ የኦሎምፒክ ቻርተር፣ እንደዚሁም የስፖርት አስተዳደር ወይም ስፖርት ማኔጅመንት። በጣም የሚገርምህ እስከ ምሽት አንድ ሰዓት የወሰደብን ይሄ ስፖርት ማኔጅመንት ወይም የስፖርት አስተዳደር ትምህርት ነው። ይህንን በትምህርት ደረጃ በጋዜጠኝነት ሙያዬ እስካለሁበት ድረስ ስማር ለመጀመሪያ ጊዜ ነው። ይህንን ትምህርት የሰጡን እንግዲህ ኢንስትራክተር ሙሉ ነገር ማናቸው በጣም እያዋዙ በጣም እያዝናኑ ጋዜጠኝነትና ማኔጅመንትን አያይዘው በጣም በጣም ትልቅ ትምህርት ሰጥተውናል። ከዛ ውጭ ደግሞ ነገ ጋዜጠኛ ፍቅር ይልቃል በስፖርት ጋዜጠኝነትና ኮሚኒኬሽን ዙሪያ ግንኙነትና አንድነታቸው ልዩነታቸው ምንድን ነው የሚለውን በዚህ የመጨረሻ ስልጠናውን ነገ ይሰጠናል። በጣም በሌላ አስደሳችሁ ነገር ከፍቅር ይልቃል የነገው ስልጠና መጨረሻ ላይ የኢትዮጵያ ኦሎምፒክ ኮሚቴ በምክትል የጽህፈት ቤት ኃላፊው አማካኝነት ኦሎምፒክና መንግስት ጋዜጠኝነትና ኦሎምፒክ ጋዜጠኝነትና መንግስት በሚሉ የተመረጡ ርዕሶች አቶ ገዛኝ ወልዴ የጽህፈት ቤት ኃላፊ እንደዚሁም አቶ ዱቤ ጅሉም ሊሰጡ ይችላሉ ተብሎ እየተጠበቀ ነው። እነሱም ትምህርት የሚሰጡበት ነው የሚሆነው እና እጅግ አጓጊ እጅግ አዳዲስ እውቀቶችን የተማርንበት እንደ አዲስ የፊደል ገበታ የቆጠርንበት ትምህርት ነበር።
0: እንግዲህ ቀደም ሲል በመጀመሪያውም ዙር ስልጠና ላይ እንደተሳተፍክ ነግረኸኛል። የሁለተኛውንም ስልጠና እየወሰዳችሁ ነው የምትገኙት። እንግዲህ ከአንድ ቀን በኋላ እንደሚጠናቀቅ ነግረኸናል እና በዚህኛው ዙር ወይ በዚህ በሁለተኛው ዙር ላይ መጀመሪያ ላይ ያልነበሩ ካያቸው ወይ እንደ ክፍተት ታዝባቸው አሁን ላይ የተስተካከሉ ነገሮች ካሉ አንዳንድ ጊዜ መረጃም እኛም ስንሰጥ እንግዲህ የመረጃ ጋፕ ይኖራል እና አንዳንዴ ከእውቀት ማነስም አንዳንድ ጊዜ ስለ ጉዳዩም ማለት ነው። የኦሎምፒክ ጽንሰ ሀሳቡ ይታወቃል በሰፊው ማለት ነው እና ከዚህ ጋር ተያይዞ ለባለሙያው የሚሰጠው ጠቀሜታ ምን ይመስላል? እስኪ እዚህ እነዚህን ሁለት ጥያቄዎች ታል
1: እንግዲህ ከዚህ እኔ ትልቅ ምስክር ነኝ። ምክንያቱም በሀገር ውስጥም በውጭ ምድሎችን አግኝቼ የተለያዩ ኮርሶችን ስልጠናዎችን የወሰድኩባቸው አጋጣሚዎች አሉ። የኢትዮጵያ ኦሎምፒክ ኮሚቴ የጀመረው መንገድ እጅግ አስደሳች እና ለጋዜጠኛው ትልቅ ቫሊዩ አድ የሚያደርግ ነው። ይህን ስለ አንዳንድ ካለማወቅ ወይ ደግሞ ካለመረዳት ካለመጠየቅ የምንስታቸው በርካታ የህግ ክፍተቶችም የአዘጋገብ ጥሰቶችም የባላንስ ጉዳይም አንዱን ወገን ሳፖርት የማድረግ ጉዳይም አንዱን ደግሞ ብሌም የማድረግ ጉዳዮችን በግልጽ እንደ መስታወት ያየንበት ነው እና እኔ ልጃነኝ ብለህ ራስን እንድትጠይቅ ነው የሚያደርገ። ከምንም በላይ በዚህ ትምህርት ላይ ጋዜጠኞቹ በተለይ ወጣቶቹ ጋዜጠኞች ላይ የሚታየው የማወቅ ጉጉትና የመማር ፍላጎት እጅግ በጣም ያስደስታል እና ሲመሽ እንኳን ለመውጣት ከመቻኮል ይልቅ ትምህርቱን ለመጨረስ የነበረው ስሜት በጣም ልዩ ነው። ከዚህ ውጭ ደግሞ ወደ አራት ምድብ ተከፍሎ ጋዜጠኛው የግሩፕ ዲስከሽን አድርጎ በተመረጡት ነጥቦች ላይ በተሰጣቸው ርዕስ ላይ ትንታኔ ሲሰጡ መስማት እጅግ በጣም ደስ ይላል። ጋዜጠኛው በዚህ ደረጃ አቅም አለ ወይ ብሎ ስልጠናውን የሚሰጡ ሰዎች እስኪናገሩ ድረስ ይሄ ነገር ታዝቤያለሁ። ለጋዜጠኛው ግን እውነት ለመናገር ትልቅ ቫሊዩ አድ ነው የሚያደርገው። እነ አትሌቲክስ፣ እነ እግር ኳስ፣ ሌሎችም የስፖርት አይነቶች በጋዜጠኛውና በእነሱ በሚመሩት ተቋም መካከል ያለውን ክፍተት ለመሙላት እንደዚህ አይነት ተከታታይ ስልጠናዎች ለጋዜጠኛው ያስፈልጉታል። በተለይ አዲስ ለሚመጡ ወጣት ጋዜጠኞች ትልቅ አድቫንቴጅ ያለው አሁን አብዛኛው ሀገራችን ሚዲያ ገዚ አይተው ከሆነ በቃ ትውልዱን ልቡ ወደ ውጭ እንዲሸፍት የሚያደርግ ነው። እዚህ ግን ስንማር የነበረው የጋዜጠኝነት ኤቲክስ የሀገርን ስፖርት ከማሳደግ ለህዝቡ ፋይዳ ያለው ሪፖርት ከመዘገብ ከማቅረብ አንጻር እንዴት መካሄድ አለበት የሚለውን በእነዚህ በትላልቅ ስመጥር ባለሙያዎች ነው የተማርነው። አሁን የመጨረሻውን ኮርስ የሰጡን ኢንስትራክተር ሙሉነ ግርማ በኮተቤ ስፖርት ሳይንስ አስተማሪ ናቸው። ከእሳቸው በፊትም እንደዚሁ ዶክተር አምሮትም እንደዚሁ ትልቅ ባለሙያ ናቸው። ኮሚሽነር ዘሪሁን ቢያድግልኝ ወይም ደግሞ ኢንስትራክተር ዘሪሁን ቢያድግልኝም በኢትዮጵያ እግር ኳስ ውስጥ በኢትዮጵያ አትሌቲክስ ውስጥ በተለይ በቅርጫት ኳስ እሳቸውን ተጫውተው ስላለፉ ትልቅ ታሪክ ያላቸው ናቸው እና የእነዚህ ሰዎች ትምህርት ብቻ አይደለም የህይወት ተሞክራቸው ልምዳቸው በራሱ ጋዜጠኛው እንደገና ፍርሶ የሚሰራ ነገር ነው ብዬ ብናገር ድፍረት አይሆንም። ከዛ ውጭ እንደ ዱቤ ጅሉ አይነት የኢትዮጵያ አትሌቲክስን ለረጅም ዓመት የመራ እንደ አቶ ገዛኝ ወልዴ አይነት ኢትዮጵያ ቡና ውስጥ ትልቅ ታሪክ ያላቸው የራሳቸውን አሻራ ያስቀምጡ አሁንም በኦሎምፒክ ውስጥ ትልቁ ሚና ይዘው እየሰሩ ያሉ እና እነዚህ ሁሉ ድምር ትምህርቶች ትልቅ አድቫንቴጅ ነው ያላቸው። እንግዲህ እድሉን የሰጡን የኢትዮጵያ ኦሎምፒክ ኮሚቴ ወይም ሙሉ ፈቃደኝነት የሰጡትን ዶክተር አሸብርን እውነት ደጋግሜ ነው የማመሰግነው። ጋዜጠኛውን አይችልም አያውቁም ምን እውቀት አላቸው ብሎ ከመሳደብ እንደዚህ አስተምሮ የተሻለ ጥገና ሬዲሜድ የሚመጣበት ነገር መፍጠራቸው እንደ ትልቅ ግባት ነው የምቆጥረው። እዚህ እንግዲህ ሆቴል ተይዞ ከፍተኛ ውጪ ወጥቶ እኛም ከ40 እስከ 45 ኪሎ ሜትር ተጉዘን መጥተን ነው ይህን ስልጠና እየወሰድን ያለ ነው እና እኔ እጅግ በጣም ደስተኛ ነኝ። ገዚህ ይበጣ
0: እንግዲህ መልካም ጊዜ እንመኛለን። የቀሩ ምትላቸውን ሀሳቦች ብታነሳልን ይሳቄ፣ ያው ስንገናኝ ደግሞ ስቱዲዮ የቀሩትን ነገም የሚሰጥ ኮርስ ስለሚኖር አጠቃላይ ስልጠናውን ሂደት በተመለከተ የምናነሳቸው ሀሳቦች ሊኖሩ ይችላሉ። በቀጣይ መጎልበት ያለባቸው መቅረት ያለባቸውን ጉዳዮች እናነሳለን እዚህ ስቱዲዮ። እስከዚያው ግን ማደር የለበትም የምትል ተጨማሪ ሀሳብ ካለ አንሳልንና ይሳቄ እንሰነባበት።
1: ኦሎምፒክ ሶሊዳሪቲ ከዓለም አቀፉ ኦሎምፒክ ሶሊዳሪቲ የመጣ ሰርተፊኬት ወይም ደግሞ የኦሎምፒክ ፕሬዚዳንት የፈረሙበትን እንደዚሁም የኦሎምፒክ የኢትዮጵያ ፕሬዚዳንት ኢንስትራክተሮቹ የፈረሙበትን ሰርተፊኬት ነው የምናገኘው እና ይሄ ለአንድ ጋዜጠኛ አጭር ቀንም ቢሆን ትልቅ ታሪክና ትልቅ እንትን ነው። ኮርሱም በትክክል ወስዶ ያላጠናቀቀ የዚህ ሰርተፊኬት አይመዘገብለትም ወይም ደግሞ አንድ ቀን ባጎድል ስሜ አይተላለፍም እና እውቅና ያለው ነው። ትልቅ ሰርተፊኬት ነው። አንደኛው ይሄ ነው። ሌላውን ለመጨረሻው ስልጠናው ነገም ይቀጥላል። ነገ ሲቀጥል የግሩፕ ዲስከሽን በአራት በተለይ በዚህ በስፖርት ማኔጅመንት ላይ ሁላችንም እንደ አዲስ እየተማር ነው ያለ ነው። ማኔጅመንት ከስፖርት ጋር ምን ተያያዥነት አለው ብለህ ብጠይቅ የለውም ብለን ልንመልስ እንችላለን። እኛ ጋዜጠኞች ግን ትልቅ ተያያዥነት አለው። ቀላል አይደለም እና የመጀመሪያው ነገ ጠዋት ቀጠሯችን ግሩፕ ዲስከሽን ነው። ከዛ በኋላ እንዳልኩ ጋዜጠኛ ፍቅር ይልቃል እንደዚሁ ትምህርት ይሰጣል። ከዛ በተረፈ ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ይሰጣል እና ይህንን ትምህርት ነገ እንትን ለመማር ሁላችንም ዝግጁ ሆነን ያለ ነው። በአጠቃላይ ግን ይሄ ነገር እንዲበረታ እንዲቀጥል ነው የምንፈልገው። ምክንያቱም የነገው ስፖርት ጋዜጠኝነት የሚገነባው በትናንት ትዝታ ነው ብዬ አላስብም። በዛሬ ዕለት በዛሬ ተግባርና በዛሬ ኃላፊነት ነው ብዬ ስለማስብ የኢትዮጵያ ኦሎምፒክ ኮሚቴ በአጠቃላይ እንዲሁም ዶክተር አሸብርን ሁሉንም በአጠቃላይ አቶ ገዛኝን ስልጠናውን የሰጡትንም በአጠቃላይ ደግሞ ወጣትም ነባርም አንጋፋም እንደኛ አይነት ጋዜጠኞች ይህን ትምህርት በእንደዚህ አይነት ስሜት በማጠናቀቃችን ሁሉንም ማመስገን እፈልጋለሁ። አንተም ገዜ ለሰጠኝ እድል ከልብ አመሰግናለሁ።
0: ታንክ ዩ ሳቄ፣ በጣም እናመሰግናለን። ጥሩ የስልጠና ጊዜ እንዲሆንላችሁ እንመኛለን። መልካም ጊዜ ሳቄ፣ ደህና ደር። አሉ እንዴ አድማጭ ተመልካቹ አለ እየተከታተሉን እያበረታቱን ነው የሚገኝ። ታንክ ዩ ሰላም ደርልን። እኛም በጣም እናመሰግናለን ይሳቄ። ክብሯስና ክብሯን አድማጭ ተመልካቾቻችን በተወዳጁ ብስራት ኤፍኤም 101.1 እየተከታተላችሁት የምትገኙት የዕለተ ሰኞ ምሽት አትሪክ ስፖርት አዳዲስ ድምጾች መሰናዷችንን ነው። አብራችሁን ስላላችሁ በጣም እናመሰግናለን። ቀደም ሲል እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ ከኦሎምፒክ ሶላሪቲ ጋር በመተባበር ያዘጋጁት ሁለተኛው የስፖርት ጋዜጠኞች ስልጠና በቢሾፍቱ ከተማ መከናወኑን አስመልክቶ ባልደረባችን ጋዜጠኛ ይስሐቅ በላይ በቀጥታ የስልክ መስመራችን ገብቶ አጠቃላይ ጉዳዮችን በጥሩ ሁኔታ አድርሶናል መረጃውን። ነገም እንግዲህ ስልጠናው ይቀጥላል የሚል መረጃ ነው ያደረሰን። የስፖርት ጋዜጠኛው አንጋፋው ከወጣቱ ጋር ይገናኛል በዚህ መድረክ ላይ በአጋጣሚ የተለያዩ ሀሳቦችን ይለዋወጣሉና ወደፊት ይህንን ዙፋን የሚይዙት ወጣቶች ናቸውና ከዚህ ጋር ተያይዞ እንግዲህ የእውቀት ሽግግርም ይኖረዋል። እንግዲህ ነገ ደግሞ በጣም ተወዳጁ ጋዜጠኛ ፍቅር ይልቃል እንደዚሁ ስልጠናውን ከሚሰጡ ባለሙያዎች መካከል አንደኛው መሆኑን ይስሐቅ በላይ እንደዚሁ ነግሮናል ማለት ነው። ከመሸጋገሪያው በኋላ ስንመለስ ሌሎች ቀሪ ስፖርታዊ ጉዳዮችን እያነሳን ቆይታ እናደርጋለን። እስከ መረጃዎቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስላላችሁ እጅግ በጣም ነው የምናመሰግነው። እንመለሳለን።
2: ሃትሪክ ስፖርት ከኦያያ መልቲሚዲያ ጋር በመተባበር ሃትሪክ ስፖርት ከኦያያ መልቲሚዲያ ጋር በመተባበር ሃትሪክ ስፖርት ከኦያያ መልቲሚዲያ ጋር በመተባበር ሃትሪክ ስፖርት ከኦያያ መልቲሚዲያ ጋር በመተባበር

0: ሃትሪክ ስፖርት ከኦያያ መልቲሚዲያ ጋር በመተባበር
1: ተመልሰናል። ክብራስና ክብራና አድማጮቻችን አትሪክ ስፖርት አዳዲስ ድምጾችን እየተከታተላችሁ ስላላችሁ በጣም እናመሰግናለን። ሙዚቃ ተገባብዘን ተመልሰናል። ወደ ቀሪ መረጃዎቻችን በቀጥታ የምናልፍ ነው። ዛሬ እንግዲህ እስከ 3 ሰዓት ድረስ ነው ቆይታ የምናደርገው። ሎትሮ ከ2 ሰዓት እስከ 4 ሰዓት ድረስ የሚቆየው የአትሪክ ስፖርት የሰኞ ምሽት ፕሮግራማችን ዛሬ ቀጥታ ስርጭት የእንግሊዝ ፕሪሚየር ሊግ አንድ ቀሪ መርሃ ግብር ጨዋታ ስላለ እሱ ጨዋታ እስኪደርስ ድረስ ነው እኛ ቆይታ የምናደርገው። ከዚያ ደግሞ የቀጥታ ስርጭቱን ለሚያስተላልፉ ቲም አስረክበን እንወጣለን ማለት ነው። እስከ እኩለ ሌሊት 6 ሰዓት ድረስ ግን ተወዳጁ ብስራት ኤፍኤም 101.1 ወደ እናንተ መድረሱን የሚቀጥል ነው የሚሆነው ማለት ነው። እና የኢትዮጵያ ፕሪሚየር ሊግ የ2019 ዓ.ም የውድድር ዘመን ጅማሮን አድርጓል። እንግዲህ ከዕለተ አርብ ጀምሮ ከመስከረም 29 ጀምሮ በሰባቱም ስቴዲየም ጨዋታዎች ተደርገዋል። እንግዲህ የመጀመሪያውን የውድድር ዓመቱን የመክፈቻ ጨዋታ ተመልክተናል ማለት ነው። ምን አዳዲስ ነገር አያችሁ? ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በርካቶቻችሁ ሁናችሁ እንግዲህ አትሪክ ስፖርት አዳዲስ ድምፆችን የጓጓን እየጠበቅናችሁ ነበር፣ እንኳን ደህና መጣችሁ የሚል ሀሳባችሁን እየገለጻችሁልን የምትገኙት በሀገር ውስጥም በባህር ማዶም ሆናችሁ ስለምታበረታቱን በጣም እናመሰግናለን። ቀጣይም እናንተን ሊያረኩ ሊያስደስቱ የሚችሉ መረጃዎችን፣ ስፖርታዊ መረጃዎችን፣ ፕሮግራሞችን በልዩ ሁኔታ ከባልደረቦቻችን ጋር በጋራ በመሆን ወደ እናንተ እያደረስን ይህም ፕሮግራም እያሳደግን በላቀ ከፍታ የሀገር ውስጥ ስፖርታዊ ጉዳዮች ላይ ትኩረት እያደረገ ብቻ ቆይታ እንዳያደርግ እንግዲህ ቁመናውን ጠብቆ ጥረት እናደርጋለን። እናንተም ከወዲሁ ስለምታበረታቱን በጣም እናመሰግናለን። የኢትዮጵያ ፕሪሚየር ሊግ እንግዲህ ተጀምሯል። በነበሩት የመጀመሪያ የመክፈቻ ጨዋታ ላይ አጠቃላይ የክለቦቹን ቁመና እንደዚህ ነው ለማለት ቢያስቸግርም አንድ ጨዋታ ተመልክተን፣ ነገር ግን ደግሞ ትልልቆቹም ክለቦች ነጥብ የተጋሩበትን እንደዚሁም ደግሞ ሽንፈት ያስተናገዱበትም አንዳንድ ክለቦችን ተመልክተናል። እናንተ እንዴት አገኛችሁት? ልጽፉልን ትችላላችሁ ሀሳብ አስተያየት ካላችሁ። በየትኛው ስቴዲየም ነበረ የኢትዮጵያ ፕሪሚየር ሊግን የተከታተላችሁት? በመላው ሀገሪቱ ይህ ስርጭት ስለሚተላለፍ ፕሮግራሙን እየሰማችሁ ስላላችሁ በሌሎች ስቴዲየም ከአዲስ አበባ ውጭ የሚያላችሁ ተመልካቾች የኢትዮጵያ ፕሪሚየር ሊግ አዲሱን የውድድር ዘመን እንዴት አገኛችሁት? የግላችሁን ሀሳብ ልታንጸባርቁ ትችላላችሁ። እንግዲህ ቅዱስ ጊዮርጊስ እግር ኳስ ክለብ ጨዋታውን አድርገው ነበር ከነገሌ አርሲ ጋራ። አንዳቻ በሆነ ውጤት ጨዋታው ተጠናቋል። ቅዱስ ጊዮርጊስ እንግዲህ ያለፉትን ቅርብ ዓመታት ከተመለከትን ትራንዚሽን ላይ ከሚገኙ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች መካከል አንደኛው ነው። ወደ ወጣቶች ትኩረት አድርጓል። በተለይ ወጪ ሊቆጥቡ የሚችሉ ታዳጊ ተጫዋቾችን ከሻዶ ቲም በማሳደግ እያስመለከተን ነው የሚገኘው። ይሄ በጣም ጥሩ ነው። እንደ ሀገርም ለወጣቶች የሚሰጥ ድል የሚባክን አይደለም። ክለቦች ታዳጊና ወጣት ተጫዋቾች ላይ ትኩረት ቢያደርጉ የኢትዮጵያ ብሔራዊ ቡድን ቅርጽም ከፍታም ይለወጣል። ለጊዜው ጊዜያዊ ውጤት ሊያስመዘግቡ ይችላሉ። ነገር ግን ተገቢውን እድሜያቸውን ጠብቀው ተገቢውን ሳይንስን የተከተለ ስልጠና የሚሰጣቸው ከሆነ የመጫወቻ እድል የሚሰጣቸው ከሆነ የአሸናፊነት ስነ ልቦናን እንደዚሁ እያዳበሩ ሄደው በኢትዮጵያ ብሔራዊ ቡድን ጥሪ በሚቀርብላቸው ሰዓት ላይ የኢትዮጵያ ብሔራዊ ቡድንን ማሊያ የመልበስ እድል ካላቸው የበለጠ አሸናፊነትን ይለማመዳሉና ይህን አሸናፊነት ደግሞ የሚለማመዱት በክለቦቻቸው ላይ በሚኖራቸው ቆይታ ነው እና ቅዱስ ጊዮርጊስ እግር ኳስ ክለብ እንደነ ሀብታሙ ጉልላትን የመሳሰሉ ወጣት ተጫዋቾችን ከሻዶ ቲም በማሳደግ እንግዲህ በክለብ ደረጃ በዋና ቡድን ውስጥ እያጫወቱ ይገኛሉ። ያለፉትን ዓመታት ይህ ተጫዋች ከዚህ ቀደምም በኢትዮጵያ ብሔራዊ ቡድን አሁንም በአሰልጣኝ ዮሐንስ ሳህሌ ለመጀመሪያ ጊዜ ጥሪ ቀርቦለት እዛ ስብስብ ውስጥ እንደሚገኝ ይታወቃል። ገብቶ መጫወት ባይችልም ነገር ግን ጥሩ ተስፋ ያለው ነው። በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ ከምንመለከታቸው ወጣት ተጫዋቾች መካከል አንደኛው እንደሆነ አይተናል እና ሌሎችም የተደረጉ ጨዋታዎች አሉ። ባህር ዳር ከተማም የውድድር ዓመቱን የመጀመሪያ ድሉን እንደዚሁ ማስመዝገብ ችሏል። አድያ ሆሳናን በገጠመበት ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሸገር ከተማና ኢትዮጵያ ቡና ያደረጉት ጨዋታ ኢትዮጵያ ቡና በዚህ ጨዋታ ላይ ሽንፈት ገጥሞታል። አዲስ አሰልጣኝ ይዞ መጥቷል። ሁለቱን ቡድኖች እንመልከታቸው። የቅዱስ ጊዮርጊስ እግር ኳስ ክለብና ኢትዮጵያ ቡና በተለይ ደግሞ በርካታ ህዝባዊ መሰረት አላቸው ከሚባሉ የፕሪሚየር ሊጉ ክለቦች መካከል ቀዳሚዎቹ ስለሆኑ ማለት ነው እና ኢትዮጵያ ቡናም በአዲስ አሰልጣኝ የመጣው በውድድር አመቱ እንደሚታወቀው አንጋፋውንና በኢትዮጵያ ፕሪሚየር ሊግ የተለያዩ ክለቦችን ተዘዋዝሮ በማሰልጠንና ለዋንጫ ክብር በማብቃት ከጅማ አባጅፋር ጋር 2010 ላይ እንደዚሁም ኢትዮጵያ መቀሌ 70 እንደርታን 2011 2018 ደግሞ ከኢትዮጵያ መድን ጋር የዋንጫ ክብርን እንግዲህ ማሳካት የቻሉ አንጋፋ አሰልጣኝ ናቸው። አሰልጣኝ ገብረ መድን ኃይሌ ማለት ነው። በኢትዮጵያ ብሔራዊ ቡድንም ሁለት ጊዜ ተመልክተናቸዋል። ምንም እንኳን ቆይታቸው በውጤት የታጀበ ባይሆንም ማለት ነው እና ኢትዮጵያ ቡና እግር ኳስ ክለብ እኚህን አሰልጣኝ አሁን ባለን መረጃ መሰረት እንግዲህ በኢትዮጵያ ፕሪሚየር ሊግ ክለቦች ከሚያሰለጥኑ አሰልጣኞች የላቀውን ከፍታ የወራዊ ደሞዝ የሚያገኙት ገብረ መድን ኃይሌ እንደሆኑ ነው የሚገለጸው። ኦፊሻሊ ክለቡ ይህንን ባያረጋግጥም ማለት ነው እና በሩመር ደረጃ የምንሰማቸው እንደዚህ አይነት መረጃዎች አሉ። እንግዲህ እኚህ አሰልጣኝ ወደ ኢትዮጵያ ቡና እግር ኳስ ክለብ ቅጥራቸውን ፈጽመው ቡድኑን ከተረከቡ በኋላ የራሱ አይደንቲቲ እንዲኖረው ኢትዮጵያ ቡና ከዚህ ቀደም ይጫወትበት ይታወቅበት የነበረውን በጣም ጥሩ ፉትቦል የመጫወት ዋነኛ ዓላማቸው አድርገው እንዲሁም ደግሞ ከ2005 በኋላ የሊጉን የዋንጫ ክብር እንዳላነሱ ይታወቃል። የኢትዮጵያ ቡና እግር ኳስ ክለብ እንደ ምስረታውና ህዝባዊ መሰረት እንዳለው በርካታ ደጋፊዎች እንደሚያብዱለት አይደለም፣ የዋንጫ ክብሩ በጣም ዝቅ ያለ ነው ከቡድኑ ከፍታ አንጻር ከተመለከት ነው ማለት ነው እና ደጋፊውም ደግሞ የሚመጥነውን አይነት የዋንጫ ክብር በየአመቱ ያገኛል ማለት አይቻልም እና ኢትዮጵያ ቡና እግር ኳስ ክለብ ዘንድሮ እንግዲህ ደጋፊው ተስፋ አድርጓል። እኚህ አሰልጣኝ የኢትዮጵያ ፕሪሚየር ሊግንም የዋንጫ ክብር ከሌሎች ክለቦች ጋርም በማሳካት ስለሚታወቁ እኚህን አሰልጣኝ በዋናነት ያመጣቸው የመድረኩን ወይም የሊጉን የዋንጫ ክብር እንዲያመጡ ነው ወደ ኢትዮጵያ ቡናና ትላንት እንግዲህ በሽንፈት ነው አዲሱን የውድድር አመት የጀመሩት። ከዚህ ቀደምም በኢትዮጵያ መድን በሰፊ የጎል ልዩነት ተሸንፈው ከዚያ በኋላ ግን የዋንጫውን ክብር ማሳካት የቻሉበትን አጋጣሚ ማንሳት እንችላለንና ከዚህ አንጻር ኢትዮጵያ ቡና እግር ኳስ ክለብ ያው ተስፋ እንዲያደርጉ የበለጠ ጨዋታው ሜዳ ላይ የሚያሳየው የቡድኑ የአጨዋወት ቅርጽ በፊት ያሳየው ለነበረው አጨዋወት እንዲመለስላቸው ይፈልጋሉ፣ በዋንጫም እንዲታጀብላቸው ይፈልጋሉ እና እንግዲህ የውድድር አመቱን በእንደዚህ አይነት ሁኔታ አጠናቀዋል ማለት ነው። ሌላኛው አዳዲሶቹን ክለቦች ብንመለከታቸው ወደ ኢትዮጵያ ፕሪሚየር ሊግ የመጡት ጋሞ ጭንቻ እና አላባ ከተማ እግር ኳስ ክለብ ናቸው። አላባ ከተማ እንግዲህ በደጋፊው ፊት ያደረገውን ጨዋታ በአቻ ውጤት አጠናቋል የመጀመሪያውን ጨዋታ። ጋሞ ጭንቻ ደግሞ እንደዚሁ የተሸነፈበትን አጋጣሚ ተመልክተናል። እንግዲህ የኢትዮጵያ ፕሪሚየር ሊግ ላይ ብዙ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ያደጉ አዳዲስ ክለቦች በጣም ሲቸገሩ እንመለከታቸዋለን። ይህንን እንዴት አጥንተው እንደመጡ በዚህ የኢትዮጵያ ፕሪሚየር ሊግ የውድድር አመቱ ላይ ምን አይነት ነገር ሊያስመለክቱን ይችላሉ? የስፖርት ቤተሰቡ አንደኛው ከሚጓጓው ወይም ደግሞ ከሚጠበቃቸው አዳዲስ ክለቦች መካከል ሁለቱ አዳጊ ክለቦች ናቸውና በቀጣይ የሁለተኛ ሳምንት መርሃ ግብር ላይ የውድድር አመቱንስ እንዴት ይገፉታል የሚለውን ነገር እንመለከታለን። አብዛኛው በመንግስት ወይም ደግሞ በከተማ አስተዳደር በፋይናንስ የሚደገፉት በጀት የሆኑት ክለቦች የበጀት ችግር የለም፣ ብዙም ልዩነትም ያለ አይመስለኝም። የሚበጀተው በጀት ላይ ኦልሞስት አብዛኞቹ ተቀራራቢ ናቸው። የሚመደብላቸው በጀት፣ የሚይዟቸው የተጫዋቾች ጥራትና የሚከተሉት አጨዋወት ነው የሚመስለኝ የሚያበላልጣቸውና እንግዲህ የዘንድሮን የኢትዮጵያ ፕሪሚየር ሊግ ላይ በመጀመሪያው ሳምንት ከተመለከታችኋቸው ጨዋታዎች የትኛው የተሻለ ነው ለእናንተ? እንግዲህ የመመልከትም በስቴዲየም ተገኝቶ የመመልከትም እድል የሌላችሁ አገር በቀሉ ኦቤን ቴሌቪዥን እንግዲህ የቀጥታ ስርጭት ሽፋን የሰጣቸው ጨዋታዎችም ነበሩና እነሱንም የተመለከታችሁ ተመልካቾች ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ያምናው የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ሲዳማ ቡና እግር ኳስ ክለብ የውድድር አመቱን እንግዲህ በሽንፈት ጀምሯል። ኢትዮጵያ ንግድ ባንክ 1-0 በሆነ ውጤት አሸንፎታል ትላንት በነበረው የውድድር አመቱ የመክፈቻ ጨዋታ ላይ ማለት ነውና አንዳንድ ጊዜ እንግዲህ የኢትዮጵያ ፕሪሚየር ሊግ ሻምፒዮና ሆኖ የመጣ ክለብ በጥንካሬ ላቅ ባለ ደረጃ ሲጠበቅ እንደገና ሽንፈትን ደግሞ የሚያስተናግድበትን ሂደት እንመለከታለን። ያ ደግሞ በቡድኖችና በክለቦቻችን መካከል ያለው ጥራት በራሱ ጥያቄ ውስጥ የሚገባ ነው። ጅማ አባጅፋር የፕሪሚየር ሊጉን የዋንጫ ክብር 2010 ላይ ካነሳ በኋላ ከጥቂት ዓመታቶች በኋላ ነው እንግዲህ ወደ ታችኛው በእንግሊዙ ሻምፒዮንሺፕ በኢትዮጵያ ደግሞ ወደ ኢትዮጵያ ከፍተኛ ሊግ ወርዶ አሁን ጭራሽ ጅማ አባጂፋር እግር ኳስ ክለብ የት እንዳለ ጭምር የማይታወቅበት ሂደት ላይ ነው ያለውና አንዳንድ ጊዜ እንግዲህ አደረጃጀታችን ሻምፒዮና በሆነበት አመት ደጋፊዎች ብዙ ነገር ይጠብቃሉ፣ የስፖርት ቤተሰቡ ብዙ ይጠብቃል። ሀገር አቀፍ ውክልና የውድድር መድረክ ላይ እንደዚህ ኢትዮጵያን እስከ መወከል ድረስ ያደርሳል ሻምፒዮና መሆንና እነዛን ነገሮች ታሳቢ አድርጎ ወደ ላቀ ከፍታ ስንጠብቃቸው ነገር ግን ዝቅ ብለው ነው የምንመለከታቸው። ሲዳማ ቡና እግር ኳስ ክለብ በርግጥ በአፍሪካ የካፍ ቻምፒየንስ ሊግ የውድድር መድረክ ላይ ኢትዮጵያን በመወከል የመጀመሪያውን ዙር ጨዋታ በተሳካ ሁኔታ ማጠናቀቁ የሚታወስ ነው። ሁለተኛውም ጨዋታ አሁን የበለጠ ትኩረት አድርጎ ምናልባት እሱ ላይ እየሰራ ነው ሊባል ይችላል። ነገር ግን ደግሞ የሀገር ውስጥንም የሊግ ጨዋታ ትኩረት ሰጥቶ እንግዲህ አምና ሻምፒዮና የነበረ ክለብ ዘንድሮም በተሻለ ነገር እንዲመጣ ነው የሚጠበቀው። ምናልባት የአንድ ለዜሮ ሽንፈት ቡድኑ አሁናዊ የሚገኝበትን ቁመና ላይ ገልጽ ይችላል። ገናም ነው ለመፈረጅም በጣም አስቸጋሪ ነው። ነገር ግን የኢትዮጵያ ፕሪሚየር ሊግ ላይ እንደዚህ አይነት ጉዳዮች ተለምደዋል። ሻምፒዮና በሆነበት አመት ክለቦች ወርደው ነው ከማደግ ይልቅ በጣም ዝቅ ብለው ነው የምንመለከታቸው። ካሰለጣጠን ሂደት ይሁን ወይ ደግሞ ተጫዋቾችም ስለሚቀያየሩ ሊሆን ይችላል። ለዛ ነው የእኛ ሀገር የዝውውር ሳይሆን ሰፈራ የሚባለው። ለዛ ነው ከአንድ ቦታ ነቅሎ ወደ አንድ ቦታ መስፈር የሚባል አይነት ስያሜ ተሰጥቶታልና ክለቦች እንደምታዩት በአንድ የውድድር ዓመት ወይም ደግሞ በአንድ የዝውውር መስኮት ላይ እስከ 15 የሚደርሱ እስከ 18 የሚደርሱ ተጫዋቾች አሰልጣኝ፣ ኮቺንግ ስታፍ አባላትን ጨምሮ ከአንድ ክለብ ወደ ሌላ ክለብ እንደዚሁ ሽፍት ያደርጋሉና ይሄ ደግሞ አንድ ክለብ የራሱ የጨዋት አይደንቲቲ እንዳይኖረው የራሱ የሚገለጽበት የጨዋት እንትን እንዳይኖረው ያደርጋል። አሁን ባርሴሎና ሲባል በውጪ ወይም በስፔን የባርሴሎና የራሱ አጨዋወት ይኖረዋል። አርሰናል ሲባል የአርሰናል የራሱ አጨዋወት፣ ማንቸስተር ዩናይትድ ሲባል ማንቸስተር ዩናይትድ የራሱ አጨዋወት ይኖረዋል። አሰልጣኞችም ቢቀያየሩ አንዳንድ ጊዜ እዛ ውስጥ ያንን አይነት አካሄድ እንመለከተዋለን መገለጫቸውን። አሰልጣኞች በእርግጥ ቢቀያየሩ የየራሳቸውን የአጨዋወት ዘዬ ይዘው ሊመጡ ይችላሉ ሊባል ይችላል። ነገር ግን ክለቡ ራሱ የሚታወቅበትን አካሄድ ክለቡም ሲቀጥር ቡድኑ ይታወቅበት የነበረውን የጨዋት ሂደት የሚያስቀጥል አይነት ከራሱ ጨዋት ጋር አዋህዶ የሚያስቀጥልበትን አንዳንድ ሂደቶች እንመለከታለን እና የኢትዮጵያ ፕሪሚየር ሊግ ላይ ግን በየጊዜው በየዝውውሩ መስኮቱ ተጫዋቾችም አሰልጣኞችም ስለሚቀያየሩ ከአንደኛው ክለብ ወደ አንደኛው ክለብ ስለሚለዋወጡ ይሄ ቡድን በዚህ አይነት አጨዋወት እናውቀዋለን ብለን ለመናገርም እጅግ በጣም የማያስደፍር ነው እና አንዳንድ ጊዜ እንግዲህ የዚህ የዝውውር ሁኔታ ላይ የተጠና መሆን አለበት። ውጭ ሀገር እንደምንመለከተው የዝውውር ሁኔታዎች ላይ አንድ ተጫዋች ወደ አንድ ክለብ ሲያመራ በዛ የዝውውር ሁኔታ ላይ የሚሰሩ ሰዎች አሉና እነዛ ላይ በደንብ ኤክስፐርት የሆኑ ሰዎች አሉ። ለምሳሌ ግብ ጠባቂ ለማስፈረም ቢፈልግ አንድ ክለብ የተጫዋቹን አጠቃላይ ሁኔታ ይመለከታል። በውድድር ዓመቱ ምን ያህል ሴቮችን አድርጓል፣ ምን ያህል ክሊንሺቶች አሉት፣ ምን ያህል የማይታመኑ ኳሶችን አድኗል፣ አንድ ለአንድ ከአጥቂ ጋር ተገናኝቶ ምን አይነት ኳሶችን ማምከን ችሏል የሚሉት ሁሉ እንደ ክራይቴሪያ ይያዛሉና ክለቡም በዛ በኩል ያንን ክራይቴሪያ መወጣት የሚችል ግብ ጠባቂ ነው የሚያስፈርመው ማለት ነው። አጥቂም ቢሆን ምን ያህል ጎል አስቆጥሯል፣ ምን ያህል የጎል አስተዋጽኦ አለው እየተባለ፣ ተከላካይም ሲሆን ደግሞ ምን አይነት ታክሎችን ገብቷል፣ በቁጥር የተቀመጡ ስታትሶችን ከታየ በኋላ ነው አንድ ተጫዋች ወደ አንድ ክለብ እንዲመጣ የበለጠ ቦርዱ ወስኖ የሚያመጣው ማለት ነው። እና እኛ ሀገር ግን እንደዚህ አይነት ነገርም የሚያጤኑም አይመስለኝም። በቃ ቁመት ካለው ኳስ ይለምዳል፣ ችግር የለውም፣ የማሐዘን ምት ሲመታብን ኳስ ታርቅልናለ የሚል በ35 ዓመቱ ኳስ ለማሰልጠን ያ በጣም ከባድ ይመስለኛል። እና እነዚህ ነገሮች ላይ በደንብ መታየት ያለባቸው ነው። ከዝውውር ጋር በተያያዘ የሚበጀተውን በጀት ገና ከወዲሁ አይን አይኑን ብለን ከማጥፋት ይልቅ ወጣት ተጫዋቾች ላይ የበለጠ ሞር ኢንቨስት ቢደረግ የኢትዮጵያን እግር ኳስ የሊጉንም ስታንዳርድ አሁን ብዙ የእግር ኳሱ ቤተሰቦች የስቴዲየም ትኬት ዋጋ ከፍ አለ ማለቱ ለእግር ኳሱ ወይም ለተጫዋቾች የሚገባው ነገር ይቅርባቸው ማለት አይደለም። ነገር ግን ሜዳ ላይ የሚታዩት ደግሞ የእግር ኳሱ ውበት አናሳ ስለሆነ ከሚከፈለው ገንዘብ ጋር ፈጽሞ የማይመጣጠን ነው የሚል ቅሬታ ነው የሚቀርበው እና እነዛን ውበቶች የሚመጡት በመለማመድ ነው። ረጅም ጊዜ ተጫዋቾች በአንድ ክለብ ውስጥ መቆየት ሲችሉ ነው ከአሰልጣኝ ጋር መቆየት ሲችሉ ያንን ነገር መለማመድ ይቻላል፣ ያንን ውበት ማምጣት ይቻላል። አለበለዚያ ግን በየዓመቱ ክለቦች ከአንድ ክለብ ወደ አንድ ክለብ ከአንድ ክለብ ወደ አንድ ክለብ ሲመጡ አንድ አይነት ቀለም ያለው ጨዋታ ለመቀናጀትም በጣም ይከብዳቸዋል። ውበት ያለው ኳስ እንኳን ለማምጣት ማለት ነውና እነዚህ አይነት ክፍተቶችን በኢትዮጵያ ፕሪሚየር ሊግ ላይ ዘንድሮም በተወሰነ ሁኔታ በመክፈቻው አንዳንድ ጨዋታ ላይም ድምዳሜ መስጠት ባያስችልም ነገር ግን የተመለከትናቸው አንዳንድ ጉዳዮች ዳግም የመጡ ነገሮች አሉና በቀጣይ እንግዲህ አሰልጣኞች ተጫዋቾች ይህን ኃላፊነት ወስደው በተለይ የእግር ኳስ ቤተሰቡን ወደ ስቴዲየም የሚያመጣ አጨዋወት የሚያዝናና የኳስ ፍሰት ያለው አጨዋወት ይዘው ይገባሉ ብለን እናስባለን። ለዚህ ጥረት ያደርጋሉ ብለን እናስባለን። እናንተም እንግዲህ በዚህ ጉዳይ ላይ በተለይ ትላንት የኢትዮጵያ ፕሪሚየር ሊግን የውድድር ዓመቱን የመክፈቻ ጨዋታዎች ከየስታዲየሙ ሆናችሁ የተመለከታችሁ ተመልካቾቻችን ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ረቡዕ ምሽት በሚኖረን ሰፊ የፕሮግራማችን ላይ የእናንተን ሀሳብ አስተያየት ይዘን የምንመጣ ነው የሚሆነው ማለት ነው። ክቡራትና ክቡራን አድማጭ ተመልካቾቻችን እንግዲህ የዛሬ ዕለተ ሰኞ ጥቅምት 2/2019 ዓ.ም የአትሪክ ስፖርት አዳዲስ ድምጾች በዚሁ ይጠናቀቃል። ረቡዕ ምሽት ከ12:30 ጀምረን በሌሎች አነጋጋሪ የሀገር ውስጥ ስፖርት ጉዳዮች ላይ ከባልደረቦቼ ጋር በሙሉ ቲም የምንመለስ ነው የሚሆነው ማለት ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። የፕሮግራሙ ዋና አዘጋጅ አንጋፎ የስፖርት ጋዜጠኛ ይስሐቅ በላይ፣ እኔም ገዛ ሂንዱላ መረጃዎቹን ወደ እናንተ እያደረስኩኝ ቆይታ አድርጋለሁ። በቴክኒኩ ደግሞ ቆንጂት መንገሻ ፕሮግራሙን እያሳለጠች ቆይታ አድርጋለች። የተወዳጁ ብስራት ኤፍኤም 101.1 ተወዳጅ ፕሮግራሞች ይቀጥላሉ። በቀጣይ ስድስተኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ ቀሪ አንድ ምራ ግብር ተጠባቂ ጨዋታ ወደ እናንተ ይደርሳል። ከነሱ ጋር መልካም ጊዜ እንዲሆንላችሁ እንመኛለን። ምሽቱ ፍጹም ሰላማዊና የተባረከ ይሁንላችሁ። መልካም ጊዜ።
0: ሃትሪክ ስፖርት ከኦያያ መልቲሚዲያ ጋር በመተባበር

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ላምባዲና ስፖርት የተመረጡ የአውሮፓ ሊጎችንና የሀገራት ጨዋታዎችን በቀጥታ በተወዳጁ ብስራት ኤፍኤም 101.1 ላይ ላምባዲና ስፖርት መርጠው የሚያዳምጡት ብቻ ሳይሆን መርጠው የሚያዩበት ላምባዲና ስፖርት ላምባዲና ስፖርት
1: ሻቱ ኩርተል ቀደፊ አዝውያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።

0: ኳስን በሬዲዮ ተመልከቱ። መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ
1: Well, it's in news. Wayne Rooney plays after...

0: ያ ያ ያ ያ ያ ያ ያ ያ ያ አስደናቂ ነበር።
1: ሻዱ ኩርተል ቀደፊ አዝውያ መሰለ መንግስቱ እድርኳስን በሬዲዮ ተመልከቱ።

0: very famous and very popular guys in this country. You know, Mr. Messler is very popular and very with a passion. He's a very good guy, very famous in this country. And also his program is widely liked by the people and is very popular. So that's why we choose him to be our partners.
1: Lampadina, Lampadina, Yeger Kwas Mender, Yeger Kwas Medina. ተናፍቆ የሚደመጥ ተደምጦ የሚታይ ላምፓዲና ስፖርት ኳስ በጆሮ የሚያሳይ እግር ኳስ ፍቅር ነው ምን ይወጣለታል ቃላት ሳይደረድር አለምን አግባብቷል ባየር ሞገዱ ላይ ደምጾ ተንሰራፍቷል ላምፓዲና ስፖርት በየቤቱ ገብቷል እንደ ላምፓዲና ብራንን የሚችር ላምፓዲና ስፖርት የእግር ኳስ መንደር ሰላም ሰላም የተከበራችሁ አድማጮቻችን ያደመጣችሁ ምትገኙ ተወዳጁን ጣቢያ ብስራት ኤፍኤም 101.1 ነው ላምፓዲና ስፖርቶች ነን እዚህ ስቱዲዮ እኔ መሳይ ተስፋዬ ከባልደረቦቼ ሙሉ ከሙጬ ሙሌ ከኳስ ሜዳ እንዲሁም ደግሞ ተርላ ካሳ የኮሪያው ዘማች ልጅ ጋር በቀጥታ ተወዳጁና ተናፋቂው የሆነው እንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት የለተሰኘው መዝጊያ ጨዋታ ወደ እናንተ ይዘንላችሁ ቀርበናል ይህንን ጨዋታም አብረን እስከመጨረሻው በኮቬንትሪ ቢልዲንግ ሶሳይቲ አሬና ኮቬንትሪ ሲቲ ከኒውካስትል ዩናይትድ የሚያረጉትን ጨዋታ ወደ እናንተ ያስቆመኩምን አብረናችሁ ጥሩ ቆይታ የምናደርግ ነው የሚሆነው እስከመጨረሻው ድረስ ከኛ ጋር እንድትቆዩና ይህንን ታላቅ የ90 ደቂቃ ትንቅንቅ እንድትመለከቱ እንድታደምጡ እንጋብዛችኋለን አብራችሁን እስከመጨረሻው ስትቆዩ ታዲያ 0936462222 ላይ ሐሳብ እየሰጣችሁን ጥያቄ ካላችሁ እየጠየቃችሁን የተለያዩ እንግዲህ መልእክቶቻችሁን እያደረሳችሁን ከኛ ጋር እንድትቆዩ ስንል በአክብሮት እንጋብዛለን ይህንን ታላቅ ፕሮግራም በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ላምፓዲና ስፖርትን መርጠው ወደ እናንተ የሚያደርሱላችሁ የተከበሩ የክብር አጋሮቻችን ከኛ ጋር ይገኛሉ ናታኖል ስፔሻሊቲ የጥርስ ህክምና ማዕከል ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ህክምና ከላቆ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ህክምና በልዩነት ያገኛሉ ጥርስን የማሳብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን ለውድ ደንበኞቹም በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነን ኑና አይተው ይመስክሩ ይሎታል በተጨማሪ ማከሉ ለህፃናት የተለየ ትኩረት ሰጥቶ ይሰራል ልጆቹ ወደኛ ሲመጡ ምቹና ተስማሚ በሆነው መጫወቻ ክፍል እየተዝናኑ እየተማሩ ህክምና ክፍል እስኪገቡ ይቆያሉ አዲሱ ማከላችን ሁሉንም አገልግሎቶች በአንድ ወለል ላይ ያዘ እጅግ ንጹህ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ህክምና ማከል ነው ራሻችን ቦሌ ካያት ሆስፒታል ወይንም ደግሞ ከኤርፖርት ሞቴል ጀርባ አዲሱ ቦሌ ከከረንጻ አራተኛ ፎቅ ላይ ያገኙናል ለበለጠ መረጃ 0930303333 ወይንም 0982779999 ወይንም ደግሞ 0983779999 ላይ ይደውሉልን ለህቀት መለያችን ነው ናታኖል ስፔሻሊቲ የጥርስ ህክምና ማዕከል ሌላኛው የክብራ ጋራችን ደግሞ አፍሪ ሄርባል ነው ውበት ዝም ብሎ የሚገኝ ሳይሆን ከተፈጥሮ በጥበብ የሚቀዳ በአፍሪ ሄርባል ኮስሞቲክስ የሚቀመም ትልቅ ሚስጥር ነው ለአመታት ተፈጥሯዊ ግብአቶቹን ብቻ በመጠቀም የኢትዮጵያንን የውበት ጉዞ በታማኝነት የመራው አፍሪ ሄርባል ዛሬም ያንን የለመደውን ጥራት ከፍ አድርገን አዳዲስ ምርቶችን ይዘንላችሁ ቀርበናል ይሎታል አፍሪ ሄርባል የፀጉር ቅባቶች የፊት ሳሙናዎች ሻምፖና ኮንዲሽነሮች እንዲሁም በጥራት የተመረተ ሎሽን በሁሉም ፋርማሲዎች ሱፐርማርኬቶች እንዲሁም ኮስሞቲክስ ሱቆች አቅርቦላችኋል በተጨማሪም የድርጅታችንን ምርቶች በዘመን ገበያ ላይ ያገኙታል ለበለጠ መረጃ 0955575757 ወይንም 0911531803 ላይ ይደውሉልን አፍሬር ባል ወደ ተፈጥሮ እንመለስ ይሎታል ሌላኛው የክብር አጋራችን ታላቁ ባንክ አማራ ባንክ ነው አድማጮቻችን እስከመጨረሻው ድረስ ከኛ ጋር ይቆያል አመቱ ሙሉ ከኛ ጋር ቆይቷል ላለፉት አመታትም እየተከበረው ጣቢያ ተወዳጁ ብስራት ኤፍኤም 101.1 ላይ ፕሮግራሙን ስፖንሰር ስለሚያደርግልን እናመሰግናለን እንላለን አማራ ባንክ ታዲያ ፊደል የቁጠባ ሂሳብን ይዞላችሁ መጥቷል። አማራ ባንክ እድሜያችሁ ከ18 እስከ 35 ለሆነ ወጣቶች ፊደል የቁጠባ ሂሳብን አቅርቦላችኋል። በዚህ የሂሳብ አይነት ቆጥበው የሚበደሩበት፣ የንግድ ስራውን የሚያስፋፉበት፣ የስራ መነሻ ካፒታሉን የሚያደራጁበት፣ ከተለያዩ ተቋማት ቅናሽ የሚያገኙበት፣ ለማህበራት ልዩ ልዩ ጥቅሞችን በስፋት ያዘ፣ ትምህርቶን የሚደግፉበት፣ ለእርሻና መሰል ስራዎች የልዩ ልዩ መሳሪያ የመግዣ ፋይናንስ የሚያገኙበት፣ የድንገተኛ ወጪዎችን መሸፈኛ ብድርና ሌሎች በርካታ ጥቅሞችን ያገኙበታል። አገልግሎቱን በሁሉም የአማራ ባንክ ቅርንጫፎች ማግኘት ይችላሉ። በተጨማሪም ሸመታውን በባንካችን ዲጂታል አማራጮች አባ ስማርት ፓስ፣ አባ ሞባይል ባንኪንግ፣ ኪዋር እና ሌሎች አማራጮች ያቀላጥፉ፣ ግብይቶን ያዘምኑ ይላል። አማራ ባንክ ከባንክም ባሻገር ነው። አማራ ባንክ አፍሪርባል እንዲሁም ደግሞ ናታኖል ስፔሻሊቲ የጥርስ ህክምና ማዕከል ላምባዲና ስፖርትን ምርጫቸው አድርገው በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ በማቅረባቸው ኩራት ይሰማቸዋል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያልን እንጋብዛለን። እናንተም አድማጮቻችን ሀሳብ አስተያየቶቻችሁን 0936462222 ላይ እንድጽፉልን እንጋብዛለን። የክብር አጋሮቻችንን መልእክት አድምጠን ስንመለስ ደግሞ የተለያዩ ሀሳቦችን እያነሳን ጨዋታው እስኪጀምር ድረስ ከእናንተ ጋር እናወጋለን። አብራችሁን ቆዩ። ምርጫችሁን ተወዳጁ ጣቢያ ብስራት ኤፍኤም 101.1 አድርጉ። ጆሮአችሁን ለላምባዲና ስፖርት እስከ ሌሊቱ 6 ሰዓት ድረስ ስጡ። አብራችሁን ቆዩ።
2: ለአማራ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃሜዳ ስለሚያካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለአክሲዮኖቻችን፣ ምልአተ ጉባኤ መሟላት እንዲችል በአካል እንድትገኙ እያሳሰብ መገኘት የማትችሉ በሚቀርባቸው የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት በመገኘት በፍላጎታችሁና እናንተ ለመረጣችሁት ማንኛውም ሰው በየትኛውም አካባቢ ለሚገኝ ውክልና እንድትሰጡና ተወካዩ ጉባኤ ላይ እንዲገኝልን እያሳሰብን በኢትዮጵያ ብሔራዊ ባንክ መመሪያ ኤስቢቢ ህዝባር 91 ህዝባር 2024 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
3: አማራ ባንክ ከባንክ ባሻገር። ናታኖል ስፔሻሊቲ የጥርስ ማዕከል ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ህክምና ከላቁ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ህክምና በልዩነት ያገኛሉ። ጥርስን የማስዋብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን። ለውድ ደንበኞቹ በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነው። ኑና አይተው ይመስክሩ። በተጨማሪም ማዕከሉ ለህፃናት የተለየ ትኩረትን ሰጥቶ ይሰራል። ልጆች ወደኛ ሲመጡ ምቹና ተስማሚ በሆነው መጫወቻ ክፍል እየተዝናኑ እየተማሩ ህክምና ክፍል እስኪገቡ ይቆያሉ። አዲሱ ማዕከላችን ሁሉንም አገልግሎቶች በአንድ ወለል ላይ የያዘ እጅግ በጣም ንጹህ፣ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ማዕከል ነው። አድራሻችን ቦሌ ከሀያት ሆስፒታል ወይንም ከኤርፖርት ሞቴል ጀርባ አዲሱ ቦሌ ኬኬር ህንፃ አራተኛ ፎቅ ላይ ያገኙናል። ለበለጠ መረጃ 0930303333 እንዲሁም ደግሞ 0982779999 ወይንም በ0983779999 ላይ ይደውሉልን። ልዕቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ህክምና ማዕከል።
4: ከኢትዮጵያ ለጋሽ ድንቅ መሬት የተፈጥሮ ግብዓቶች ብቻ በመጠቀም በእኛው ኢትዮጵያውያን ባለሙያዎች በጥንቃቄ የተመረቱ ድንቅ ተፈጥሯዊ የውበት መጠበቂያዎችን ለአገር ውስጥና ለውጭ ገበያ በማቅረብ ያለፉትን ዓመታት በስኬት ዘልቀናል። እነሆ አሁን ደግሞ ከፍተኛ የምርት ጥራት ማሻሻያ በማድረግ እጅግ ዘመናዊ በሆነ ዓለም አቀፍ ደረጃውን በጠበቀ አስተሻሸግ ምርቶቻችንን ወደ ገበያ ያስገብተናል። በተጨማሪም በኢትዮጵያ ለመጀመሪያ ጊዜ ፓራፊን የፀጉር ቅባትን በእንጆሪ መዓዛ አፍሪ ፓራፊን በሚል ስያሜ ለእናንተ ለውድ ደንበኞቻችን አቅርበናል። ውድ ደንበኞቻችን፣ አዲሶቹን የአፍሪ ሄርባል ኮስሞቲክስ ምርቶች በሁሉም ፋርማሲዎች፣ ኮስሞቲክስ ቤቶችና ሱፐርማርኬቶች የሚያገኙ ያላቸው ሲሆን በዚሁ አጋጣሚ በተመሳሳይ ምርቶች እንዳይታለሉ ለመግለጽ እንወዳለን። ወደ ተፈጥሮ እንመለስ። አፍሪ ሀርባል
5: ሻቱ ቁጥል ከደፊ አዙያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።
1: ናታኖል ስፔሻሊቲ ጥርስ ህክምና ማዕከል አማራ ባንክ እንዲሁም ደግሞ አፍሬር ባል እና መሰግናለን። የላምባዲና ስፖርት የክብር አጋሮች በመሆን ከኛ ጋር ይቆያሉ። እናንተ ማርማጮቻችን አብራችሁን ስላላችሁ ላቅ ያለ ምስጋና ለመስጠት እንወዳለን። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እንጋብዛችኋለን። ኮቬንትሪ ሲቲ ከኒውካስትል ዩናይትድ ከደቂቃዎች በኋላ ጨዋታው በይፋ ይጀምራል። ከዛ በፊት የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ የምናደርግ ነው የሚሆነው። ምርጫችሁ አድርጋችሁ ስለምታደምጹን ላቅ ያለ ምስጋና ልንሰጥ እንወዳለን። 0936462222 ላይ ሀሳብ አስተያየቶቻችሁን ጥያቄም ካለ እንቀበላለን፣ ጥቆማም ካላችሁ እናደርሳለን። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እንጋብዛችኋለን። እዚህ ስቱዲዮ እኔ መሳይ ተስፋዬ ጨዋታውን በቀጥታ በኮሜንትሪ ወደ እናንተ አደርሳለሁኝ። በትንታኔው ደግሞ የላምባዲና ስፖርት ባልደረቦች የሆኑት ሙሉቀን ሙጬ እንዲሁም ደግሞ ተርላ ካሳ ከኔ ጋር ይገኛሉ። አድማጮቻችን እንኳን ደህና መጣችሁ።
6: እንኳን ደህና ቆየን መስ። ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ? እንዴት ከረማችሁ? እንኳን ሰላም ተገናኘን። እንግዲህ እስከ ሌሊት 6 ሰዓት ድረስ አብራችሁን ዝለቁ ነው የምንለው።
7: ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት አመሻችሁ? ጣቢያ ብስራት ኤፍኤም 101.1 ነው። ላምባዲና ስፖርቶች ነን። እስከ 6 ሰዓት አብራችሁን ቆዩ።
1: በትክክል አድማጮቻችን፣ እስከ ሌሊት 6 ሰዓት ድረስ ይህንን ጨዋታ ወደ እናንተ እያደረስን ከእናንተ ጋር ጥሩ የአብሮነት ቆይታ የሚኖረን ይሆናል። ፍራንክ ላምፓርድ እንግዲህ ማቲያስ የሚያሳዩት እጅግ በጣም ትልቅ የታክቲክ ጦርነት ይጠበቃል። አድማጮቻችን ከሁለቱ ማነው የተሻለ የጨዋታ እቅድ ኖሮት ይዞ ገብቶ ወደ ሜዳው ከዛም በኋላ የሚያሸንፈው የሚለውን ደግሞ እስከ መጨረሻው እየተመለከትን አብረን ጥሩ ቆይታ የምናደርግበት ይሆናል። የያዝናቸው ርዕሶች አሉ። ሙሌ፣ በተለይ ደግሞ ኮቬንትሪ እንደ ከተማ፣ ፍራንክ ላምፓርድ እና የመጪው ዘመን ምርጥ አሰልጣኝ ለመሆን የተዘጋጀው ጀርመናዊ ማቲያስ የምንመለከተው ይሆናል። እንግዲህ ተድላም ደግሞ የሚያነሳው ርዕስ ይኖራል።
7: አመሰግናለሁ መሳይ። በድጋሚ ኮቬንትሪ እንደ ከተማ፣ ፍራንክ ላምፓርድ እና የመጪው ዘመን ምርጥ አሰልጣኝ ለመሆን የተዘጋጀው ጀርመናዊው ማቲያስ ያይስለ ርዕሳችን ነው። ኮቬንትሪ በእንግሊዝ ዌስት ሚድላንድ ካውንቲ በሾርበርን የወንዝ ደረጃ የምትገኝ በተለያዩ ካቴድራሎች ያሏት የሜትሮፖሊታንና የአስተዳደር ክልል ተብላ ትገለጻለች። ኮቬንትሪ ከበርሚንግሃም እና ከሌስተር በመቀጠል በዌስት ሚድላንድስ ሁለተኛዋ ትልቅ ከተማ ነች። እንደ ወርልድ ፖፑሌሽን መረጃ ከሆነ የኮቬንትሪ ህዝብ ቁጥር የሜትሮፖሊታን ኮቬንትሪ ቤድ ወርነዝን ጨምሮ 459,000 ነዋሪዎች ይገኛሉ። አስቡት፣ 459,000 ነዋሪዎች ብቻ ነው ያሉት በኮቬንትሪ። ኮቬንትሪ በ19ኛው ክፍለ ዘመን ትልቅ የብስክሌት የኢንዱስትሪ መገኛ፣ በ20ኛው ክፍለ ዘመን ደግሞ የብሪታንያ የመኪና ኢንዱስትሪ ዋና ማዕከል መሆን ችላለች። በተለይ በ1940 ኮቬንትሪ በጀርመን የአየር ላይ ጥቃት ኢላማ ሆነች። በርካታ ንብረቶች መውደማቸው ይነገራል። ከዛ በኋላ ነው ከተማዋ እንደ አዲስ መመስረት የቻለችው። አሁን በ2021 ኮቬንትሪ የባህል ከተማ የሚል ስያሜን አግኝታለች። በከተማዋ ቲያትር፣ ሙዚቃ፣ በርካታ ደራሲዎችም ይገኛሉ። የኮቬንትሪ ነዋሪ ለቲያትር፣ ለሙዚቃ፣ ለደራሲዎች ያላቸው ክብር የሚለይ ነው ይባላል። ነዋሪዎቹ በጣም አንባቢ የሚባሉ ናቸው። አድማጮቻችን፣ በኮቬንትሪ የተለያዩ ትራንስፖርት አማራጮች አሉ። ባቡር፣ ባስ፣ ባይስክልን ጨምሮ ይጠቀማሉ። አብዛኛዎቹ ግን ወክ ማድረግ ይወዳሉ። የኮቬንትሪ ነዋሪዎች የፕሮቴስታንት የካቶሊክና የእስልምና እምነት ተከታዮች በደንብ ይገኛሉ። ኮቬንትሪ የሚለው ቃል የኢንዱስትሪ ከተማ ተብሎ ይገለጻል። ከዛ ውጭ ኮቬንትሪ አንድን ሰው ችላ ማለት ወይም ከማህበረሰብ ማግለል ማለት ነው ሌላኛው ትርጉሙ። ይህ አገላለጽ ሊፈጠር የቻለው በእንግሊዝ እርስ በርስ ጦርነት ውስጥ በከተማው የነበሩ የፓርላማ አባላቶች የንጉሱ ደጋፊ የሆኑ እስረኞችን በቁጥጥር ስር ባዋሉበት ጊዜ ነው። እንግዲህ ኮቬንትሪ የሚለው ስም የመጣው በአካባቢው ከሚገኘው የኮፋ ባህር ዛፍ እንደሆነም ይነገራል። በ1885 ዘመናዊ ብስክሌቶች የተገኙት በኮቬንትሪ ነው። ከተማዋ በእንግሊዝ ውስጥ ከማንም ከተማ ከባህር ርቃ የምትገኝ ከተማ ነች። በእንግሊዝ የሚታወቁ ጥቁር መኪኖች የተመረቱት ለመጀመሪያ ጊዜ በኮቬንትሪ ነው። የከተማዋ ኗሪዎች በአውቶሞቲቭ፣ በጤና አጠባበቅ፣ በቴክኖሎጂ፣ በኢንዱስትሪ፣ በትምህርት ላይ ተሰማርተው እንደዚሁ ይገኛሉ። ኗሪዎቹ በጣም ትሁት ሰው የሚግባቡ አክባሪዎች ናቸው። እንግዲህ ከተማዋን ባጭሩ በዚህ መንገድ ከተመለከትን ወደ እግር ኳስ ደግሞ እንምጣ። የኮቬንትሪ ሲቲ እግር ኳስ ክለብ የ143 ዓመት የምስረታ ታሪክ ያለው አንጋፋ ክለብ ነው። እንግዲህ ኮቬንትሪ ከአስቶን ቪላ፣ ከበርሚንግሃም፣ ከዌስት ብሮሚች፣ ከሌስተር እና ከወልቭስ እንዲሁም ከሰንደርላንድ ጋር ሲገናኙ የደርቢ ጨዋታ ተብለው ይገለጻሉ። ኮቬንትሪዎች በፍራንክ ላምፓርድ እየተመሩ ወደ ታላቁ ፕሪሚየር ሊግ ቢመጡም ውጤታማ መሆን ግን አልቻሉም። እንደ ምክንያት የሚጠቀሰው አርሰናልን፣ ሲቲንና ብራይተን የመሳሰሉ ጥራት ያላቸውን ቡድኖች ማግኘታቸው፣ ቡድኑ በራሱ ወደ 39% የኳስ ቁጥጥር አለው። በጣም ዝቅተኛ ነው ይሄ ቁጥር። ከዛ ውጪ ተጫዋቾቹ በ90 ደቂቃ እንቅስቃሴ ተሯሩጦ የመጫወት የታታሪነት ችግር በደንብ ይታይባቸዋል። ፊዚካሊ ተጫዋቾች ችግር እንዳለባቸውም በደንብ ይታያል። ስፕሪንት አያደርጉም። ስህተቶች በተደጋጋሚ የመስራት ችግርም ቡድኑ ላይ ይታያል። ኮቬንትሪ 12 ተጫዋቾችን በክረምት የዝውውር መስኮት ማስፈረም ችለዋል። አማካዩ ካሌብ የረንኪ፣ ግብ ጠባቂው ራሽዎርስ፣ አጥቂው ሲዲኪ ሼሪፍ እና ነታዮ አውኒ አይነት ተጫዋቾች በውሰትና በቋሚነት መጥተዋል። 146 ሚሊዮን ፓውንድ ወጪ አድርጓል ኮቬንትሪ። ያው በቶሎ ውጤት የማይስተካከል ከሆነ መቼም ከሻምፒዮንሺፕ ወደ ፕሪሚየር ሊግ ይዞ ያመጣቸው አውሮፕላን መልሶ ወደ ሻምፒዮንሺፕ ለመመለስ ዝግጁ ይመስላል። ፍራንክ ጄምስ ላምፓርድ አሁን ላይ ጫና ላይ ነው የሚገኘው። በጣም ከባድ ጫና ላይ ያለው። ከዛ ውጭ ደግሞ የፍራንክ ላምፓርድ ቡድን አሁን ያለው የኮቬንትሪ ሲቲ እጅግ በጣም እድሎችን የማይጠቀም አይናፋር የሆነ ቅድም እንዳልኩ ፊዚካሊ በጣም ጥያቄ የሚነሳበት ቡድን ሆኗል። በዚህ ምክንያት ፍራንክ ጄምስ ላምፓርድ ጫና ላይ ነው። ቢሆንም ግን ላምፓርድ ነው ምክንያቱም ከዓመታት በኋላ ወደ ሊጉ ያመጣቸው ፍራንክ ጄምስ ላምፓርድ ነው። ላምፓርድ ለኮቬንትሪ ፔፕ ጓርዲዮላ፣ ላምፓርድ ለኮቬንትሪ ሚኬል አርቴታ ማለት ነው። ምክንያቱም ከ20 ዓመት በኋላ ወደ ፕሪሚየር ሊግ ማምጣት መቻሉ የበለጠ ስለ ላምፓርድ እንዲዘመር አድርጓል። ግን ኮቬንትሪ የማይሻሻል ከሆነ በጣም ከባድ ነው። ዛሬ ከኒውካስል ጋር የሚያደርጉት ጨዋታም ለኮቬንትሪና ለላምፓርድ በጣም ወሳኝ ነው። ላምፓርድ ተጫዋች እያለ ኮከብ ነበር። የእሱ ጓደኞች እነ ጋሪ ኔቭል ይተነተናሉ፣ ሀሳቦችን ይሰጣሉ፣ እነ ጄሚ ካራገር ይተቻሉ። ፍራንክ ጄምስ ላምፓርድ ግን ኮቬንትሪን ይዞ እያሰለጠነ ይገኛል። ሀሳብ ያለው አሰልጣኝ እንደሆነ ግልጽ ነው። ግን ደግሞ የያዘው ክለብ ኮቬንትሪ ከመሆኑ ጋር ተያይዞ ቶሎ ይሳካለታል ብሎ ማሰብ በጣም ከባድ ነው። በሻምፒየንሺፕ ብዙ ዓመት የቆየን ክለብ ወደ ፕሪሚየር ሊጉ ማምጣት በራሱ ብቃት ይጠይቃል። ምክንያቱም የሻምፒየንሺፕ በራሱ አድማጮች ማራቶን ነው። ከ43 በላይ ጨዋታዎች የሚደረጉበት ሊግ እንደሆነ ይታወቃል። እንደዛም ሆኖ ኮቬንትሪ ግን በሊጉ ተቸግሯል። አሁን ደግሞ ወደ ማቲያስ የአይስለ ጉዳይ እንምጣ። የጀርመን እግር ኳስ ታላላቅ አሰልጣኞችን ፈጥሯል። እንደምታውቁት አሁንም እየፈጠረ ይገኛል። እነ ሂዮፔንክስ ከማድሪድ እና ባየርን ጋር 2 ሻምፒየንስ ሊግ ያነሱ ታላቅ አሰልጣኝ ናቸው። የርገን ክሎፕ ስለ እሳቸው ምን ማለት ይቻላል? ክሎፕ በቃ ክሎፕ ናቸው። ኦትማር ሁትስፊልድ በዶርትሙንድ እና ባየር ሙኒክ በጣም ስኬታማ አሰልጣኝ ናቸው። ራግል ፍራንስ ቤከንባወር፣ ዮዋኪም ሎቭ፣ ሃንስ ዲተር ፍሊክ ይጠቀሳሉ። በቅርብ ዓመታት እነዚህ አሰልጣኞች ቡድን ይዘው ሲመሩ ተመልክተናል። ዩፔንክስ የባየር ሙኒክ ምልክት ነበሩ። ከማድሪድም ከባየርን ጋም ዋንጫዎችን አሳክተዋል የርገን ክሎፕ። ከዛ ውጪ ኦትማር ሂዝፊልድ በዶርትሙንድና በባየር ሙኒክ ይታወቃሉ። ራግል፣ ከዛ ውጪ ፍራንስ ቤከንባወር፣ ዮዋኪም ሎቭ፣ ሃንስ ዲተር ፍሊክ እነዚሁ ይጠቀሳሉ። በቅርብ ዓመታት ደግሞ ከወጣቶቹ ዩሊያን ኔግልስማን፣ ፋቢያን ሄርዝለር ይጠቀሳሉ። አሁን ደግሞ ጀርመን ሌላ ሀሳብ ያለው አሰልጣኝ ያገኘ ይመስላል። አባት ሀገር ጀርመኖች ማቲያስ ጃይስል ይሏቸዋል። በእንግሊዝኛ ማቲያስ ጃይሲል ተብለው ይጠራሉ እንደ ቋንቋ ማለት ነው። ማቲያስ ያይስለ ለሆፈንሃይም እና ስቱትጋርት የማል ተከላካይ ነበሩ። ነገር ግን በተደጋጋሚ ጉዳት ለሚያጋጥማቸው በቶሎ ገና በ25 አመታቸው ነው አድማጮቻችን እግር ኳስ በቃኛሉት በጉዳት ምክንያት ከጨዋታ ውጪ መሆን ቻሉ ማለት ነው። ወዲያው ወደ አሰልጣኝነት ህይወት ገቡ። በሆፈንሃይም እና በሬድቡል አካዳሚዎች ከ2017 እስከ 2021 ወጣት ተጫዋቾችን ማሰልጠን ጀምሩ። በ33 አመታቸው ሬድቡል ሳልዝቡርግን በዋና አሰልጣኝነት ተረከቡ። በተከታታይ የአውስትራሊያ ቡንደስሊጋን አሳክቷል። ከዛ ውጪ ከ2023 እስከ 2026 ደግሞ ወደ ሳውዲ በማቀናት አልአህሊን ተረክቧል። የሳውዲ ሱፐር የሀገሪቱን ኤሊት ዋንጫዎችን አሸንፏል። አሰልጣኙ ገና ወጣት ናቸው። 38 አመታቸው ላይ ደርሰዋል። በኳስ ቁጥጥር የሚያምኑ ፕረስ አድርገው መጫወትን የሚወዱ የክሎፕና የሃንስ ዲተር ፍሊክ አድናቂ ሆኑ ሐሳብ ያላቸው አሰልጣኝ ናቸው። ማቲያስ ያይስለ ወይ ማቲያስ ጃይስል ኒውካስል ዩናይትድ ኤዲ ሆውን ሲያጣ የክለቡ ሰዎች አልተጨነቁ። በሳውዲ አረቢያ ኢንቨስትመንት ፈንድ በኩል ባለው ግንኙነት ምክንያት ማቲያስ ወደ ሴንት ጄምስ ፓርክ ሊመጡ ይችላል ማለት ነው። በኒውካስል አጀማመራቸው መጥፎ የሚባል አይደለም። የእግር ኳስ ፍልስፍናቸው ዘመናዊ የክሎፕና ፍሊክን የጨዋታ ሲስተም የቀላቀለ የጨዋታ መንገድን ይከተላሉ። በዛ ላይ ወንያቸው ከክሎፕ ጋር ተቀራራቢነት ያለው ወጣት ናቸው። ግን በጣም ሐሳብ ያላቸው አሰልጣኝ ናቸው ኒውካስል የቀጠረው ማለት ነው። አሰቡት፣ ኒውካስል በክረምቱ ወሳኝ ተጫዋቾችን አጥቷል። ብሩኖ ጊማሬሽ፣ አሌክሳንደር ኢሳክ፣ አንቶኒ ጎርደን ሁሉም ለማጣት ጫፍ ደርሶ ነበር ይሄ ቡድን። አሁን የመጡት ማቲያስ ያይስለ ወይ ማቲያስ ጃይስል ይሏቸዋል። በጀርመን ያይስለ፣ በእንግሊዝ ጃይስል፣ ማቲያስ በሚለው ግን እንስማማለን። ለማንኛውም ወደ ኒውካስል ሲመጡ ብዙ ሐሳቦች ተነስተው ነበር። ምክንያቱም ኒውካስል ከስቲቭ ብሩስ ጀምሮ በርካታ አሰልጣኞች የመሩት ቡድን ነው። ይሄ ቡድን ኤዲ ሃውን ካጣ በኋላ ማን ሊያመጣ ይችላል ተብሎ ሲጠበቅ ማቲያስ ናቸው የመጡት። ቀደም እንዳልኩት በሳውዲ ብዙ ጊዜ አሳልፈዋል። በሬድቡል ሳልዝቡርግ በዋና አሰልጣኝነት በ33 አመቱ የአውስትራሊያን ቡንደስሊጋ ዋንጫ አሳካ አሰልጣኝ ነው። መቼም በጀርመን አሰልጣኞችን ማውጣት ያቀበታል አባት ሀገር ጀርመን። ምክንያቱም ቀደም እንደጠቀስኩላችሁ ነው። በወጣቶች እንኳን አሁን ፋቢያን ሄልዝለር በብራይተን ምን እየሰሩ እንደሆነ ያያየን ነው። እሳቸውም በጉዳት ምክንያት ነው ከእግር ኳስ ተገለው አሰልጣኝ የሆኑት። ከዛ ውጭ ዩሊያን ኔግልስማን በጣም ሐሳብ ያላቸው የጀርመን ብሔራዊ ቡድን እስከሚያዝ የደረሰ ወጣት አሰልጣኝ ነው። ምንም እንኳን አሁን ክሎፕ ይሄንን ቡድን ቢረከቡ፣ እንደ ክለብ ግን ኒውካስል ዩናይትድ ታላላቅ አሰልጣኞች የመሩት ቡድን እንደሆነ ይታወቃል። አሁን ደግሞ ወጣት አሰልጣኝ መቅጠር እንዴት ሊታሰብ ይችላል? እድሜው 40 እንኳን ያልሞላ ግን ደግሞ ሐሳብ ያለው አሰልጣኝ። ጀርመን የራሷ የሆነ የእግር ኳስ ባህል አላት። በእርግጥ አባት ሀገር ጀርመን ነው የሚባለው። ሐሳብ ሲባል አሰልጣኞች የመጫወት ዕድል ያገኛሉ። ግን ደግሞ እንደ ሄርዝለር እንደ ዩሊያን ኔግልስማን ጉዳት ሲያጋጥማቸው በእግር ኳስ ዘመናቸው በቀጥታ ወደ አሰልጣኝ ነው የሚገቡት። ማቲያስ ወጣት አሰልጣኝ ነው። ስትመለከቱት ተቀያሪ ወንበር ላይ የሚቀመጥ እንጂ አሰልጣኝ አይመስልም። አሁን እንኳን ሲገባ ተመልከቱት ሶፋ ድሩ። አዎ በጣም
6: ይጫወታሉ። በ38
7: በጣም ሐሳብ ግን አላቸው። እንግዲህ አሰልጣኝነት ስራ ይፈልጋል፣ ልፋት ይፈልጋል። ያንተን የጨዋታ ፍልስፍና ለተጫዋቾችህ ማስረዝ ካልቻልክ የአሰልጣኝነት ስራው ስም ብቻው ነው ይቀራል። በአውሮፓ ግን ታላላቅ አሰልጣኞች የፈሩት ተሰርቶባቸው ነው። ልክ አንድ ተጫዋች ካታላን ወይም የማድሪድ አካዳሚ ላካስቴላ ወይም ኮባሃም ሲገባ እንክብካቤ እንደሚደረግለት ሁሉ አንድ አሰልጣኝም ቡድን ከመያዙ በፊት ይፈተናል። ከ17 ከ18 ዓመት በታች ሳልስቡርግ ቡድን አሰልጥኗል ማቲያስ። ከዛ ነው በ33 ዓመቱ ዋናው ቡድን ተረከበው የአውስትራሊያ ቡንደስሊጋን ዋንጫ ማሳካት የቻለው። ሰዎች ወደ ሳውዲ ሲሄድ ለምን ብሎ ጥያቄ አቀርበው ነበር፣ ግን በሳውዲም ስኬታማ ጊዜን አሳልፏል ማቲያስ። አሁን ይሄ አሰልጣኝ ወደ ኒውካስል ዩናይትድ የመጣው ተጫዋቾቹን አንድ አድርጓል። ምክንያቱም የሳውዲ አረቢያ ኢንቨስትመንት ወደ ኒውካስል ሲመጣ ብዙ ነገሮች ታስቦ ነበር፣ ግን አልተቻለም። በፒኤስአር ምክንያት እንደፈለጉ ተረብጣ ሚሊዮን ፓውንድ ማውጣት አልቻሉ። ስለዚህ ያላቸው አማራጭ ምንድን ነው? እነ አሌክሳንደር ኢሳቅን፣ እነ ብሩኖ ጊማሬሽ፣ እነ አንቶኒ ጎርደንን፣ እነ ኢሳቅን እየለቀቁ መካከለኛ የሆኑ ተጫዋቾችን ማስፈረም ወይም ደግሞ ለነ ዊሎክ እድል መስጠት አንደኛው እቅድ።
6: ትክክል ትክክል። ሙሌ እንደው በመሃል ገባው በእንጂ አሁን በተለይ እንደዚህ በአርሊ ማለት በተጫዋች በመትሆንበት እድሜህ አሰልጣኝ በመትሆንበት ሰዓት አንደኛው መቋቋም አለብህ ብዬ ነው ማስበው። ሙሌ ጫናን መቋቋም መቻል አለብህ ብዬ አስባለሁ፣ ውጤታማ ለመሆን ማለት ነው። አሁን በተለይ እንደዚህ ገና በወጣትነት እድሜ ላይ ያሉ አሰልጣኞች ብዙ ጊዜ የምናይባቸው ክፍተቶች ምንድናቸው? ከአመራሮች ጋር ይሄ ማመቻመች የሚሉት ነገር አለ፣ ኮንፊደንስ ማጣት ገብቷል። አሁን ለምሳሌ ቆራጥ የሆኑ አሰልጣኞች በእድሜ የገፉት የምናውቃቸው አሉ አይደለ? በቃ ይሄን ተጫዋች ፈልጋለሁ ካሉ ፈልጋለሁ፣ ስለ ክለቡ ስለሚያወጣው ገንዘብ የሚመለከታቸው ነገር የለም። ቆራጥ የሆኑ አሉ። ግን ወጣት ሆነ ደግሞ አሰልጣኝ ስትሆን ውጤታማ እንድትሆን ጫናዎችን መቋቋም እና በራስህ ውሳኔዎችን ማሳለፍ ያለብህ ይመስለኛል። እና ይሄን እያሳዩን የመጡ ወጣት አሰልጣኞች አሉ። ለምሳሌ አርቴታን ወደ አርሰናል ሲመጣ ይሄን ነገር አሳይቶናል። ተጫዋቾች ላይ አይነኬ ተጫዋቾች ላይ ውሳኔ ወስኗል። አርቴታ እኮ ሙሌ ወደ አርሰናል ሲመጣ እኮ ሳይነግሩት ዱባይ ለመዝናናት የሄዱ ተጫዋቾች ነበሩ። ሲመለሱ ግን ዞር በሉ ነው ያላቸው። ይሄን ውሳኔ የሚወስነው ጫና መቋቋም የሚችል አሰልጣኝ ሲሆኑ። ስለዚህ እኚህም አሰልጣኝ በደንብ ውጤታማ እንዲሆኑ ጫናን መሸከም መቻል አለባቸው ብዬ አስባለሁ። ሙሌ
7: በኒውካስል ቤት ኤዲሆ የተሰናበርበት ዋናው ዓላማ፣ ከክለቡ እንዲወጥ የተደረገበት ዋናው ዓላማ እነ አሌክሳንደር ኢሳክን፣ እነ ብሩኖ ጊማሬጅ፣ እነ አንቶኒ ጎርደንን አጥቼ ምን አይነት ቡድን ልገነባ እችላለሁ? ምክንያቱም አንድ አሰልጣኝ የሆነን ክለብን ሲረከብ ኢንቨስትመንት ይፈልጋል። ኢንቨስትመንቱ ዋንጫ ሊሆን ይችላል። ኢንቨስትመንቱ ቢግ ፎር ሊሆን ይችላል። ኢንቨስትመንቱ ከሻምፒዮንሺፑ ወደ ሻምፒዮንሺፑ እንዳይወርድ ሊሆን ይችላል። እንደዚህ አይነት አሰልጣኝ ደግሞ ኒውካስልን በአውሮፓ ሻምፒዮንስ ሊግ ምሽቶችን እንዲጫወት ያስለመደን አሰልጣኝ ወሳኝ ተጫዋቾችን ለቆላቸው ከኒውካስል ወጥተው በዛ ቡድን የተሻለ ነገር እንዲሰሩ ለማድረግ እንቅስቃሴ ተጀምሯል። ግን ደስተኛ ስላልነበሩ ናቸው ኤዲ ሃው ኒውካስል ነው የለቀቁት። አሁን የመጣው ማቲያስ ያይስለ ማቲያስ በሚለው እንስማማለን። ወጣት ነው እንዳልከውም ተድላ ካሳይ ኮሪያ ዘማች ልጅ። ጌም ማኔጅ ማድረግ አንድ ነው። ከዛ ውጪ መልበሻ ክፍል መቆጣጠር በራሱ ፈተና አለው። ምክንያቱም ኒውካስል አርቢ ሳልዝቡርግ አይደለም፣ ኒውካስል አልሃሊም አይደለም። ምክንያቱም ኒውካስል በመላው ዓለም በርካታ ደጋፊዎች አሉት። ነፍሱን ይማረውና ኢብራሂም ሻፊ ተወዳጁ የስፖርት ጋዜጠኛ ስለ ኒውካስል ዩናይትድ አውርቶ አይጠግብም። ምክንያቱም ኒውካስል ለመደገፍ አለን ሽረርን ማየት፣ ኒውካስል ለመደገፍ በቅርብ ዓመታት እነ ጉቴሬዝ አይነት ተጫዋቾች በኒውካስል ቤት አልፈዋል። ኒውካስል ደግሞ ለአፍሪካውያን ተጫዋቾች ያለው ቅርበት ደግሞ በቃላት የሚገለጽ አይደለም። ምክንያቱም ከማይክ አሽሊ በኋላ እነዚህ ባለሀብቶች የሳውዲ አረቢያ መንግስት ማለት እንችላለን ወደ ኒውካስል ሲመጣ ብዙ ነገሮችን አስቦ ነበር፣ አልተሳካም። ስለዚህ ፕላን ኤ ምን ነበር? እነ ብሩኖ ጊማሬዥን፣ እነ አንቶኒ ጎርደንን፣ እነ አሌክሳንደር ኢሳቅን ማስፈረም ነው። ከዛስ ፕሮጀክቱ ፌል ሲያደርግ እነሱም ኒውካስል መልቀቅ ፈለጉ። ጊማሬዥ ወደ አርሰናል፣ ኢሳቅ ወደ ሊቨርፑል፣ ጎርደን ወደ ባርሰሎና ተዘዋወሩ። ሌሎችም ተጫዋቾች እንዳለ ሆነው ስለዚህ ፕላን ቢ ሊሆን የሚችለው ምንድነው ለኒውካስል ባንሳራዩነት መካከለኛ የሚባሉ ተጫዋቾችን ማስፈረም እነሱ ሊታዘም ይችላል አሰልጣኝ ደግሞ መቅጠር ነው ይሄኛው ፕላን ቢ ነው ለኒውካስል ብቻ የመጀመሪያው ፋይል ተዘግቶ አዲስ ፋይል ተከፍቷል በኒውካስል ስለዚህ ከማቲያስ ጋር ምን ያህል ጊዜ ይቆያል ኒውካስል እስከሎች 30 ኮንትራክት ፈርመዋል ግን በቀጣይስ ምን ጉዳይ ይጣበቃል ግን አንድ ነገር በትፍረት መናገር የምችለው ማቲያስ በዚህ መንገድ የሚቀጥል ከሆነ በመጪው ዘመን በትልቅ ክለብ ከምንመለከታቸው አሰልጣኞች መካከል አንዱ ማቲያስ ያይስለ ሊሆን ይችላል ይሄንን በደንብ በቀይ ስክሪፕቱ ማስመር ያስፈልጋል ምክንያቱም የመጣባቸው መንገዶች በፈተና የተሞሉ ግን እንደወርቅ ተፈትኖ ያለፈ ለዛ ነው ኒውካስልን የተረከበውና ኒውካስልን ከማቲያስ ጋር ማየት የሚያዝናና ቡድን ይመስላል መሳይ አመሰግናለሁ
1: አድማጮቻችን እያረመጣችሁ ያለው ተወዳጁን ጣቢያ በስራት ኤፍኤም 101.1 ነው ሙሌ ቀደም ብለም በ12 ላይ ስታነሳው ሰምቼ ነበረ በዛሬው ዕለት እንግዲህ ጣም ወጣት ነው በነገራችን ላይ እናቀዋለን በግሌ የበለጠ ትሮል ቻናሎችን አንዳንድ ጊዜ ከታተላለሁኝና አይቼ ነበር ያው አይተን ነበር የሄኖክ ህልፈት ህይወት ሰምተናል ወይንም ደግሞ ቲክቶክ ላይ ከትፎሚን በሚል ምናልባት ብዙዎች ያቁታል ብዬ አስባለሁኝ በጣም ወጣት ልጅ ነው በነገራችን ላይ እናም ያው ከእግር ኳስ ጋር ተያያዙ እንግዲህ ትሮል ግድ ነው አንዳንድ ጊዜ እግር ኳስ ላይ በደረቁ እግር ኳስን አትዝናናበት የሚሆኑ ፈኒ ነገሮች ያስፈልጋሉ እንደ አይነት ታዲያ ነገሮችን ደግሞ የበለጠ ትሮል ቻናሎች ላይ በቴሌግራም ለረጅም ዓመት አሰርቷል ልጅ ወደ ቲክቶክም በቅርብ መጥቶ ደግሞ ቆንጆ እንግዲህ ኮንተንትን ሲሰራ እንደነበር አይቻለሁኝ ምን ባካል አግኝቻለሁ አቅሙሊ ግን ምታቀው ሰው ምናልባት በእድሜ መቀራረብም ሊሆን ይችላል በጣም ከባድ ነው ዛሬ ልፈት ህይወቱን ሰምተናል የልብ እንግዲህ ድንገተኛ የልብ ህመም እንደሆነ እንግዲህ እየሰማን ነው የምንገኘው እስካሁን እንዳለው መረጃ መሰረት ማለት ነው እና በጣም የሚያስደነግጥ ነገር ነው ሙሌ ትላንትና ከአንድ ቀን በፊት ፖስት አድርጓል ህይወት አንዳንዴ ግራ ታጋባለች የትኛው ሰዓት ላይ ሞት እንደሚመጣ አታውቅም ለዚህ ህይወት ብዙዎቻችን እንሮጣለን ሚኒንጉ አንዳንዴ ይጠፋባል የህይወት ትርጉሙ እና በግሌ እግር ኳስን ቢያንስ በጣም እንትን የሚሉ ሰዎችን እየተከታተሉ ሀሳባቸውን በቀልድን በምንም እንትን የሚሉ ሰዎችን በአጠቃላይ እግር ኳስ ላይ ያሉ ሰዎችን በሌላም ህይወታችሁ ላይ ያሉ ሰዎች ሊሆኑ ይችላሉ ብዙ አትቀያየሙ ለዚህ ህይወት ነገ ሊያበቃ በሚችል ህይወት ላይ ብዙዎቻችን እንሮጣለን መሮጣችን ግድ ነው በህይወት ስካለን ግን ደግሞ ነገ ልንሞት እንችላለን ሙሉ አሁን ስንወጣ ምን እንደምንሆን አናውቀውም
7: አሁን እዚህ ስቱዲዮ ላይ ያለን
1: አናውቀውም የአንድ ሞመንት ጉዳይ ህይወትን ይቀጥፋል እና ምናልባት ቢያንስ ሳንቀያየም መኖር ብንችል ጥሩ ነው ነገ ማን እንደሚሄድ አናውቅም ሞመንቶች ምን እንደሚፈጥሩ ስለማናውቅ ሙሌ በግሌ በጣም ጥልቅ ሀዘን ተሰምቶኛል ዛሬ ሙስከባር ነው በጣም በግዴታ ማወቅ አይጠበቅብም
7: አይ ሰው መሆን ብቻ በቂ ነው ሰው መሆን ብቻ በቂ ነው ሰሞኑን በሶሻል ሚዲያ ላይ ሁለት
6: ተደጋጋም አይደል ሙሌ ሳምንት
7: ሁለት በጣም ተወዳጅ የሆነ የሶሻል ሚዲያ ተወዳጅ ወጣት ሁለቱን ማተናል የልብ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል ቀደም የቼኮ ኮያቲን ጉዳይ ያነሳው ነበር የቀደሞ የዌስትሃም ፓላስ ተጫዋች በሴኔጋል ብሔራዊ ቡድን እናቀዋለን ግን ደግሞ የልብ ህመም ያለበት ያን ነገር ተቋቁሞ ሲጫወት ነበር አሁን በ 36 አመቱ በክምና ሰዎች በቃ ከዚህ በኋላ እግር ኳስ ማቆም አለበት በአንደርሌክትም ማቆም አለበት ተብሎ እግር ኳስ ነው ያቆመው ለቤተሰብሉ ሳይናገር ደብቆና ይሄ የልብ ኬዝ በጣም ብዙዎችን እያሳጣን ይገኛል አሁን ስለምናቃቸው እነዚህን ሰዎች ጠቀሰን እንጂ በየቤቱ ብዙ ነገሮች እንዳሉ በጣም ይስማኛል እና በጣም ከባድ ነው መሳይ እንዳለው ነው ምል ሻመት አይኖርም ያው አሁን እዚህ አውርተን ነገ የት እንደምንገኝ አናቀውም በተለያየ መንገድ ብዙ ሀሳቦች እነሳሉ ከዚህ ጋር ተያይዞ ድንገት ደግሞ ሲሆን በጣም ይረብሻል በጣም ይረብሻል ድንገት ትናንት አይታችሁት የሆነ ፖስት አድርጎ ሊቨርፑል ጨዋታ አለው ከሲቲ አይነት ነገር ጨዋታ ከዛ ደግሞ ቶተናም እንደዚህ አይነት ነገር ብለ ፖስተ ከሆነ ጊዜ በኋላ ደግሞ ያንን ሰው አረፈ የሚለው ነገር ስትሰማ ያስደነግጣልና ህይወት በጣም ከባድ ነች የእውነት በጣም ከባድ ነች አድማጮቻችን በቃ የዛሬን መኖር ነው ነገ የኛ አይደለም የኛ አይደለምና ነፍስ ይማር ለማለት ነው
1: የተለያዩ ሀሳቦችን እያነሳን ጥሩ ቆይታ የምናደርግ ይሆናል አድማጮቻችን በወንድማችን ሄኖክ እንግዲህ ህልፈተ ህይወት ለመላው ቤተሰቦቹ፣ ለዘመድ አዝማድ፣ ለጓደኞቹ መጽናናትን እንመኛለን። አብራችሁን እስከ መጨረሻው እንድትቆዩ እንጋብዛለን። የተለያዩ ሀሳቦችን እየተቀበልን ነው የምንገኘው። አሁንም ተርላ ወደ ያዘላችሁ ፕሮግራም ደግሞ የምናልፍ ይሆናል። ኮቬንትሪና ኒውካስትልን የሚያመሳስላቸው የስቴዲየም የግንባታ ሂደት የሚለው ደግሞ ተድላ በስፋት ያነሳልናል።
6: አመሰግናለሁ መሳይ። ሙሌም አመሰግናለሁ። ትልቅ ሀሳብ ከእናንተ ከእድሜያችሁ በላይ የሆነ ሀሳብ ነው የተናገራችሁትና በጣም ትክክል ናችሁ። ሀሳባችሁን እጋረዋለሁ። ስለዚህ ለዚች እድሜ ደግሞ መመሰጋገንም አለብን ብዬ አስባለሁ። እና ወደ ርዕሶቼ ከመግባቴ በፊት አንደኛ ሙሌን በጣም አመሰግነዋለሁ። ለመሰለ መስ አሁን ስቱዲዮ ሲገባ እኮ አትሪክ ሰራ አይደለ? ሙሌ አትሪክ ሰራ ስቱዲዮ። ማለዳ ከቤዛ ጋር ሌሊት ገብተው ነበረ። ከዛ ብስራት አመሻሽም ነበር። ቤዛም ሪዞርቱን መራች። ከዛም ዜናም አቅርቦ ሙሌ አሁን ደግሞ ለሶስተኛ ጊዜ ስቱዲዮ ተገኝተዋል። በዚህ ልክ ስራን መውደድ፣ ለስራ መታመን ትልቅ ነገር ነው። ስለዚህ ላመሰግን እወዳለሁ ሙሌ። ስለዚህ ይህ ብርታትህን አደንቃለሁኝ። ቤዛም እንደዚሁ ሪዞርቱን መምራት ቀላል አለ፣ ማለዳ መጥቶ። ስለዚህ ብስራት እንዲህ አይነት ልጆች ስላሉትም ደስታ ይሰማኛል። ላመሰግናለሁ። ሌላው መስ በቴሌግራም ገጻችን ላይ ለአባዲና ብለው አድማጮቻችን እዛ ላይ ይፈልጉን። ዛሬም ተስፉ በርኬ ቤተሰባችን ከገላን ኮንዶሚኒየም፣ ሁሴን ጀማልም የካርድ ሽልማት ለአድማጮቻችን አዘጋጅተውልናል። ስለዚህ የቴሌግራም ገጻችን ላይ ገብተው እስከ 80ኛው ደቂቃ ድረስ የውጤቱን መገመት ይችላሉ። ሙሌ እና ተስፉ በርኬ ቤተሰባችን፣ ሁሴን ጀማል ከፒያሳ እናመሰግናለን ማለት እፈልጋለሁኝ። እኔ ዛሬ የሁለቱን ቡድኖች የስቴዲየም ግንባታ ፍላጎታቸውን ማየት ነው የፈለግኩት። ያነሳሳንም ለዚህ ምክንያት የሆነንም እውነት ለመናገር ትላንትናም ሙሌ የአዲስ አበባ ስቴዲየምን እያየነው ነበረ። ብዙ ጊዜ ተጫዋቾቻችን ላይ ተቃውሞ እናደርጋለን፣ ትችት እናነሳለን። ግን እውነት አሁን የምናየው የዘመናዊ ስቴዲየም ግንባታና ትላንትና የእውነት በትክክል አድማጭ ተመልካቾቻችን አይተውታል ብዬ አስባለሁኝ። አዲስ አበባ ስቴዲየም እውነት ለመናገር ለጨዋታ ምቹ ነበር ወይ? በባለፈው ከተጫዋቾቻችን ሲሸነፉ ኳስ ኮንትሮል ማድረግ አልቻሉም ብለን እኛም እኔም ራሴ ስንተች ነበረ። ግን ኳስ ኮንትሮል ለማድረግ እኮ ሙሌ ሜዳም ያስፈልግሃል። አንዳንዴ እነሱንም ችግር መረዳት አለብን ብዬ አስባለሁ። እና ትላንት የነበረው ሜዳው እውነት ለመናገር ኳስ ኮንትሮል ለማድረግ ለመጫወት ጥሩ አልነበረም። እና ግን አለም ግን በሜዳ ግንባታ ላይ ምን እያደረገ ነው? ምን እየተሰራ ነው? ምንድን ነው ጥቅሙስ? ገብቷል። እዛ እንግሊዝ ምድር ላይ ያለው ላይ ባንደርስም ቢያንስ እንኳን በአቅማችን የትኛው ክለብ ነው ሙሌ? እኛ የልምምድ ሜዳ እንኳን ያላቸው እኮ የተወሰኑ ክለቦች ናቸው። ንጥራ ከተባለ ከሁለት ጣት ከማውጣት በላይ አናረግም። ግን መጀመሪያ ለተጫዋች በሚሊዮን ብር ከማፍሰሳችን በፊት ሜዳው ላይ ነው ስራ የሚሰራው፣ ሜዳው ነው ተጫዋች የሚያፈራው። እና ያንን ነው ምክንያት የሆነን ያ ነው። ስለዚህ በዘመናዊ እግር ኳስ ውስጥ ሙሌ አንድ ክለብ በተለይ ሲቋቋም የሜዳ ላይ ሜዳን ማስዋብ ወይም ሜዳን ጥሩ ማድረግ ድርድር የሚያስፈልገው አይደለም። በተለይ ደግሞ በእንግሊዝ ምድር ላይ ይሄ ነገር ትልቅ ትኩረት ነው እየተሰጠው ያለው። ስለዚህ ዛሬ የሚገናኙት ሁለቱ ክለቦች ኮቨንተሪ እና ኒውካስል ዩናይትድ ስቴዲየም መገንባት እንደሚፈልጉ ለሀገሪቱ አመራሮች አሳውቀዋል። ሙሌ አማንዳ ስታቪሊንን ብዙዎቻችን እናቃታለን። በኒውካስል ቤት የሳውዲ ባለሀብቶች እንዲመጡ የአንበሳውን ድርሻ የተወጣች ግለሰብ ነች። ይቺ ግለሰብ በአሁን ወቅት በአመራርነት ቦታ ላይ አይደለም ያለችው። ነገር ግን ስቴዲየም መገንባት አለበት ብላ ቆርጣ የተነሳች እቅድ ያወጣች ሰው ነች። ለምንድን ነው ስራው የሚጀምረው? ከዛ ስለሆነ ስቴዲየም ላይ ነው። ተጫዋቾችን አፍርተ ገቢም የአንድ ክለብ ትልቅ ገቢ በአሁን ሰዓት ስቴዲየም ነው ማለት በድፍረት መናገር እንችላለን። ነገር ግን ሙሌ የኒውካስል ደጋፊዎች ደግሞ ሴንት ጀምስ ፓርክን መልቀቅ አይፈልጉም። እዚህ ላይ የደጋፊውና የአመራሩ ልዩነት ይታያል። ሙሌ
7: በቼልሲ ከሮማን አብራም ጀምሮ የሚነሳ ሀሳብ ነበር አይደለ? ስታንፎርድ ብሪጅን ማስፋፋት ግን አይቻልም። እዛ አካባቢ በብሪጅ አካባቢ ዩኒቨርሲቲ ያለ ሆቴሎች አሉ። ቼልሲ ደግሞ አሁን ካለበት የሚያዛቅ ወደ 60 ሺህ ከፍ ማድረግ ይፈልጋል ስቴዲየሙን። ደጋፊዎቹ ደግሞ በነገራችን ላይ ብሪጅ ራሱ የሚመረው በደጋፊዎቹ ነው፣ በቼልሲ ደጋፊዎች ነው የሚተዳደረው። ፓወር አላቸው እና አንለቅም ብለዋል። ቼልሲ ደግሞ እንልቀቅና ሌላ ስቴዲየም እንስራ ያሉ ነውና ደጋፊዎቹ የሚወዱትን ስቴዲየም መልቀቅ አይፈልጉም።
6: በጣም በጣም ሙሌ በቅርቡ ግን በስቴዲየሙ ኢስት ስታንድ በሚባለው ቦታ ላይ ማስፋፊያ ተደርጓል። በኒውካስል ሜዳ ላይ እዛ አካባቢ የነበሩ ታሪካዊ የጆርጂያ ቤቶችን ለማንሳት የ20 ቢሊዮን ፓውንድ ነው ክለቡ ለሰዎቹ ካሳ ከፍሎ የገዛው። ለምን ቢባል ሙሌ ስቴዲየም መገንባት ዋነኛው የገቢ ምንጭ ማግኛ ነው። በቃ ስቴዲየም ወንበሩ ሲጨምር ነው ገቢ የምታገኝ። ይህንንም አድርገው የተወሰኑ መቀመጫ ወንበሮችን ሊጨምሩ ችለዋል። ነገር ግን አሁንም ባለው ሁኔታ በቂ አይደለም። እንደምናስታውሰው በጥቅምት ወር 2021 የኒውካስሉ ባለቤት ማይክ አሽሊ ክለቡን በቃኝ ብለው ከተሰናበቱ በኋላ የሳውዲ አረቢያ ኢንቨስትመንት ግሩፕ ክለቡን ሲቆጣጠሩት፣ አሁን አንተ ቅድም እንዳነሳው ክለቡን ሲይዙ እቅዳቸው የነበረው ክለቡን በሲቲ ቤት ቼልሲ ቤት እንደታየው ለውጥ እናመጣለን ብለው ነበረ እቅዳቸውና ሀሳባቸው። ግን ይሄ ነገር በተለያዩ ምክንያቶች ሊሳካላቸው አልቻለም። የተለያዩ ፈተናዎች አሉባቸው። ይሄም ሆኖ ግን ሙሌ እስካሁንም ድረስ የስቴዲየሙን የመገንባት እቅዳቸውን አልተውትም። አንደኛው ሀሳባቸው ምንድነው? ሴንት ጀምስ ፓርክን አስፋፍቶ አሁን ካለው አሁን የሚይዘው በመቀመጫ ስታየው 52,719 ተመልካች የመያዝ አቅም ነው ያለው ሙሌ። እነሱ ግን ወደ 65,000 ተመልካች እንዲይዝ የማድረግ እቅድ አላቸው። ሁለተኛው እቅዳቸው ደግሞ ከስቴዲየሙ አቅራቢያ የሚገኘውን ሊዚስ ፓርክ የሚባል ባዶ ቦታ አለ፣ ስቴዲየም እዛ ቦታ ላይ መገንባት ነው እቅዳቸው፣ የያዙት እቅድ። ዘ አትሌቲክ ሰሞኑን ዘግቦ ባየነው በቅርብ ጊዜ ዘግቦ እንዳየነው ምንድነው ቃል በቃል ያለው የክለቡ አመራሮች አዲስ ስቴዲየም እንገባ ይላሉ፣ ደጋፊዎች ደግሞ ከጄምስ ፓርክ አንለቅም እያሉ ነው። ይሄን ነገር እንዴት አድርገው ሊያስታርቁት ይችላሉ የሚል ሀሳብ አስቀምጧል። ይሄ እንግዲህ እንዴት ሊታረቅ እንደሚችል አሁን ሁለት ሀሳብ ነው ያላቸው ሙሌ። አንደኛው ይሄው እንደ ከዚህ በፊት እንዳደረጉት አስፋፍቶ ወንበሩን መጨመር ነው። ካለዛ ደግሞ ሊዚስ ፓርክ የሚባል ቦታ አለ፣ እሱን እዛ ላይ መገንባት ነው ሀሳባቸው። ደጋፊዎቹ ደግሞ ከዛ ቦታ ከታሪኩም አንጻር ከተለያዩ ነገሮች መልቀቅ አይፈልጉም። አንተ እንዳልከው ደግሞ በየሀገሩ ላይ በየክለቡ ላይ ተሰሚነት ያላቸው ደጋፊዎች አሉ። ይሄን ነገር ብዙ ነገሮች ሙሌ ወደ ሀገር ባመጣው ብለህ የምትመኛቸው ብዙ ነገሮች አሉ አይደለ? ደጋፊ ብዙ የሚለውጣቸው ነገሮች አሉ እና ይሄን ነገር ወደ ሀገራችንም ቢመጣ የሚል ሀሳብ አለኝ። ሙሉ ለሙሉ ባይሆንም የተወሰነ ነገር እንኳን ቢሆን ብዬ አስባለሁ። ወደ ኮቬንተሪ ቤትም ስንመጣ ተመሳሳይ ነገሮች ናቸው ያሉት ሙሌ። በ1.6 ቢሊዮን ፓውንድ መሬት ለመግዛት እንቅስቃሴ እያደረጉ ነው ያሉት፣ ያው ስቴዲየሙን ለማስፋፋት ማለት ነው። የክለቡ ባለቤት ዶግ ኪንግ ቃል በቃል ምንድን ነው ያሉት ሙሌ? ስታዲየሙን ማሻሻል እንፈልጋለን፣ ምክንያቱም ገንዘብ ማግኘት ትልቁ ዓላማችን ነው ብለዋል።
7: አዎ ስቴዲየም መገንባት እውነት ለመናገር ቅንጦት አይደለም፣ ለእንግሊዝ ብቻ ለመላው ዓለም ስቴዲየም መገንባት አንዱ እንዳልከው የገቢ የማግኛ መንገድ ሊሆን ይችላል። እንደ ቅንጦት መታየት የለበትም ብዬ አስባለሁ።
6: ትክክል ትክክል፣ ልክ ነህ። እኛ ጋር ሲመጣ ብዙ ነገሮች እንትን ይሆናሉ እንጂ እንደ ግዴታም እኮ ነው ሙሌ። አሁን እኮ ዘመናዊ እግር ኳስ እኮ ምን ላይ ደርሷል? መገንባት ብቻ እኮ አይደለም፣ የልምምድ ሜዳና የመጫወቻ ሜዳ ሳሩ በሴንቲሜትር በኢንች ሴንቲሜትር ኢንች በለው ምን ያህል መሆን አለበት ተብሎ እየተለካ እዛ እየተደረሰበት ነው ያለው። እዚህ ዓለም ዘመናዊ እግር ኳስ እዚህ ላይ ደርሷል እና ሊታሰብበት ይገባል ሙሌ። ዝም ብሎ ይሄ የማለት ብቻ ሳይሆን ግን ከተባበርክ ካሰብክበት፣ በተለይ ደግሞ እኔ ደጋፊን የገቢ ምንጭ ማድረግ ከቻልክ ገብቷል። ከደጋፊ እንዴት አድርጌ ነው አሁን እኮ ሙሌ፣ በተለይ ወደ ሀገራችን ስትመጣ እኮ በራሳቸው የሚተዳደሩት ስንት ክለቦች ናቸው? ብዙዎቹ በመንግስት በጀት ነው።
7: መንግስት ገንዘቡን ያዝብ ያደርግ
6: በእኔና በአንተ በሌሎቹም ግብር ሁሉም በሚቆረጥ እኮ ነው፣ ከቆንጆ በሚቆረጥ ግብር እኮ ነው ተጫዋቾቻችን ገንዘብ እየተከፈላቸው ያለው ገብቷል። መንግስት ግን ወገቤን ካለ ምንድነው የምትሆነው? ከዛ በፊት ግን ደጋፊ ምንድነው የምታረገው? ደጋፊው የሚያረገው ካልሲ፣ የሚያረገው ጫማ፣ መኪና ያለው የቁልፍ ማንጠልጠያው የክለቡ ቢሆን ያ ያንን ክለቦች አስበው ራሳቸውን ካልቻሉና ወደ ገቢ ምንጭነት እንትን ካላሉ እንዲዎቹ እያወራን የሌሎቹን የለውጥ እያየን ባለንበት ነው የምንሄደው። ስለዚህ ይህን ነገር ማድረግ አለባቸው ብዬ አስባለሁ። የኮቨንተሪ አሁን ባለው ሁኔታ 28,000 ተመልካች የመያዝ አቅም ነው ያለው ስቴዲየሙ። ቢያንስ አሁን ምንድን ነው እነሱ ያሰቡት የኒውካስል አፍርሰውም ወይም ሌላ ቦታ ይዘውም የመገንባት ሀሳብ አላቸው።
7: ልዩነቱ
6: ኮቨንተሪ ደግሞ ባለበት እናድስ ነው። ያ ነው ያ እንደ አቅም ነው። ሰው እንደ አቅሙ ነው፣ እንደ ኪሱ እንደ ቤቱ ነው።
7: 16 ሚሊዮን ፓውንድ እኮ ለአንዳንድ ተጫዋቾች የጫማ ማስጠረጊያ ዋጋ ይሉታል ነጮች።
6: ያንንም ራሱ እኮ ሙሌ ለመክፈል ራሱ እኮ በ10 ወይ 9 ክፍያ ነው። ያንንም አቅማቸውን ያውቃሉ ገብቷል። እና ግን እነሱ አሁን ምንድን ነው ቢያንስ ይህን የ28 ሺህ ተመልካች የሚይዘውን ቢያንስ 40 ሺህ ተመልካች እንዲሆን ማድረግ ብንችል የሚል ሀሳብ ነው ያላቸው። ሌላው ደግሞ እንደዚሁ በዚሁ ላይ ደግሞ የመኪና ማቆሚያ ለደጋፊው ያ ያንን እያደረጉ ይህን ስታደርግ ምንድን ነው የደጋፊውን የሚፈልገውን ነገር ስታሟላለ ደጋፊው ደግሞ ለክለቡ መሆን ያለበትን ነገር ይሆናል። ስለዚህ ይህን ማሰባቸው ትክክለኛ ሀሳብ ነው እንዳልከው ቅንጦት አይደለም፣ ምንም ቅንጦት የሚባል አይደለም። ግዴታ ነው ብለኛ ላይ ነው እንጂ እነሱ ላይ ግዴታ ነው። ስለዚህ ዛሬ ሁለቱም የሚጫወቱ ክለቦች ሀሳባቸው የስቴዲየም ግንባታ ላይ አቋማቸው አንድ ይመስላል። አሁን እንዳልነው ልዩነቱ ኒውካስል አፍርሶ መገንባትም አቅም አለው፣ ኮመንተሪዎች ደግሞ ባለው እናሻሽል የሚል ሀሳብ ነው ያላቸው። ስለዚህ እስቲ የማን ሀሳብ ይሳካል የሚለውን በሂደት እናየዋለን ሙሌ።
1: በትክክል አድማጮቻችን እያደመጣችሁ ያላችሁ ተወዳጁን ጣቢያ ብስራት ኤፍኤም 101.1 ነው። ላምባዲና ስፖርትን እያደመጣችሁ ነው። እስከ መጨረሻው ድረስ ከኛ ጋር ጥሩ ቆይታ አድርጉ። ምርጫችሁ አድርጋችሁ ደግሞ ስለምታደምጡን ላቅ ያለ ምስጋና ልንሰጥ እንወዳለን። አሰላለፋቸውን እንመልከት። በኮቬንትሪ ሲቲ በኩል በግብ ጠባቂነት ካርል ራሽፎርድ የሚጀምር ይሆናል። በነገራችን ላይ ኖቲንግሃም ፎረስት ከኮቬንትሪ ባደረጉት የመጨረሻ ጨዋታ ላይ ጎል እንዲቆጠር ኮቬንትሪዎች እንግዲህ ጎል ሲያስቆጥሩ 1-0 ሲያሸንፉ አሲስት ማድረግ የቻለ ግብ ጠባቂ እንደነበር ማስታወስ አለብን። 4-2-3-1 ነው ሁለቱም ቡድኖች የመረጡት። በቀኝ ፉልባክ ላይ በኮቬንትሪ ሲቲ በኩል ፍራንክ ላምፓርድ የመረጠው ሚላን ቫን ኤዊክን ነው። ከግራ እየተነሳ ደግሞ የሚጫወተው ጄዳ ሲልቫ ነው። ሁለቱ የመሀል ተከላካዮች ቦቢ ቶማስ እና ኤታን ፒኖክ ናቸው። የአማካኝ ስፍራው ላይ ካሌብ የርኒኬ እንዲሁም ደግሞ በአምበልነት ቡድኑን የሚመራው ማት ግሪምስ ተጣምረዋል። ከቀኝ ክንፍ እየተነሳ ብራንደን ቶማስ አሳንቴ የሚጫወት ይሆናል። አድማጮቻችን አዎ የተለያዩ ሀሳቦችን እየተቀበልን አብረን ጥሩ ቆይታ የምናደርግ ይሆናል። የተለያዩ መልእክቶችም እየደረሱን እንደሆነ ሙሌ እያሳየ ነው የሚገኙ አድማጮቻችን። አሰላለፋቸውን እየነገርኳችሁ ነበረ፣ አሁንም የሚቀጥል ነው የሚሆነው። ኮቬንትሪዎች ታዲያ በአጥቂ አማካኝ ቦታ ላይ የመረጡት ጃክ ሩዶኒን ነው። ከግራ ክንፍ እየተነሳ ደግሞ የሚጫወተው ኤፍሮን ማሰን ክላርክ ነው። የመጨረሻ አጥቂ ስፍራ ላይ ደግሞ ሲዲኪ ሸሪፍ የሚጫወት ይሆናል። እንግዲህ ኒውካስል ዩናይትዶች በግብ ጠባቂነት ሉካስ ሆርኒቼክን መርጠዋል። ከቀኝ ፉልባክ እየተነሳ ሉዊስ ሚሌ ይጫወታል። ከግራ ደግሞ ሉዊስ ሃል አለ። የመሀል ተከላካዩ ሴቨን ቦትማን እንዲሁም ደግሞ ማሊክ ቲያው ነው። የተከላካይ አማካኝ ቦታው ላይ ዊሎክ ከኒኮላስ ጎንዛሌዝ ጋር ተጣምሯል። ከግራ ክንፍ እየተነሳ አርቪ ባርነስ ይጫወታል። ከቀኝ ክንፍ እየተነሳ መርፊ ሲጫወት የአጥቂ አማካኝ ሆኖ ዛሬ የሚገባው ሀሰተኛ 9 ቁጥርም ይሆናል ተብሎ የሚጠበቀው ዮዋን ዊሳ ነው። የመጨረሻ አጥቂ ቦታ ላይ ደግሞ የምናገኘው ማቲያስ ፈርናንድ ሄርናንዴዝ ፓርዶን ነው። አድማጮቻችን ቋሚ አሰላለፉ ይህንን ይመስላል። በሁለቱም ክለቦች መካከል እስከ መጨረሻው ከኛ ጋር ቆዩ። ኮቬንትሪ ዛሬ በሜዳው ምን ያስመለክተናል የሚለውን አብረን የምንመለከት ይሆናል። ጆን ብሩክስ በዋና ዳኝነት ጨዋታውን ሲመሩት፣ ኮንስታንቲን ሃትዘኪስ ደግሞ በቫር አልቢተርነት አሉ። ዴቪስ እና ቲሞቲ ዎድ ደግሞ የመስበር ዳኞች ናቸው። አራተኛ ዳኛ ፖል ቴርኒ በመሆን የሚገባ ይሆናል ማለት ነው። ጨዋታውን በቀጥታ በተወዳጁ ጣቢያ በቀጥታ ከኮቬንትሪ ቢልዲንግ ሶሳይቲ አሬና ወደ እናንተ ላምባዲና ስፖርት የሚያደርስ ይሆናል። ሙሌ
7: ልክ ነው፣ ከባድ ጨዋታ ነው ለኮቬንትሪም ለኒውካስል። ከዛ በፊት ግን የክብር አጋሮቻችንን ማስታወቂያ ሰምተን እንመለሳለን።
8: ሁሌም አንድ ረቱ የማይ
2: ለአማራ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃሜዳ ስለሚያካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለአክሲዮኖቻችን ምልአተ ጉባኤ መሟላት እንዲችል በአካል እንድትገኙ ያሳስብ መገኘት የማትችሉ በሚቀርባችሁ የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽፈት ቤት በመገኘት በፍላጎታችሁና እናንተ ለመረጣችሁት ማንኛውም ሰው በየትኛውም አካባቢ ለሚገኝ ውክልና እንድትሰጡና ተወካዩ ጉባኤ ላይ እንዲገኝልን እያሳሰብን በኢትዮጵያ ብሔራዊ ባንክ መመሪያ SBB ህዝባር 91 ህዝባር 2004 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
8: አማራ ባንክ ከባንክ ባሻገር።
3: ናታኖል ስፔሻሊቲ የጥርስ ማዕከል ዘመናዊ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ህክምና ከላቆ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ህክምና በልዩነት ያገኛሉ። ጥርስን የማስዋብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን። ለወደ ደንበኞቹ በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነው። ኑና

0: ኳስ በቀላሉ አርባኛው ደቂቃ ላይ ደርሰናል። የተከበራችሁ አድማጮቻችን ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ሌላኛው የክብር አገራችን ደግሞ አማራ ባንክ ነው። ፊደል የቁጠባ ሂሳብን ይዞላችሁ መጥቷል። አማራ ባንክ እድሜያችሁ ከ18 እስከ 35 ለሆኑ ወጣቶች ፊደል የቁጠባ ሂሳብን አቅርቦላችኋል። በዚህ የሂሳብ አይነት ቆጥበው የሚበደሩበት፣ የንግድ ስራውን የሚያስፋፉበት፣ የስራ መነሻ ካፒታሉን የሚያደራጁበት፣ ከተለያዩ ተቋማት ቅናሽ የሚያገኙበት፣ ለማህበራዊ ልዩ ልዩ ጥቅሞችን በስፋት የያዘ ትምህርቶን የሚደግፉበት፣ ለእርሻና መሰል ስራዎች የልዩ ልዩ መሳሪያ መግዣ ፋይናንስ የሚያገኙበት፣ የድንገተኛ ወጪዎች መሸፈኛ ብድርና ሌሎች በርካታ ጥቅሞችን ያገኙበታል። አገልግሎቱን በሁሉም የአማራ ባንክ ቅርንጫፎች ማግኘት ይችላሉ። በተጨማሪም ሸመታውን በባንካችን ዲጂታል አማራጮች አባ ስማርት ፓስ፣ አባ ሞባይል ባንኪንግ፣ ኪዋርና ሌሎች አማራጮች ያቀላጥፉ፣ ግብይቶን ያዘምኑ ይላል። አማራ ባንክ ከባንክም ባሻገር ነው። ሌላ ማጥቂያት በቀይ መስመር ላይ ሆ ግሩም አጋጣሚ ለመፍጠር ጥረት አድርጎ ነበረ። ቶማስ አሳንቴ ይሄ የቀድሞ የመሪዎች የአፍሪካ መሪዎች አይነት ስም የያዘ አይነት ተጫዋች ነው። ሙሌ
1: አሳንቴ ኦኩላ
0: በትክክል ጋናዊ ነው። በነገራችን ላይ 27 ዓመቱ ነው። ቁመቱ ሜትር ከ78 አካባቢ የሚደርስ አይነት እንደሆነ ያስታውቃል። አድማጮቻችን በዚህ ሰዓት ማርኬቱ መሰረት 16 ሚሊዮን አካባቢ ይወጣል ተብሎ ይገመታል።
1: መሳይ በኒውካስል በኩል ግን ከረፍት በኋላ እኔ ኦሱላን እጠብቀዋለሁ የቅያሬ ላይ በተመለከተ ኒውካስል ላይ። ምክንያቱም የኒውካስል የጨዋታ እንቅስቃሴ በቢውልድ አፕ የሚጀምር በአማካይ መስመር እንቅስቃሴ ላይ በጣም ጥሩ ተጫዋቾች ያሉበት ቡድን ነው። ጎንዛሌዝ እና እንዲሁም ደግሞ ዊሎክ የበለጠ ዊሎክ ከመስመር የሚነሳ ቢሆንም ዛሬ አማካይ አድርገውታል ማቲያስ ያይ። ስለዚህ ሰከንድ ሀፍ ላይ ምናልባት የመጀመሪያ ቅያሬ በኒውካስል በኩል ኦሱላ ሊሆን ይችላል። መሳይ
0: በትክክል አሁንም ሌላ ኳስ ምናልባት ኒውካስተሎች ማቲያስ ፈርናንዴዝ ምን አይነት ኳስ ሊዛተው ከምለው ይልቅ አድማጮቻችን ቶማስን ማድነቅ ያለብኝ ምን አይነት ፈርስታፍ ነው ቦቢ ቶማስ ያሳለፈው። ተመልከት፣ ከመሃል ሜዳ ነው ሙሌ ኳስ የተጣለለት። በነፃነት ቦክስ ውስጥ ደርሶ ነበረ። ማንም አልገመተውም። የመጨረሻ ሳጥን ውስጥ ይገኝ የነበረው ቦቢ ፕራዶ ኳሱን ኦልሞስ ግብ ጠባቂውን አታሎ ካለፈ በኋላ የመጨረሻ መስመሯ ጎሏ መስመር ላይ የነበረው ቦቢ ቶማስ አድማጮቻችን ኳሷን አጸዳት የሚለውን የሚገልጸው እኔ ልፈርድበት አልችልም። በዚህኛው ኳስ ማቲያስ ፈርናንዴስ ፕራዶ ላይ ኦልሞስት የሚችለውን ሁሉ አድርጓል። ግብ ጠባቂ አታሎ አልፏል። ከመስመር ነው ያጸዳው። ምናልባት የወሩ ምርጥ ክሊራንስ የሚል አይነት ሽልማት ቢኖር ይሄኛው ሊሰጠው ይችላል። በተለይ በስድስተኛ ሳምንት ካየናቸው እጅግ በጣም አስገራሚ የመሃል ተከላካዮች መካከል አንዱ ይሆናል ብዬ አስባለሁ። አለን ሺረር ምርጥ የሳምንቱ ጨዋቾች ውስጥ ያካተው ይሆን አብረን እናያለን። ቦቢ ቶማስ እጅግ በጣም አስገራሚ ነው። በፈርስታፍ ብቻ ቡድኑ ጎሎች እንዳይቆጠርበት በጣም ሲያግር ነበረ። ሌላ ኳስ ከቦክስ ውጭ ዮሃን ዊሎክ ይዞ ገብቶ ነበረ። የመልሶ ማጥቃት እንቅስቃሴ አሁንም ፈጣን ኳስ ከራሳቸው የሜዳ ክልል አርቀው ለመጫወት ጥረት ሲያደርጉ እያየናቸው ነው። በግራ መስመር ላይ አሁንም ኳሶችን ይዘው ይሮጣሉ፣ ይከንፋሉ። አደገኛ ኳስ ነው። ደሲልቫ 43ኛው ደቂቃ ላይ ደርሰናል። የተከበራችሁ አድማጮቻችን ኮሜንትሪዎች የመጀመሪያው ደቂቃና የመጨረሻው ደቂቃ ላይ ጎል አስቆጥረን 2-0 መርተን ኑጣ ያሉ ይመስላሉ። የመጨረሻ ደቂቃ ላይ የበለጠ መነቃቃት ይታይባቸዋል። ሙሌ መነቃቃቶች ወደ ጎል መለወጥ ይጠበቅባቸዋል። የነንቺ ኳስ ወደ ኋላ መልሷል። ዳሲልቫ ጋር ነበር የሚገኘው። ዳሲልቫ ለቦቢ ቶማስ ኤታን ፒኖክ ለኤዊክ ሰጥቶታል። ኤዊክ መለሰ ወደ ኋላ ኳሳውን ማረጋግቷል። ቦቢ ቶማስ ኤታን ፒኖክ በግራ መስመር ላይ ሌላ ኳስ ዳሲልቫ ጋር ነው የሚገኘው። ዳሲልቫ ክሮስ የሚያደርግ ይመስል ነበር። አደገኛ ኳስ ዳሲልቫ ጋር ነው አሁንም ያለው። ደሲልቫ በግራ መስመር ላይ ፈጣን ኳሶችን ለማጫወት ጥረት ሲያደርጉ እያየን ነው። አደገኛ ኳስ ቦክስ ውስጥ ምናልባት ሁለተኛውን ጎል። አሁን ደግሞ መደነቅ ያለበት በኒውካስትል ዩናይትድ በኩል ይህን ኳስ ክሊር ስራ አደረገው ሉዊስ ሆል ነው። ምን አይነት ኳስ ነው ያተረፋቸው ሉዊስ ሆል? ይሄ ነው ኳሊቲው። መከላከልም ማጥቃትም የሚችል ጨዋች ነው። ፉልባክ በዘመናዊ እግር ኳስ በተለይ ማጥቃቱ ላይ በጣም ጎበዝ ከሆኑ ዊክነሳቸው መከላከሉ ሊሆን ይችላል። ሁለቱን ያሟላ ተጫዋች ነው። ለዚህ ተጫዋች 60-70 ቢከፈልበት የሚቆጭ አይመስልም። ሁለት ደቂቃ ጭማሪ ተሰጥቷል። በዚህ ሰዓት አድማጮቻችን የመልሶ ማጥቃት በኮቬንትሪ ሲቲ በኩል ኮቬንትሪ ሲቲዎች ሁለተኛውን ጎል አስቆጠሩ።

0: ጥሩ የመጀመሪያውን 45 ለማጠናቀቅ የሚደረግ ጥረት ግሩም ኮርስ ሊደረግ ይችላል። ምናልባት ክንዴን ቦታ አሁንም በጣም ኳስ ያረጋጋል። ኤፍሮን በነገራችን ላይ አድማጮቻችን፣ ኤፍሮን ማሰን ክላርክ የቀኝና የግራ ክንፍ ተጫዋቾች አሁን ኳስ ይዘው መደነስ ጀምሯል። ሙሉ በቅርብ ዓመታት ካየ ያታለው ቦክሱ ሲገቡ አታያቸውም። ሚናቸው የሚወጣባቸው ሂሳብ ማርኬት ቫሊዋቸው ከሚሰጡት የእግር ኳስ ግልጋሎት ጋር አይመጣጠንም። ቦክስ አካባቢ አታለ ማለፍ እንጂ መደነስ ለቡድን የሚጠቅመው ነገር የለም፣ ወይ ደግሞ ክሮስ ማድረግ የተሻለ ነው። ለዚህ ዋነኛ ተጠቃሹ ኖኒ ማድዌኬ ነው። አድማጮቻችን አሁንም ማረጋግተው ከኋላ ለማጫው ጥረት ሲያደርጉ እያየን ነው። ኒውካስትል ዩናይትዶች ኒኮ ጎንዛሌዝ፣ ሉዊስ ሆል፣ ዮዋን ዊሳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከፖርቱጋል ባለዋንጫው ጨዋታቸውን ሲያደርጉ ጎል አስቆጣሪ እንደነበር ማስታወስ ያለብን ይመስለኛል። የመልሶ ማጥቃት አሁንም በቀይ መስመር ላይ ቶማሳ ሳንቴ የመጨረሻ ቦክስ ውስጥ ለሼሪፍ ለመጣል ጥረት አድርገው ነበር። ሼሪፍ በመጀመሪያ 45 ምናልባት የመጀመሪያ ይሄ አንድ ለአንድ ግንኙነቷን ስላተጠቀመ ነው እንጂ ፍጹም ቅጣት ምት አስገኝቷል። ለቡድኑ እጅግ በጣም አሪፍ እንደነበር አይተናል። አዎ ከተሰጠው ጭማሪ ደቂቃ ውስጥ አድማጮቻችን ሁለቱ ተጠናቋል። ሁሉም ሰከንዶች ነው የቀሩት። ውበት ዝም ብሎ የሚገኝ ሳይሆን ከተፈጥሮ በጥበብ የሚቀዳ አፍሬር ባል ኮስሞቲክስ የሚቀመም ትልቅ ሚስጥር ነው ይሎታል አፍሬር ባል። ለመታት ተፈጥሯዊ ግብዓቶቹን ብቻ በመጠቀም የኢትዮጵያንን የውበት ጉዞ በታማኝነት የመራው አፍሬር ባል ዛሬም ያንን የለመድነውን ጥራት ከፍ አድርገን አዳዲስ ምርቶችን ይዘንላችሁ ቀርበናል ይላችኋል አፍሬር ባል። የጸጉር ቅባቶች፣ የፊት ሳሙናዎች፣ ሻምፖና ኮንዲሽነሮች እንዲሁም በጥራት የተመረተ ሎሽን ለሁሉም ፋርማሲ፣ ሱፐርማርኬቶች እንዲሁም ኮስሞቲክ ሱቆች አቅርቦላችኋል። በተጨማሪም የድርጅታችንን ምርቶች በዘመን ገበያ ላይ ያገኙታል። ለበለጠ መረጃ 0955 575757 የወይንም ደግሞ 0911531803 ላይ ደውሉልን። አፍሬር ባል ወደ ተፈጥሮ እንመለስ ይላችኋል። የመጀመሪያ 45 ስድስተኛ ሳምንት የለተሰኞ የመጨረሻ ጨዋታ ኮቬንትሪ ሲቲ ከኒውካስትል ዩናይትድ ያደረጉት ጨዋታ በዚህ ሰዓት ላይ ተጠናቀቀ። አድማጮቻችን ኮቬንትሪ 1-0 እየመራ ወጥቷል። ሁለተኛ 45 ላይ ምን እናያለን? አብረን እንጠብቃለን። የክብር አጋሮቻችንን መልእክት ቆንጂት አስደምጣን ስንመለስ መልእክቶችን ደግሞ ከእናንተ የመጡትን እናነባለን። አብረንም ጥሩ ቆይታ እናደርጋለን። አብራችሁን ቆዩ እንላለን። ጆሮችን ወዴት? ወደ ላምባዲና ስፖርት።
1: ለአማራ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃን ሜዳ ስለሚያካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለአክሲዮኖቻችን ምልአተ ጉባኤ መሟላት እንዲችል በአካል እንድትገኙ እያሳሰብ መገኘት የማትችሉ በሚቀርባቸው የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት በመገኘት በፍላጎታችሁና እናንተ ለመረጣችሁት ማንኛውም ሰው በየትኛውም አካባቢ ለሚገኝ ውክልና እንድትሰጡና ተወካዩ ጉባኤ ላይ እንዲገኝልን እያሳሰብን በኢትዮጵያ ብሔራዊ ባንክ መመሪያ ኤስቢቢ ህዝባር 91 ህዝባር 2024 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: አማራ ባንክ ከባንክ ባሻገር።
3: ናታኖል ስፔሻሊቲ የጥርስ ማዕከል ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ሕክምና ከላቁ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ሕክምና በልዩነት ያገኛሉ። ጥርስን የማስዋብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን። ለውድ ደንበኞቹ በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነው። ኑና አይተው ይመስክሩ። በተጨማሪም ማዕከሉ ለሕፃናት የተለየ ትኩረትን ሰጥቶ ይሰራል። ልጆች ወደኛ ሲመጡ ምቹና ተስማሚ በሆነው መጫወቻ ክፍል እየተዝናኑ እየተማሩ ሕክምና ክፍል እስኪገቡ ይቆያሉ። አዲሱ ማዕከላችን ሁሉንም አገልግሎቶች በአንድ ወለላ ያዘ እጅግ በጣም ንጹህ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የተጠበቀ የጥርስ ማዕከል ነው። ራሻችን ቦሌ ከሃያት ሆስፒታል ወይንም ከኤርፖርት ሞቴል ጀርባ አዲስ ቦሌ ከኬረንጻ አራተኛ ፎቅ ላይ ያገኙናል። ለበለጠ መረጃ 0930303333 እንዲሁም ደግሞ 0982779999 ወይንም በ0983779999 ላይ ይደውሉልን። ልቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ህክምና ማዕከል።
4: ኢትዮጵያ ለጋሽ ድንቅ መሬት የተፈጥሮ ግብዓቶች ብቻ በመጠቀም በእኛው ኢትዮጵያውያን ባለሙያዎች በጥንቃቄ የተመረቱ ድንቅ ተፈጥሯዊ የውበት መጠበቂያዎችን ለሀገር ውስጥና ለውጭ ገበያ በማቅረብ ያለፉትን ዓመታት በስኬት ዘልቀናል። ነሆ አሁን ደግሞ ከፍተኛ የምርት ጥራት ማሻሻያ በማድረግ እጅግ ዘመናዊ በሆነ ዓለም አቀፍ ደረጃውን በጠበቀ አስተሻሸግ ምርቶቻችንን ወደ ገበያ አስገብተናል። በተጨማሪም በኢትዮጵያ ለመጀመሪያ ጊዜ ፓራፊን የፀጉር ቅባትን በእንጆሪ ማዕዛ አፍሪ ፓራፊን በሚል ስያሜ ለእናንተ ለውድ ደንበኞቻችን አቅርበናል። ውድ ደንበኞቻችን፣ አዲሶቹን የአፍሪ ሄርባል ኮስሞቲክስ ምርቶች በሁሉም ፋርማሲዎች፣ ኮስሞቲክስ ቤቶችና ሱፐርማርኬቶች የሚያገኟቸው ሲሆን በዚሁ አጋጣሚ በተመሳሳይ ምርቶች እንዳይታለሉ ለመግለጽ እንወዳለን። ወደ ተፈጥሮ እንመለስ። አፍሪ ሄርባል
5: ሻቱ ኩርተል ተደፊ አሶያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።
6: ተመልሰን መተናል። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራማችን ላምባዲና ስፖርት ነው። ኮቬንትሪ ሲቲ ከኒውካስል ዩናይትድ የሚያደርጉትን ጨዋታ እያስተላልፍ እንገኛለን። አሪፍ ጨዋታ ተመልክተናል። ፈርስት ሀፍ ላይ የእናንተም የአድማጮቻችን መልእክቶች መጥተውልናል። ከኛ ጋር ስላላችሁ ከልብ እናመሰግናለን። ሰላም ሰላም፣ የኔ ምርጦች እንኳን ደህና መጣችሁ። እስከ መጨረሻዋ ሰዓት ድረስ አብረነን መሲ የእናቷ ልጅ ከጀሞ እናመሰግናለን። ለአምባዲና ስፖርት 101.1 አዘጋጆች ማታ የምተላልፉት ጨዋታ ኮቬንትሪ ሲቲ 2 ኒውካስል 2 ቾምቤ ቦጋ ለአርሰናሉ መድፈኛው ከደዘ ብሎናል። ከደብረ ዘይት ነው፣ እናመሰግናለን። እሺ፣ ከዛ ውጪ ሙሉ ቀሙጬ፣ ተርላካሳ፣ መሳይ ተስፋዬ ሰላም ናችሁ። የሳምንቱ የእንግሊዝ ፕሪሚየር ሊግ ጨዋታ ልታስመለክቱን ስለመጣችሁ ደስ ብሎኛል። ካርዱ ደርሶኛል፣ አመሰግናለሁ። ቴክኒሻናችንን ቆንጂት መንገሻን ሰላም በሉልኝ። ስለ ማንቸስተር ዩናይትድ የሆነ ነገር በሉኝ፣ ተቃጥያለሁ ብሎናል። ለአብርሃም ደርቤ ከሰበታ እናመሰግናለን። ሲሳ እያሌው የቃሊቲው አለሁ ብሎ ቴክስ አድርጎልናል፣ እናመሰግናለን። ሲሳ እያሌው ሰላም፣ እንዴት አመሻችሁ? አብዱል ሐሚድ ነኝ ከማፌድ። ኒውካስል 2 ኮቬንትሪ 1 ያልቃል ብሎናል። እሺ አቦ በከር ነኝ ከወለኔ። አርሰናል መቼ ነው ሻምፒዮንስ ሊግ የሚጫወተው የሚል ሀሳብ እንደዚሁ ልኮልናል፣ እናመሰግናለን። ሰላም ሰላም፣ ላምባዲና ስፖርት እንኳን ደህና መጣችሁ። ዛሬ በአሪፍ ኳስ ነው የተመለሳችሁት። ኒውካስል 4-1 ያሸንፋል። አብሬያችሁን የማመሸው ወዜ ከጉራጌ ብሎናል፣ እናመሰግናለን።
7: የአርሰናል ግን ሙሌ ነገ ነው አደለ? መልስለት።
6: አይ ላቭ ዩ አርሰናል ታንኪዩ ብሎናል። ከዛ ውጭ አንዩ ነኝ የማንቸው ሰላማችሁ ብዝት ይበል የሚል ሀሳብ እንደዚሁ መጥቶልናል። ብስራት ስፖርት ሁሌም ከእናንተ ጋር ነኝ። ብስራት ኤፍኤሞች ሰፋ ከዱከም ነው፣ እናመሰግናለን። ሰፋ ሰላም ሰላም፣ እንዴት ናችሁ ብሎናል አድማጫችን፣ በጣም እናመሰግናለን። ሰላም ውድ ላምባዲናዎች፣ ተርላ ሙሌ መሳይ እንኳን ደህና መጣችሁ። እያዳመጥኳችሁ ነው፣ እስከ ስድስት ከእናንተ ጋር ነኝ። መልካም ጊዜ። ምህረት ነኝ ከልኳንዳ ብላናለች። ምህረት እናመሰግናለን። አዎ ሰላም ሰላም፣ ላምባዲና ስፖርቶች ሰላማችሁ ይብዛ፣ አቀራረባችሁና ትንታኔያችሁ በጣም ይመቸኛል። ስለ ኤስቴቫ ምን አዲስ ነገር አለ? ኮቬንትሪ 2 ኒውካስል 1 ፕሪሚየር ሊጉን ቼልሲ ያነሳል። ኦልዌይስ ለንደን ለንደን ብሉ ቢኒያም ነኝ ከአያት ብሎናል። ኤስቴቫዮ አሁን ላይ የመጫወት ድል ያገኝ አይደለም የሚገኘው። የበለጠ ዣቪ አሎንሶ ከኤስቴቫዮ ይልቅ ለፔድሮ ኔቶ ድል እየሰጡ ይገኛሉ። በቀጣይ ጨዋታዎች ምን ይፈጠራል አብረን የምናየው ይሆናል። እንኳን ደህና መጣችሁ ተድላ ሙሌ መሳይ፣ አሪፍ አሪፍ ሀሳቦችን እያነሳችሁን እናመሰግናለን። ኦኬ ጎረቤት ለቅሷል፣ ድምፁ እንዳይሰማ ቀንሼ ለማድመጥ እየሞከርኩ ነው። ጨዋታ ሲጀመር ሸነት አድርጎ ድምፅ እንዳልጨምር እየፈራው ነው። ጎዴ እንዳይፈላ ኮቬንትሪ ሁለት ለአንድ ያሸንፋል። መልካም ምሽት ሀረግ ከቦሌ ማተሚያ።
7: ሀረግ እውነት ስለ ክብሯ እናመሰግናለን።
6: በእውነት እንደዚህ ለላምባዲና ስፖርትም ለጣቢያችንም ላለሽ ፍቅር ሀረግን ሁሌም ቢሆን እናመሰግናለን።
7: የሞቱትንም ነፍስ ይማር።
6: በቃ እሱን ልል ነበር ቀደምከኝ። እሺ አብዱል ወኪል ነኝ ከአለም ባንክ። ድል ጥሩ ለተጫወተ ይሁን የሚል ሀሳብ ሰጥቶናል። ሲቲ ቢወርድ በጣም ሲቲ ቢወርድ የደስ ደስ ለማንቸስተር ሲደጋፊዎች የሚታጠኑበትን በርበሬ ገዛላችኋለሁ።
7: እስክሳ ነው የሚወርደው
6: ሲቲ ወደ ሻምፒዮንሺፕ እየተባለ አይደለ? እሱን ከተቀበሉት እዛም ራሱ ይቻላል። በጣም ብዙ ነገር የተባለው ስለ ሲቲ በጣም ብዙ ነገር የተባለው። ለማንኛውም ይህን ሀሳብ የሰጠን 0951 ጀምሮ 50 የሚጠናቀቅ ቁጥር ነው። ግን ጨካኝ ነው በእናት ለማንቸስተር ደጋፊ የሚታጠኑት በርበሬ ይገዛላችኋል።
7: በዚህ በተወደደ በርበሬ
6: ስንት ነው በርበሬ?
7: ደግሞ ሌላ ቦታ አንድ ቦታ ከቀነሰ ከተናገረ ሌላ ቦታ ያስወድዱባቸዋል።
6: ግን ውድ ነው።
7: ግን ይቀንስልን። አዎ
6: ውድ ነው።
7: ቀላል ውድ ነው። እኛ እኮ በበርበሬ ታጥነን ያደግነው በደህናው ጊዜ። እናንተን ማን ያጥናችኋል? ተወደዋለ።
6: በብዙ ነገር ታጥነናል ከበርበሬ ውጭ። ለማንኛውም ችግር የለውም። እሺ እንቀጥላለን። እሺ ሌሎችም አድማጮቻችን ከኛ ጋር ናቸው።
7: እኔ ጋም በርካታ አድማጮች።
6: አዎ እሺ፣ ለሟቹም ነፍሱን በገነት ያኑርለት የሚል አሳመቱናል። ሰላም ሰላም፣ ለአምባሪና አዘጋጆች መሲ፣ ሙለር፣ ተድዬ በያላችሁበት ሰላማችሁ የመድፉ ደጋፊዎችና እንደ መድፉ ጥራት ብዝት ይበልልኝ። ትናንትና አንፊልድ ላይ ሊቨርፑልን ከስቲ ያገናኙ ጨዋታ ላይ ክሪስ ካቫን 12ኛ ሆኖ ያመሸው ጨዋታ ለግራቨንበርክ ሁለቱን የቢጫ ካርድ የማይገባው ነው። አሁንም ዳኞቹና ሌቦቹ መሀል ያላቸው ቁርኝት በግልጽ እየታየ ነው።
7: ሌሎበት
6: 0910 ጀምሮ 21 የሚጠናቀቅ ቁጥር ማንቸስተር ሲቲና በቃ ክሪስ ካቫናን ማንቸስተር ሲቲ ግን በጣም በቃ በተለያየ መንገድ ነው ጫነው። አይ እንግሊዝ ብቻ አይደለም
7: ያለው፣ ከባድ ነው።
6: በጣም ከባድ ነው። ማንቸስተር ሲቲ ከተብሎ እኮ ብዙ ነገር ተብሏል። ለማንኛውም እሺ፣ ዘነበ ከመርካቶ እሺ፣ ዘነበ ከመርካቶም እንደዚሁ መልእክቱን ልኮልናል። ከልብ ከልብ እናመሰግናል። ላምባዲናዎች እንዴት ናችሁ? ሰላም ናችሁ የሚል ሀሳብ እንደዚሁ መጥቶልናል። ዘነበ ከመርካቶ የላከውን ቴክስት ለማንበብ ስለ ሌላ ቴክስት ገባልኝ። ማንቸስተር ሲቲ ወደ ሻምፒዮንሺፑ እንዲገባ ብቻ አይደለም የምፈልገው፣ በሻምፒዮንሺፑም ነጥብ እንዲቀነስበት ነው የምፈልገው። 0918 76 የሚጠናቀቅ ቁጥር ልኮልናል።
7: ለቀበሌ ጨውትለት ከዛ ወርዱ
6: ማንቸስተር ሲቲ ማሪስካ እንዳሉት ነው። በነገራችን ላይ ጫናዎች ከዚህም ከዛም ነበሩ፣ ግን በአንፊልድ 3 ነጥብ አሳክቶ ወጥተዋል። የጄሚ ካራገር አስተያየት ግን አስገራሚ ነው። ጋሪ ኔቭል የሰጠው አስተያየት አሁንም የሊጉ መሪ መሆናቸውን ሳስብ ይገርመኛል አለ። ቅሌት ነው አለ። እዛ ቦታ ላይ መገኘት አይገባቸውም ብሏል። ጫናዎች በርትተዋል። ማንቸስተር ሲቲ ይግባ ይጠይቋል። ሂደቱ ገና
7: መጨረሻውን ብናየው ይሻላል። ማየት ነው በደንብ ማውራት።
6: አሁን ጋሪ ኔቭል የሆነ ነገር ብለው የሆነ ነገር ደግሞ ቢፈጠር ምንድን ነው የሚሉት?
7: እሱማ ይቅርታ ይላሉ እነሱ እኮ ችግር የለባቸው።
6: እውነት ነው። ልክ ነው። ወደ አንተ ልለፍ።
7: በይቅርታ አመሰግናለሁ ሙሌ። ቲጂ ከአቡዳቢ መልእክቷን ልካልናለች። ሰላም ላምባሪዎች፣ እንዴት አመሻችሁ? የዛሬው ጨዋታ በኒውካስል አሸናፊነት የሚጠናቀቅ ይመስለኛል አለችና አይሆንላትም ያርሰናል ነገር ነገ ለሚጫወተው ለመድፉ ድል እመኛለሁ ብላለች። አድማጫችንም ቅድም ስጠይቅ ነበረ፣ ነገ አርሰናል በሻምፒየንስ ሊግ ጨዋታ አለው። ቲጂዬ እናመሰግናለን። ሙሌ፣ በነገራችን ላይ ቲጂ ቅዳሜ ዕለት ልደቷ ነበረ። ቲጂዬ እንኳን ተወለድሽ። አዎ አዎ እንኳን ተወለድሽ ማለት እንፈልጋለን።
6: እኛ ምን በላታ?
7: አዎ አዎ
6: እሺ፣ እንኳን ተወለድሽ ቲጂ የአቡዳቢዋ ከቴምር ዛፍ ስር እያለች ሁሌ ምትልከው በሪዞርቱ

0: ዘበትን ጠቅሶልናል አላማጫችን እና መሰግናለን እና መሰግናለን 0925 ጀምሮ 78 የሚጠናቀቅ ቁጥር ነው
1: እና መሰግናለን አይ እንዲጠነቀቁ እኮ ነውኛ በመጠቆም ነው አይደለ
0: እሺ
1: መጠቆማ ነው እንጂ ስማቸውማ ቶ
0: ልክ ነው ሰላም ሰላም ላምባዲናዎች እንኳን ደህና መጣችሁ ተነታኛችሁ ፕሮግራማችሁ በጣም አሪፍ ነው መቼ ነው የዩናይትድን ጨዋታ የምታስተላልፉት አህመድ ነኝ ከመገናኛ ብለናል
2: በዚህ አመት ምናልባት የፊካፕ ጨዋታ የፊካፕ ጨዋታ ላይ ዘንላችሁ እንመጣለን አድማጮቻችን
1: አይ በደንብ ተጠናክሮ ማሸነፍ ሲጀምር
2: ኦልሞስት የሊጉ ወራጅ ሻምፒዮን ከተለየ በኋላ ሊሆን ይችላል አድማጮች ጨዋታው ቀጥሏል አሁንም በግራ መስመር ላይ ፈጣን እንቅስቃሴ ለማሳየት ጥረት እያደረጉ ነው አድማጮቻችን አሁንም ሳኮሞቶ ደፊት ግሩም ኳስ ለማጫወት ጥረት እያደረገ እያየነው ነው የምንገኘው አሁንም ኒኮ ጎንዛሌዝ ረጋግቶታል ኳስ ሩቶኖን እያየን ነው ደቂቃዎች እየሄዱ ነው ኦልሞስ ኮቬንቲዎች አረጋግተው ኳሶች ወደኋላ ስበው ለመጫወት ጥረት ያደርጋሉ ኒውካስትል ዩናይትዶች ደግሞ ለማጥቃት ጥረት ያደርጋሉ የምናውቀውን አይነት ኒውካስትል ዩናይትድን አይደለም እያየን የምንገኘው አድማጮቻችን አሁንም ጨዋታው የሚቀጥል ነው
1: መሳይ እኔ በተለይ ደግሞ የምናቀውንም ኮቬንትሪም ያያየን አይደለም የላምፓርድ አጫውት ይታወቃል መሳይ በሻምፒዮንሺፕ ላይም ይያሉ በተለይ አንድ ጎል አግብቶ ሚዘጋ አይነት ቡድን ነበር የነበረው ግን አሁን በደንብ አድርጎ ኮንፊደንስ እየተሰማቸው ሰዓቱ በሄደ ቁጥር የነሱ ኮንፊደንስ እየተጠናከረ የኒውካስልስ ደግሞ እየወረደ ነው ያለው ስለዚህ ላምፓርድ በትክክል በደንብ በሚፈልገው ነገር አግኝቷል መስ እንጂ የላምፓርድ አጫውት ይሄን ነበር ምንናቀው ዛሬ እንደው ብዙ አድማጮቻችን እኮ ኒውካስል 4 5 ጎል ያገባል የሚል ግምት ነበራቸው ትክክል ናቸው ኒውካስል የሚያገባ ቡድን ስለሆነ ማለት ነው ግን ላምፓርድ ግን ደግሞ ይዞት የመጣው አጫውት ደግሞ ያንን እንዳይሆን በትክክል አድርጎታል ብዬ ነው
2: ማስበው ምን አይነት ጎል ነው ስቬን ፖልትማን አድማጮቻችን ምናልባት የሳምንቱ የፕሪሚየር ሊጉ ምናልባትም ደግሞ የወሩን ምርጥ ጎል ከቦክስ ውጪ አስተዋወቀን አድማጮቻችን ምን አይነት ኳሊቲ ያለው ኳስ ነው የመታው ሹት ፓወሩ እጅግ አስገራሚ ነው ከዚህ ቦታ ደፍሮ ለመምታት ምን አይነት ውሳኔ ነው አድማጮቻችን ያደረገው ይህን ኳስ ምናልባት ለመያዝ እጅግ በጣም አስቸጋሪ ነው በጠበበ አንግል ነው ለዛውም ያስቆጠረው ስቬን ፖልትማን ከዚህ ቀደም ፋቢያን ሻር እንዴት አይነት ውሳኔዎችን ሲያደርግ እናውቃለን ስቬን ፖልትማን የሲየና አስደነቃቸው አስጨፈራቸው አስፎከራቸው ወደ ጨዋታው ጃስ እንመጣለን የሚል አይነት መልእክት ያለው ኳስ ነው ሙሌ የወሩ ምርጥ ጎል ሊሆን የሚችል
1: አዎ ግን የኮቨንተሪ ተከላካዮችም ስህተት ነው እንዲያምርለት
2: ያለው ኦ ሊመለሱ ይመስላል ዮሐን ዊሳ በደቂቃዎች ውስጥ ኦ ብሎክ ተደረገበት ኳሱ ምን አይነት አስገራሚ አማራጭ ነው አድማጮቻችን ለመጠቀም ጥረት ያደረጉ የሚገኙት ዮሐን ዊሳ በግራ መስበር ላይ ኦ ጨዋታው ገጥሏል ሙሊ
0: አሁን የበለጠ ኒውካስል የሚነቃቃበት እድል ተፈጥሯል ቦትማን ተከላካይ ነው መሳይ ግን ያጥቂ አይነት ጎል ነው ያስቆጠረው እሱን አስገራሚ የሚያደርገው በርግጥ እንዳልከው ፋቢያን ሻርም እንደዚህ በኒውካስል መልያ ከቦክስ ውጪ ሌላ ምርጥ ጎሎችን አስቆጥሮ ያቃል በኒውካስል አሁን ቦትማን ተረኛ ሆኗልና አስደናቂ ጎል ነው ያስቆጠረው መሰለኝ
2: ቦትማን እጅግ አስገራሚ ኳስ አሁን በግራ መስበር ላይ የመጀርሻ ፍጹም ቅጣት ምት ክልሉ ዘፓርዶ የታቀደ ኳስ ነው የርኒቺ እጅግ
0: አሁን ከዚህ በኋላ ጌሙ እንዴት ማኔጅ ያደርጋል ፍራንክ ላምፓርድ ሚሊዮን የበለጠም ያጓጓው የኒውካስል መነሳሳት ግን አስገራሚ ነው
2: አዎ በግራ መስበር ላይ አሁን ኒውካስል ዩናይትድ ከቦክስ ውጪ የተመታ ኳስ ኦ በዚህኛው ራሽፎርድ በቀላሉ ኳሷን አሳልፍ ያልሰጠን ብሎ ታቀፋት እንዲህ አይነት እንቅስቃሴዎች ላይ ረጋ ማለት ያለባቸው ይመስላል 19 ደቂቃዎች ይቀራሉ ወደ ጨዋታው ለመመለስ አሁንም ጥረት
1: ብዙ ሰዓት ነው ደቂቃ ነው ያለው መሳይ
2: ማል ሜዳ ላይ የተረጋጋ ኳስ ነው ደቀኝ የሚገለበት አይነት ይመስላል ፈጣን እንቅስቃሴ ለማድረግ ሮቶን ቦታዎችን ለመሸፈት ጥረት እያደረገ እያየን ነበር የምንገኘው አዎ ይሄ ተከላካይ ዛሬ ምናልባት ቶማስ ሙሊ ቡድኑ አቻ ከወጣ ወይ ደግሞ ውጤት ተገለብጦ ቢሸነፍ
3: በው ቶማስ በግሉ

0: የተሸናፊ አይነት ፐርፎርማንስ አይደለም ያሳየው። ፈርስታፍ ላይ የነበረው እጅግ አስገራሚ ክሊረንሶች መታወስ አለባቸው። ሰከንዳፍ ላይ አየር ላይ ግንኙነቶችን የበለጠ ለማሸነፍ ጥረት ሲያደርግ ነበረ። ቶማስ ተርላ
1: መስ እኔ ግን አሁን ላምፓርድ ጌሙን ኮንትሮል ለማድረግ በተለይ ተጫዋቾች መቀየር አለበት ብዬ አስባለሁ። በእርግጥ ደቂቃው ገና ነው ለእግር ኳስ 18 ደቂቃ እና 20 ደቂቃ ቀላል አይደለም። ግን በምትቀይርበት ሰዓት አዲስ ጉልበት በሚገባባት ሰዓት ጌምን የመቆጣጠር እድል የሰፋ ይሆናል። ካለበለዚያ ግን ኒውካስሎች አሁን በጣም ተነሳስተዋል መሳይ።
0: አዎ ኳሳውንም ከጀርባ በፈጣን ማጥቂያት እንቅስቃሴ ሲገቡ ጥረት እያደረጉ ነው። ዮሐን ዊሳ ወደኋላ መለሰ ድጋሚ ኳስ ኒኮ ጎንዛሌስ የበለጠ ለማጥቂያት ገቡ። ቦክስ ውስጥ አርቪ ባርንስ አደገኛ ኳስ ይመስል ነበረ። የመጨረሻ ሳጥን ውስጥ ከገባህ በኋላ ሙሊ ድጋሚ በር አስከፍተ ከጨረስክ በኋላ ወደኋላ መመለስ ለመልሶ ማጥቃት እንዲያጋልጣል አንዳንዴ አደገኛ ኳስ ነበረ። ስቬን ቦትመን ምን አይነት ድንቅ ታክል ነው ያየነው አድማጮቻችን። ይከላከላል፣ ሹቱም አስገራሚ ነው። ዛሬ ቦትማን የመጨረሻ የኋላኋላ ሲነቃቃ እያየን ነው። በቀኝ መስመር ላይ ተነጥሎ የሮጠ የቀኝ ክንፍ ተጫዋች የለም። የሀፍ ስፔሱን ለመጠቀም ያቀዱ ይመስላል። ዮሐን ዊሳም ቱሬም ኋላ ናቸው። ለዊሳል ዛሬ ጥሩ አይደለም። ጆይሊንተን ከቦክስ ውጭ ለቱሬ አስገራሚ ኳስ ነበር። አጸዱት። 73 ደቂቃ 74 ደቂቃ እየገባ ነው፣ እየነጎደ ነው ደቂቃው። አድማጮቻችን የመልሶ ማጥቃት ምናልባት ይህ ኳስ ሩዶ
2: ኳሱ አረዘመች እንጂ በጣም ጥሩ
0: በጣም አልተሳካለትም።
2: አሁን ፍራንክ ላምፓርድ ቀሪ 15 ደቂቃዎችን እንዴት ማኔጅ አደረጓል? እሱ ነው ጥያቄው መሰለኝ። ኒውካስል እያጠቃ ስለሆነ
0: ኒውካስል ዩናይትድ ዮሐን ዊሳ እጅግ አደገኛ ኳስ ቱሬ ራሱ መወሰን ይችል ነበር። ተመልከት፣
2: ጨዋታው አበደ መሳይ።
1: ምን አይነት ባትል ነው?
2: ጨዋታው አበደ።
0: እጅግ በጣም አስገራሚ ኳስ ነበረ።
2: ሞቅ አለ ለማለት ነው።
0: ትክክል፣ ከቅስቃሴ ወጥቷል። በረዶ ከፍሪጃ ወጥተ እንደምታላቅቀው ሁሉ
1: አሁን ላምፓርድ ማሰብ ያለበት ሰዓት ላይ ነው መሳይ። እንዲህ አይነት በምትጠቃበት ጊዜ እኮ ተጫዋች ስትቀይርም እኮ ጌሙን
2: ተጨማሪ ተከላካይ መጨመር ወይስ አማካይ ጨምሮ ጌሙን ማኔጅ ማድረግ? መቼ ማጥቃ ያስገባን በዚህ ጨዋታ?
1: ግን አማካይም ቢሆን ግን የተሻለ አይሆንም ሙሌ? ማጥቃቱንም መከላከሉንም ባላንስ ለማድረግ
0: በግራ መስበር ላይ አሁንም እጅግ በነገራችን ላይ ይሄ የማጥቃት እንቅስቃሴውን ማዘግየት አደጋ ውስጥ ሊከታቸው ይችላል። ካሁን በኋላ እግር ላይ ኳስ ይዘ ቶሎ ነው ጆይልተን ያሻግራል ከመሃል ሜዳ ሌላ አዲሽናል የማጥቃት እንቅስቃሴዎችን ለማሳየት ክፍት ነው። ጆይልተን በቀኝ መስመር ላይ ለቱሬ መለሰ ወደኋላ። አሁንም ዴዴቼ ተቀይሮ ከገባ በኋላ ብዙም ንክኪዎች ሲያደርግ አላየንም። ቱሬ አሁን የሚሰጠውን ሰው እየተመለከተ ነው።
2: አቀያሪዎቹ ግን በጣም ፖዘቲቭ ናቸው። በኒውካስል በኩል የዴዲችም የቱሬ መግባት የጆይሊንተን መግባት በጣም አሪፍ አድርጎታል። ኒውካስልን ቅያሪዎች በጣም የተሳኩ ናቸው መሰለኝ።
0: ስቬን ቦማን በግራ መስፈር ላይ
2: ኦፍሳይድ መጀመሪያ ነበረ። ኦፍሳይድ የገባው ግን ጨዋታው ቀጥሎ
0: የመጀመሪያ እንቅስቃሴ ኦፍሳይድ የነበረው። አሁንም ከቦክስ ውጪ መልክቲያው ቱሬ ድጋሚ የሚመታ ኳስ ነው። ረጋግቶታል። ባርንስ ይህ የድሮ ምንድን ነው? ኦልሞስት አንዳንድ ጨዋታዎች ሳትወድ በግድ ይህ ሮቦት ኮሜንታተር እንድትሆን ያደርጋል። በጣም ወደኋላ የሚስብ አይነት ጨዋታ ነው። ኒውካስል ማጥቃት ባለበት ሰዓት ላይ ወደኋላ ባርንስ ለምንድን ነው ኳሶች ስቦ የሚሄደው? ወደፊት ደፍረ መሄድ ክሮስ ማድረግ የመጨረሻ ዲሲሽን ሜክ ማድረግ ግዴታ ነው። 0936462222 ላይ መልእክቶች አሉ። ከዚህ ማዘን ምት በኋላ እንመለስበታለን። ሁለት ለአንድ ነው። ሰባተኛው ደቂቃ ላይ ልንገባ ነው። ተሻምቷል
1: መስ። በፌስቡክ ገጻችንም ላይ በአድማጮቻችን ላኩልን መልእክት አለ። ተስፉ በርኬ፣ ተስፉ ከገላን ኮንዶሚኒየም፣ ውዶች፣ ምርጦች፣ ተናፋቂዎች ሰላማችሁ ብዝት ይበል። በምሽቱ የመጨረሻ ጨዋታ ዘና ፈታ ብለን እንመለከታለን ብሎናል። ተስፉ ቤተሰባችን፣ ሁሌም አብረን ስለሆንክ እናመሰግናለን። ጣሰው ሙሉጌታ እንደዚሁ አብሮ እንደሆነ ገልጾልናል። አዎ ቅያሪ በደንብ ያስፈልገዋል።
2: በጣም ጥሩ ፐርፎርማንስ
0: ግሩም ነበር።
2: ኦኔካ
1: መስ ተጫዋቾቹ ገብተው ሜዳ ላይ የሚፈጥሩ ነገር ብቻ ሳይሆን በዚህ ሳ መቀየሩ ራሱ በምትጠቃበት ሰዓት ጨዋታውን የማቀዝቀዝም ስትራቴጂ ሊሆን ይችላል። ገብተው የሚሰጡት ጥቅም እንዳለ
2: አሁን ኦኔክ አማካይ መሆን ይችላል፣ ተከላካይ መሆን ይችላል።
1: ጥሩ
2: ቅያሬ ነው። ኦሱላ የዊሳ ግን በጣም የዘገየ ቅያሬ ነው። መስ ዊሳ መቀየር የነበረበት ፈርስት ሀፍ ነው።
0: ምናልባት ሙሌ አንዳንዴ ለጨዋታው ተጠያቂ ሰለባ አድርጌ አልወስደውም ላለው ውጤት ነገር
2: በጣም የተነጠለው
0: የወሰኑት ውሳኔ ፕራዶንም እሱንም በአንድ ሜዳ ላይ ምናልባት ማጫወታቸው ትክክል እንዳልሆነ ያየንበት አይነት ጨዋታ ይመስለኛል።
1: በልጅነቴ ናፈቀኝ አለን ብሎና እናመሰግናለን። ሙሉ ቀማሞ ከቦሌ መድኃኒዓለም ሰላም ሰላም፣ ላምባዲናዎች እንኳን በሰላም ተገናኘን። በጎቪንትሪ ቢልዲንግ ሶሳይቲ አሬና ስቴዲየም ኮቨንተሪ ሲቲ ከኒውካስል ዩናይትድ ጋር የሚያደርጉት የሳምንቱ መጨረሻ ፍጥጫ ጨዋታ ነው ብሎናል። እናመሰግናለን። ኢሳቅ ሰንብር ከወልቂጤ አብረነን ብሎናል። ስንታየው ግርማ እንኳን ደህና መጣችሁ። በእንግሊዝ ፕሪሚየር ሊግ ድሮ በሜዳቸው እና በደጋፊያቸው ፊት
0: ቱሬ ምናልባት ተርላ ዲሲሽን ሜኪንግ ወጣት ሆኖ ነው ያሳየው።
1: ሲቀጥል ምን አለ፣ የሚጫወቱ በሜዳቸው የሚጫወቱ ክለቦች ጨዋታውን ማሸነፍ ሰፊ ድል ነበራቸው። አሁን ግን ያ ነገር የቀረ ይመስለኛል። በትክክል ጥሩ አተያየት ነው ስንታየው ግርማ። ቤተሰባችን አዎ፣ አሁን በሜዳው የሚጫወት ያሸንፋል ብለህ አትልም። በዘመናዊ እግር ኳስ ያየቀረ ነው። ትግስት ሸሩ አለን ብላናለች በፌስቡክ ገጻችንም። ታቲ ዘውዴ የእኔ ምርጦች ላምባዲናዎች፣ መሳይ ሙሌ፣ ፋኒ ተርላዬ እንዲሁም አድማጮች ሰላማችሁ ይብዛ። ዛሬ ኒውካስል የሚያሸንፍ ይመስለኛል አለች። እውነት ነው ካለው የብዙ አድማጮቻችን ግምት ነበረ። ታትዬ እናመሰግናለን። ሹሚ ለማም አብሮን እንደሆነ መስ
0: ግሩም አጋጣሚ ይመስል ነበረ።
1: አሞራ በሰማይ ነው።
0: የቱሪ ውሳኔዎች
2: ብዙም ልጅነት
0: ገና እየመሰለ የሚመጣ ጨዋች ነው። ደግሞ ብዙ መጥፎ ነገር አታይበትም። እንደ ክንፍ መስመር ጨዋች ቦክስ ውስጥ ምናልባት ትንሽ እርጋታ ነበረበት። መስ በትክክል
1: ሹሚ ለማ ሰላም ሰላም፣ ላምባሪናዎች እንኳን ደህና መጣችሁ፣ ድል ጥሩ ለተጫወተ ብሎናል። እናመሰግናለን። አንዱዓለም ታደሰም ከቴል አቪቭ አለን፣ ድል ጥሩ ለተጫወተ እስከ መጨረሻው አብሬያችሁንን ብሎናል። አንዱዬ ከቴል አቪቭ እስራኤል ከልብ እናመሰግናለን። ማጋዶዮ መልእክቱ ልኮልናል፣ እናመሰግናለን። ቤተሰቦቻችን አብረውን ስለሚያመሹ ከልብ እናመሰግናለን።
2: እሺ እኔ ጋም ሀሳቦች አሉ። ያው ጨዋታው የሚጠናቀቅ ስለሆነ በየመሀሉ ሀሳቦች እናንሳ በሚል ነው። ላምባዲናዎች እናንተ ስትመጡ በጣም ደስ ይለኛል። ከልብ የምነግራችሁ እናንተ ድምቀትም እውቀትም ደስታም ተጡናላችሁ። ኳሷን በጆሯችን እያስደመጣችሁ በምናባችን እያንዳንዷን እንቅስቃሴ በደንብ ታስመለክቱናላችሁ። ለዚህም ላቅ ያለው ምስጋናዬ ይድረሳችሁ። ከኢትዮጵያ ጫፍ እስከ ዓለም ጫፍ ያላችሁት የላምባዲና አድማጮችም በጣም ትመቹኛላችሁ የምላችሁ ከልቤ ነው ብላናለች ዓለም ከሾላ።
1: ዓለም ቤተሰባችን እናመሰግናለን።
0: This is Coventry አድማጮቻችን ሲምስ ተቀይሮ ገብቶ በስተመጨረሻም የማረጋገጫዋን የሶስት ነጥብ ባለቤትነት ማተሟን መታት። ፊሊፒ ሊንግን ይመስላል አድማጮቻችን ይህ ተጫዋች። ጺሙ ችምችም ያለ ጸጉሩ ደግሞ ለአፍሮ የቀረበ ነው። አድማጮቻችን ሶስተኛውን ጎል አስቆጠረ ሲምስ ለኮቬንትሪ። ሶስት ነጥብ ሊያገኙበት የሚችለው አይነት ቻንስ ነው። ምናልባት ጥፋት የተፈጸመ ይመስል ነበር፣ ግን ከፈጸሙም ደግሞ አድቫንቴጁን የተጠቀሙት ይህንን ኳስ ልንል የምንችለው ኮቬንትሪዎች። ኦልሞስት ጎሉ ተቆጥሯል። ቀድሞ ኮቬንትሪዎች ጥፋት ፈጽመዋል፣ ተፈጽሞባቸዋል ቦክስ ውስጥ። ከዛ በኋላ ጨዋታው እንዲቀጥል ተወሰነ። ቀድሞም ከዛም በኋላ ጥፋት ተፈጽሞባቸዋል ሁለት ጊዜ። ሙሉ ግማሽ ጨረቃ ሳጥኑ ውስጥ አቅራቢያ ላይ ጆይሊንተን በጉልበቱ የቀማ
2: ሁለት ጥፋት
0: ነው ጥፋት የፈጸመው
2: ሁለት ተጫዋቾች ላይ
0: ምንም ቅሬታ ማጣመችው ትክክል ቢጫ አይቷል። ቢጫ ማየቱ የሚቀር አይመስለኝም። ፍራንክ ላምፓርድ የቀድሞ የቼልሲ ሌጀንድ አድማጮቻችን ጅግ
2: ቀያሪው ሰራ መሳይ የፍራንክ ላምፓርድ ቀይሮ እንዳስገባው ነው። አጥቂውን ጎል ያስቆጣል።
0: በልቷል፣ ሙሉ ለሙሉ በልቷል። ዛሬ ትልቁን ክሬዲት እሱ ይውሰድ።
2: እውነት ነው፣
0: ለጨዋታው ትልቁን ክሬዲት እሱ ይወስዳል።
1: አው ቀያሩ ላይ ከዚህ በኋላ መከላከያ ቀሪ ያለ ነበር
0: አሁን ያስወጣ ቪክተር ቶም ኦሩዶኒ ወጥቷል ጎል አስቆጣሪው አርማጮች
2: በጠፍጣፋ ድንጋይ ከተዘጋ በሩ ላምባዲን አይገኝ እንደውፍ ቢበሩ ከፍቶ መሳፈር ነው የቀኝት ስኳዱን ከማማው ላይ ወጥቶ የስቴዲየም ደባቡን እንዴት ደስ ያሰኛል በቀኝት ኳስ ሜዳን ሰላማችሁ ይብዛ ባልደረቦቹ ሁላችሁም ብሎናል አድማጫችን አግማስ ከቤተል ነው
1: እናመሰግናለን
2: አድማስ አግማስ ከቤተል እናመሰግናለን ለላክልን መልእክት አብዲ ሻካች የመድፈኛው ከኮልፌ ሰላም ሰላም መሳይ ተርላ ሙሌ ቆንጅት የመድፈኛዋ እንኳን ደህና መጣችሁ የስድስተኛ ሳምንት ማሳረጋ ጨዋታ በለተሰኞ ይዛችሁ መጣችሁኛ እስከመጨረሻው ከናንተ ጋርን ለጆጆ ከቃሊቲና መሲ እናቷ ልጅ ከጀሞ ለቲጂ ከአቡዲያቢ ቴምር ዛፍስር ሰላም በሉልኝ ብሎናል አብዲ ሻካቻ
1: አብዲ ሻካ
2: ለጆጆ ከቃሊቲ ለመሲ እናቷ ልጅ ከጀሞ ለቲጂ ከአቡዳቢ ቴምር ዛፍስር ሰላም በሉልኝ ብሎናል ቤቲ ከገርጅም
1: ተወካዮቹ
2: ጠርቷቸው ቤቲ ከገርጅም አለች ቤቲ ከገርጂ እሺ ቤቲ ከገርጂ ከኛ ጋር እንዳለች ነገራን አለች ከልብና መሰግናለን ይዙት አድማጫችን እስከምትገባ መጠብቀን
1: እንዴ ያውም እንግዲህ ዩናይትድ እንዲሆኑ እንግዲህ እኛ ጋር ሆኖ አቀላል አይደለም ግን ቤቲዬ ሁሉም ነገር ቀናለው ይስተካከላል ዩናይትድም ወደ መሪነቱ ይመለሳል
0: አዎ ለራተኛ ጎል ምናልባት አሳንቴ ጎል ያስፈልገዋል ይዛሬ አሳንቴ የግቡ ቋሚ መለሰው
2: ማኑፍ ዘማሽ መሰለኝ
0: የግቡ ቋሚ መለሰው አይ
2: በቅስቀሳ በጣም ጥሩ ነበር አሳንቴ
0: ምን አይነት ግሩማ ካጣሚ ነበር ካሳንቴ ያየ ነው ኦ አርማጮቻችን ያሳንቴ ብቃት ጅጋስ ገራሚ ነው የግቡ ቋሚ በቀጥታ መልሶበታል
1: ዋው
0: ኮቬንትሪ ሲቲ ከኒውካስትል ሶስ ላንድ ኮቬንትሪ ሲቲ ማን ያምላክ
1: መጀገን ግን የሚገርም ነው መሰለኝ
0: እኔ መጀገናቸው እንዳለ ሆኖ ግን የኒውካስትል ዩናይትድ የዛሬ ዳውንግሬድ ሊጠና ይገባል
1: ስፔታ በግልጽ የሚታይ ነው በግልጽ
0: ሆነም ጨዋታው ከጥሯል ተሻማይ ማዘን ለአራተኛ ጎል እየተንደረደሩ ነበር ሆነም ጨዋታው ሊጠናቀቅ 5 ደቂቃ ቀርቷል ለዛ ነው አርማጮች የናንተ መልእክት ያደመጠነ የምንገኘው 3 ለ1 ነው ኒውካስትል አንሰራራ ብለን ወደ ጨዋታው سنመለስ ነው መልሶ ደሞ የተኛው
1: በሚስማር ነው ይሄ ያጣበቀዋቸው መሳይ እንጂ መነሳሳት ላይ ነበሩ በትክክል እኔ አሁንም በደንብ አድርጌ በላምፓርድን መሳይ ማድነቅ ፈልጋለሁ በዚህ ስኳድ በዚህ በጥበት ባለው ስኳድ መጠቀም ከዛ ውጪ ደግሞ አቀያየሩ መሳይ አሁን በተለይ መጨረሻ ላይ የቀራቸው አንብቦ እኛ እንደውም ለምንድን ነው ማይቀይረው የተጠቃ ነው ይያልንበት ባለንበት ሰዓት ያቺን የነበረችው ሞመንት አጥንቶ አማካይም ተከላካይም የሚሆኑ ተጫዋቾችን ማጥቃት የሚችሉ ተጫዋቾችን ማስገባቱ ጌም ምን ያህል ማንበብ እንደሚችል ላምፓርድ ነገና ከነጎዳ በደንብ ትልቅ ደረጃ የሚቀመጥ አሰልጣኝ እንደሆነ በደንብ ያየንበት ጨዋታ ነው ብዬ አስባለሁ ነው
0: በትክክል ሩም በስጋዞች ለማሳየት እየጣሩ ነው የመጨረሻው ደቂቃ ላይ ተቃርበናል ሙሉ
2: ሰላም ጤና ይስጥልኝ ተናፋቂዎችና ተጠባቂዎች
0: ኦ አራተኛ ጎል ተቆጠረ አርማጆቻችን ኒውካስትል ዩናይትድ በኮቬንትሪ መጋዝ ተገዘገዘ አርማጆች
2: ተቀይሮ
0: ይገባል አራተኛ ጊዜ ለአራተኛ ጊዜ ተቆጠረባቸው መብረክ መብረክ በኒውካስልና ፒኤስጂ ላይ ዛሬ ተመለከትን በሚያሳዝን ሁኔታ በአራት ቁጥር ሚስማር ተቸነከረባቸው እንዳይመለሱ ተደርገው
2: አይ አራት ትንሽ ነው መሳይ
0: 12 ይሁን ግድ የለም ይሁን
1: ካል አራትማ የኮርኒስ ነው መሳይ
0: ተቀይሮ የገቡ ለጫዋቾች ናቸው ያስቆጠሩት አድማጮች ምን አይነት ቴክኒካል ብቃት ልቀት ነው የተመለከትነው ከዚህ ተጫዋች ኦ ዛሬ ኮቬንትሪዎች ኮቬንትሪ ሾው ነው አድማጮቻችን ስድስተኛው ሳምንት ለኔ ምርጡ ቡድን ኮቬንትሪ ቢባል ግነታ የሆነ ሙሉ
2: ተቀይሮ ከገባ 10 ደቂቃ አልሆነው መስል 10 ደቂቃ አልሆነው
1: በሙሉ ተቀያሪዎች ውጤት ቀይረዋል ሙሊ
2: ያን ማስደናቂ ነው
1: መታደንቅበት መንገድ ቀያሪዎቹ ላይ በደንብ ለውጥ በደንብ በደንብ
2: ወጣት ተጫዋች ነው በዛ ላይ መስ
0: ፎኒ ምን አይነት ግሩም ተጫዋች ነው ኳሶን ካስቆጠረበት መንገድ የበለጠ ለዲሲሽን ሄደበት
2: ስቴፋን ሙፎኒ
0: ሙፎኒ ነው ኦልሞስት ጎል አስቆጠረ አጂ ከታም ቀጫጫ ነው እንደምትመለከቱ ክለሶነቱ
2: ልክ ነው ሰላም ጤና ይስጥልኝ ተናፋቂዎችና ተጠባቂዎች ውድ ላምባዲናዎች መሳይ ሙሌ ተርላ ፋኒና አድማጮች አሻም አሻም ከዚህ ማዘን ምትባላ እንቀጥላለን የዘነበን መልእክት
0: አሻም ያው ሁለተኛ ጎል ነው የሚገባው ከገባም አራት ለሁለት ነው ሊሆን የሚችለው
2: አዎ ግን አምስት ጎሎች መሳይ
0: እኔ በጨዋታው ያልጠበቅ ነው ግን አምስት ጎል የገባበት አይነት የሚመስል የጨዋታ ኢንቴንሲቲ የሌለው
2: አዎ
0: ሆነ የሚቀጥላል አድማጮቻችን የማዘን ምትሻምቷል ቻማው ኳስ አየር ላይ
2: እሺ ቀጥላለሁ የዘነበ ከመርካቶ መልእክትን የክለቦችንና የሀገራትን ያሰልጣኞችን የተጫዋቾችን ታሪካዊ ዳራዎችን በስፋትና በጥልቀት ዳሶ ስንዴው ከእንክርዳዱ ብስሉን ከጥሬው ለይቶ አጣፍጦ ያደርሳል ላድማጩ ጆሮ እንዲ ነው ላምባዲና ስፖርት ፈጣሪ ከድሜ ጤና ጋር ይስጣችሁ አሚን በሉ
1: አሜን
2: ህይወት አጭርናት ፈጣሪ ነፍሱን ከደጋጎቹ ጎን ያኖርልን ቢሊየነር የሚባሉ ታዋቂና ሀብታም የእግር ኳስ ክለቦችን ግለሰቦችን ልክ እንደሰማ ያለ ርቀት ላይ ተቀመጡ ቢመስልም ለመሬት ሩቅ እንዳልነበሩ ከክብራቸው አውርዶ አሳይቷል ላንዳንዶች አዳኝ ላንዳንዶች ደግሞ አዳኝ ሆኖ ብቅ አለ ጀግናው ሩይ ፒንቶ የአርሴ የማንቼ የሊቬ ተበዳይ ደጋፊዎች ስል በምን እንደሆነ ግልጽ ነው ይህንን ስም መቼም እንዳትረሱት ሩይ ፒንቶ የማንቸስተር ሲቲን የክስ ጉዳይ ይፋ ያደረገ የመጀመሪያው ሰው ነው ፖርቱጋላዊ ነው ሩይ ፒንቶ የ114 ክሱን ጉዳይ ማለት ነው
0: ኦ ምናልባት ኦሱላ ምንድን ይሰራው አድማጮች ቦክሱስ ገባ ኳሷን ወደ አየር ላይ ነው ለይጣላት
2: ስለ ሩይ ፒንቶን ሐሳብ የሰጠን ዘነበ ከመርካቶ የማይንሳይስ ድጋፊዎችም አመራሮችም ይሄንን ሰው በጣም በጥብቅ ነው የሚፈልጉት
1: ምክንያቱም
2: በጣም ከባድ ሚስጥር ነው ሃክ አድርጎ ይሄን ነገር ያወጣው አሁንም ቀጥላሉ ብሏል በነገራችን
1: አዎ ግን በጭንቀት ውስጥ እንዳለ ሲናገር ነበር
2: አዎ ጥበቃ ተነስተውለታል ግን እንግዲህ እና ያለና አብረ ለማንኛውም
0: የክምና እርዳታ ጆሲፍ
2: እንቀጥላለን ከዛውጭ በጣም በርካታ ሐሳቦች አሉ ተስፉ በርኬ የቼልሲያችን አምባሳደር እንኳን ቀናው
1: ምቾት ላይ ነው ያለው
2: አዎ
1: የቼልሲ ደጋፊዎች
2: እነት ነው ተስፉ ከገላን ኮንዶሚኒየም ነው ፍራንክ ላምፓርድ ነው በነገራችን ላይ
1: ኦኬ
2: የቼልሲያችን አምባሳደር እንኳን ቀናው ተስፉ ከገላን ኮንዶሚኒየም
0: የዘውትር አድማጫችን ነው ተስፉ ከገላን ኮንዶሚኒየም
2: እነት ነው
1: አዎ ቤተሰባችን
0: ቱሬ እኮ ነው የተጎዳው ሙሊ ተቀይሮ የገባው ጫዋች ወጣቱ ጃምበርን ገባ በሱ ፋንታ 90ኛው ደቂቃ ላይ ደርሰናል የክብራ ጋሮቻችን የሆኑት አማራ ባንክ ናታኖል ጥርስ ህክምና ማዕከል እንዲሁም ደግሞ አፍሬር ባልና መሰግናል ጭማሪ ደቂቃ የሚያስፈልገው አይነት ጫዋታ አይመስልም በእውነቱ አራላ አንድ ነው ሁለት ሶስት ደቂቃ ከገፋ አራት ደቂቃ በቃ
1: አንድ አምስት ደቂቃ አይኖርም ብለህ
0: አራት ደቂቃ
1: አራት ጎበስ
0: አርማቶቻችን አራት ነው እየሰጡ ወደኋላ ተመልሷል አሁንም ለይሳል ጋር ነው ኳስ የሚገኘው ከተጠው ጭማሪ ደቂቃ አንድ ኦልሞስት ያለቀ ነው አየር ላይ ኳስ አረጋግተው ነበር ፍትጌ በዛበት አይነ ኳስ ነው ሳካሞቶ ተቀይሮ የገባው ልዩነት ለመፍጠር የሚጥረው ጫዋች ነው ተቀይሮ የገቡ ለጫዋቾች ፉኒ እንዲሁም ደግሞ ሲምስ ጎል አስቆጥሯል ኒውካስትል ላይ የኒውካስትል ዛሬ ፐርፎርማንሱ ልክ አይደለም በእርግጥ አጀማመሩ ሜሊጉ ልክ አይደለም 6ኛ ሳምንት ላይ 11ኛ ደረጃ የኮቬንትሪ ደግሞ ኦልሞስት 6 ነጥብ ይዟል ገና ከወዲሁ የሊጉን ወቅታዊ የደረጃ ሰንጠረዥ ማየት ያለብን ይመስለኛል ሙሌ
2: የሞገዱ ነገስታት የብስራት ብርሃናት ላምባዲናዎች በአየር ሞገዱ ላይ ጥበብ ሲመነጭ የብስራት ድምጾች የልብ ማስታገሻ የውቀት ምንጭ መቼ ይሰለቻል ያ የሁልጊዜው ዜማ ቤታችን ደመቀ ሀገሩ ሲሰማ የግርኳስ ሜዳውን በውቀት አሳምረው አንደበተ ርቱዕ ልባችን ማርከው ስታዲየም ሳይኬድ ሜዳው ሳይረገጥ በድምጽ ስዕል ይስላሉ እነተን ሲገልጥ ከለንደን ስታዲየም ከካምፑኑ ጨዋታ እስከኛው ሜዳ ድረስ በደስታ በደስታ ስለ ኳስ ታክቲክ ስለ ታሪክ ጥልቀት ሲያወሩት ይገባል ይጋባል ስሜት ከሜዳው ባሻገር ከኳሱ መስመር ውጪ ትውልድን አናጺ ለልብ ሐኪም ሰጪ ደግሞ ላምባዲና መብራቱን ሲያበራ የምሽቱ ጸጥታ ከጥበብ ጋር ሲሰራ የህይወትን እውነት በፈገግታ ጥምረት ሳይሰለቹ ማስተማር በየለቱ እውነታ የሰውን ልጅ መንፈስ በበጎ መገንባት ይሄን እውነተኛው የብስራት ትርጉሙ የጨለማው ፋኖስ የልባችን ትርታችን ድምጽና ህልሙ ብራቹ አይድረቅ አንደበቱ ይሙቅ ጥበባቹ ይክነፍ ከሩቅ እስከ ሩቅ የማይሰለቸው ጆሮ የሰጣችሁን ክብር የብስራት ልጆች ሆይ ኑሩ በኢትዮጵያ ምድር ቢነኝ ከፈረንሳይ ለጋሲዮን ይሄንን ሁሉ ጽፎ መሸለም የለበትም
1: አለበት እንደው የስልክ ቁጥሩ አለ
2: በቃ ቴሌግራም ላይ ነው
1: በቃ ቁጥሩን ያዘው የ100 ብር ካርድ እንሸልማለን ማለት ጊዜው መስዋዕት አርጎ ደሞ ብስራትን በደንብ አድርጎ ላምባሊናን ብቻ ሳይሆን ብስራትን ስለገለጸ
0: ናመሰግናለን
1: ስላከበረ እናመሰግናለን
0: አዎ የሊጉ የደረጃ ሰንደረጅ በነገራችን ላይ ሙሌ 11ኛ ደረጃ ላይ ያለው ኒውካስትል ዛሬ ማው በ11ኛ ደረጃ ላይ ይቀጥላል 8 ነጥቦች አለው ግን ኮቬንትሪ ዛሬ ከማንቸስተር ዩናይትድ ጋር ነጥቡን አስተካክሏል ስድስት ነጥብ አላቸው በደረጃ ሰንጠረዥ ዩናይትድ 13ኛ ነው ኮቬንትሪ 14 ነው እርግጥ ኮቬንትሪ የሚበልጠው ወይ ደግሞ የተስተካከለው በነጥብ ከማንቸስተር ዩናይትድ ጋር ብቻ አይደለም ከአስቶን ቪላ ይበልጣል ለምሳሌ አምና የአውሮፓ ሻምፒየንስ ሊግ የተሳትፎ ቦታ ያገኘው ቡድን ኖቲንግሃም ፎረስትን ተሽሎታል ሰንደርላንድ የአውሮፓ ሊግ አምና ቦታ ያገኘው ቡድን ከነሱ ሁሉ ተሽሎ ነው የተቀመጠው ከቶተናምም ጭምር አይረሳይ ኮቬንትሪ ድምጹን አጥፍቶ እየመጣ ነው
1: አዎ ደሙ የዛሬው
0: ያደጉ ውሮች በነገራችን ላይ ወራጅ ቀጠና ውስጥ የሉም ቶታሊ በዚህኛው ስካውን በስድስት ሳምንት ውስጥ
1: ግን ሶስቱም ይወርዳሉ ተብሎ ነበር መሰለኝ
2: አገናሩ ገና
0: አሁንም ወራጅ ከፍተኛ ድምጽ
1: ናቸው አሉበት ነው
0: ዋው ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ኒውካስትል ዩናይትድ ሳይጠበቅ አራት ጎል ቀሞ ጨዋታው አራትላንድ በሆነ ውጤት በኮቬንትሪ ሲቲ በአዲስ አዳጊው ቡድን አሸናፊነት ተጠናቀቀ። አድማጮቻችን ኒውካስትል ዩናይትድ አምና አውሮፓ ሻምፒየንስ ሊግ ሲጫወት አይተነዋል። ዘንድሮ በአውሮፓ ሻምፒየንስ ሊግ የለም ኤዲያውን አሰናብቶታል። ዲስ አሰልጣኝ ቀጥሯል ማቲያስ የሲየን። ምን ያሳዩናል ብለን ዛሬ ስንጠብቅ የተለየ ነገር አላየንም። አራትላንድ ተሸንፏል ቡድናቸው እቅዱን ግልጽ አልነበረም። አራትላንድ ቀላል ውጤት አይደለም ተቀይሮ የገቡት ጨዋቾች ለፍራንክ ላምፓርድ ለታው ለወለታል ዛሬ ያድልስፊልድን መለያ አስተዋወሰው ኮቬንትሪ አርማጆቻችን ዘንድሮ 6 ነጥቦችን አግኝቶ ከማንቸስተር ዩናይትድ ጋር በነጥብ ተስተካክሏል 13 14 የግብ ክፍያ ነው ሚለያቸው እንዲሁም ደግሞ ኒውካስትል ባለበት ተቀምጧል የመጨረሻ ስቴቶች ሰተን እኛም እናጠናቀቅ
2: አድማጮቻችን ከኛ ጋር ነበሩ ከ3 ሰዓት ጀምሮ ኮቬንትሪ እንደ ከተማ አስቀኘናቸው የፍራንክ ላምፓርድን ጉዳይ ያነሳን ቀጣዩ የጀርመን ምግር ኳስ ድምቀት ይላሉ ተብለው የሚጠበቁትን ስለ ማቲያስ ያስለም ሰፋ ያሉ መረጃዎችን አጋርተናቸዋል በፌስቡክ በርካታ መልእክቶች አሉ የተወሰኑትና አንብብና ቢያንስ ስማቸውን እንጨርሳለን
1: በጣም ጥሩ አዎ አድማጮቻችን አክብረው ስለሆነ መልእክታቸውን የሚልኩልን
2: እነት ነው ቢያንስ ስማቸውን አንዳንዶቹ ቅሬታ ያቀርቡ ስለሆነ ማለት ነው ለምንድን ነው የኔ የማይነበበው አይነት ስሜት እየመጣ ስለሆነ
1: ግን አድማጮቻችን እኮ ይረዱናል አለም ከሰዓት አንጻርም እንደሆነ ጊዜ ሲኖረን ግን ለነሱ ነው ክብር የምንሰጠው
2: እሺ ለምሳሌ ከኔ ልጀምር ሰላም ሰላም ናምባዲናዎች እንዴት ናችሁ እናንተ የብስራት ድምቀቶች ያድማጭ ጣፋጮች ሙሌስኪ ባክን የትናንቱን ጨዋታ አብራራው ባንታ እንደበት ልስማ በጣም አበሳጭቶኛል ክሪስ ካቫና ግራመርበር ትላንክ ብቃቱን ያሳየ በያውርቼ ሳልጨርስ በቃ ምን አይነት እድለቢስነት ነው መሐመድ ነኝ ከሎሚ ሜዳ ኢንዱስትሪ ሰፈር ብሎናል ማሜ ከሎይ ሜዳ እናመሰግናለን
1: አዎ የትላንቱ ብዙ ተብሎበታል
2: በጣም ጧትም
1: አዎ ጧትም ማለዳም አንስተው ነበር እንደውም እነት ለምናገር ጨዋታውን ያላየ ሰው ሙሌ በየደቂቃው የሳልክበት ነገር እነት በጣም ቆንጆ ነበር
2: እሺ ሁሌም አብሪያችሁ ነኝ አያት አካባቢ ለቢሮ የሚሆን ኪራይ ፈልጋለሁ ብሎናል
1: ወደሚመለከተው ክፍል እናስተላልፋለን። ወደሚመለከተው ክፍል
3: እሺ ማተብታት
1: እንደሱ አርገን ይሻላል። ሰዓቱ እንቅልፍ ሰዓት ስለሆነ ከባድ ነው። እናመስግናለን።
2: እሺ ግን ያው አክብረናል ሐሳብህን። እሺ ሰላም ደሩ ተብለናል። አለም ከሾላም
1: አለም እናመሰግናለን።
2: በድጋሚ ልትከልናች በጣም ብዙ ናቸው ኮሜንቶች።
1: እናመሰግናለን።
2: በቀጣይ ሳምንት እንደዚሁ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ እንመለሳለን።
1: ትክክል።
0: ተጠባቂም ሰኞም ካለ ዝግጁ ነን። የሰኞም ጨዋታ ካለ እንመለሳለን። አድማጮቻችን ባለው አየር ወደ እናንተ እንግዲህ ጨዋታዎችን እያደረስን አድማጮች ከእናንተ ጋር ጥሩ ቆይታ እያደረግን ነው። የክብር አጋሮቻችን የነበሩት አማራ ባንክ፣ አፍሪየርባል እንዲሁም ደግሞ ናታኖል የጥርስ ሕክምና ማዕከልን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ቸር ቆዩ እያልን እኔ መሳይ ተስፋዬ ከባልደረቦች የሙሉ ቀን ውጪ ሙሌ ከኳስ ሜዳ ተድላ ካሳይ ኮሪያው ዘማች ጋር እዚህ ጋር ፕሮግራማችንን ለዛሬ እንቋጫለን። በቴክኒኩ ቆንጂት ከኛ ጋር ነበረች። ደህና ደሩ።
4: መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ
5: ለአማራ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃን ሜዳ ስለሚያካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለአክሲዮኖቻችን ምልአተ ጉባኤ መሟላት እንዲችል በአካል እንድትገኙ እያሳሰብክ መገኘት የማትችሉ በሚቀርባቸው የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት በመገኘት በፍላጎታችሁና እናንተ ለመረጣችሁት ማንኛውም ሰው በየትኛውም አካባቢ ለሚገኝ ውክልና እንድትሰጡና ተወካዩ ጉባኤ ላይ እንዲገኝልን እያሳሰብን በኢትዮጵያ ብሔራዊ ባንክ መመሪያ ኤስቢቢ ህዝባር 91 ህዝባር 2004 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮ እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
6: አማራ ባንክ ከባንክ ባሻገር።
7: ናታኖል ስፔሻሊቲ የጥርስ ማዕከል ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ሕክምና ከላቁ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ሕክምና በልዩነት ያገኛሉ። ጥርስን የማስዋብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን። ለውድ ደንበኞቹ በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነው። ኑና አይተው ይመስክሩ። በተጨማሪም ማዕከሉ ለህፃናት የተለየ ትኩረትን ሰጥቶ ይሰራል። ልጆች ወደኛ ሲመጡ ምቹና ተስማሚ በሆነው መጫወቻ ክፍል እየተዝናኑ እየተማሩ ህክምና ክፍል እስኪገቡ ይቆያሉ። አዲሱ ማዕከላችን ሁሉንም አገልግሎቶች በአንድ ወለል ላይ የያዘ እጅግ በጣም ንጹህ፣ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ማዕከል ነው። አድራሻችን ቦሌ ከሀያት ሆስፒታል ወይንም ከኤርፖርት ሞቴል ጀርባ አዲሱ ቦሌ ኬኬር ህንፃ አራተኛ ፎቅ ላይ ያገኙናል። ለበለጠ መረጃ 0930303333 እንዲሁም ደግሞ 0982779999 ወይንም በ0983779999 ላይ ይደውሉልን። ልዕቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ሕክምና ማዕከል።
8: ኢትዮጵያ ለጋሽ ድንቅ መሬት የተፈጥሮ ግብዓቶች ብቻ በመጠቀም በእኛው ኢትዮጵያውያን ባለሙያዎች በጥንቃቄ የተመረቱ ድንቅ ተፈጥሯዊ የውበት መጠበቂያዎችን ለሀገር ውስጥና ለውጭ ገበያ በማቅረብ ያለፉትን ዓመታት በስኬት ዘልቀናል። ነሆ አሁን ደግሞ ከፍተኛ የምርት ጥራት ማሻሻያ በማድረግ እጅግ ዘመናዊ በሆነ ዓለም አቀፍ ደረጃውን በጠበቀ አስተሻሸግ ምርቶቻችንን ወደ ገበያ አስገብተናል። በተጨማሪም በኢትዮጵያ ለመጀመሪያ ጊዜ ፓራፊን የፀጉር ቅባትን በእንጆሪ ማዕዛ አፍሪ ፓራፊን በሚል ስያሜ ለእናንተ ለውድ ደንበኞቻችን አቅርበናል። ውድ ደንበኞቻችን አዲሶቹን የአፍሪ ሄርባል ኮስሞቲክስ ምርቶች በሁሉም ፋርማሲዎች፣ ኮስሞቲክስ ቤቶችና ሱፐርማርኬቶች የሚያገኟቸው ሲሆን በዚሁ አጋጣሚ በተመሳሳይ ምርቶች እንዳይታለሉ ለመግለጽ እንወዳለን። ወደ ተፈጥሮ እንመለስ። አፍሪ ሄርባል
9: ሻቱ ጉርተል ቀደፊ አዙያ መሰለ መንግስቱ እግር